0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ የለተማክሰኞ ጧት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ለቱን ደብራዮን ሰምና ቁጣጥር ዮሚዮም ሽልሽ ቴትፋብ በታሙዝ ታፍሽን ፔቫ ለአውሮፓ ዘመን አቆጣጠር 30 በዩሊ 2026 ለኢትዮጵያ ዘመን አቆጣጠር ሰኔ 23 2018 ነው። ጧት ስርጭታችን እንደተለመደው እስከ ጧቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ውስጥ ዜና እንበባል፣ ጋስቶች ለአንባቢያን ይዘው ቀርበው የሚሉትና ወቅቱን በተመለከተ ፖለቲካ ዜና ትንታኔ እንዲሁም የስልክ ውይይት ይኖርናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይላል። እንግዲህ ዛሬ ተረኞች ስቱዲዮ ውስጥ ሻያው ደጉና እኔ አይቸው ባይነን መልካም ይሁንልኛል ዜናውን
3: አመሰግናለሁ። ሰኔ 30 ቀን አልከውና ስታስተዋውቅ እንግዲህ ሰኔ አበቃ ወደ ሐምሌ ይሸጋገራል ነገር ማለት ነው አይደል? መልካም ቀን ይሁንልን። አመሰግናለሁ አይቸው ባዬ። አርስተ ዜና፣ ትናንት ምሽት በክነሴት የእስራኤል ፓርላማ ጠቅላላ ጉባኤ የገዢው ጥምር መንግስት ያቀረበው የህግ ረቂቅ ውድቅ ሆነ። ምክር ቤቱ ክነሴት በህፃናት ታዳጊ ልጆች ላይ በሚፈጸሙ የጾታ ጥቃት ወንጀሎች ፋይል ጊዜ ለማራዘም የቀረበ ህግ በቋሚነት አጸደቀ። ወደ መከላከያ ሰራዊት መዝመትም የሚቃወሙ በአስርት የሚቆጠሩ የሐረዲ ይሁዳን አጥባቂዎች ተቃዋሚዎቹ ትናንት ምሽት በግባት ሽሙኤል መገናኛ አቅራቢያ የሚገኘውን መንገድ ቁጥር 4 ዘጉ። አሜሪካ ሐማስ ትጥቅ ለመፍታት ፍቃደኛ ባይሆንም እስራኤል የአዛን የትራምፕን የሰላም እቅድ ተግባራዊ እንድታደርግ ግፊቷን እያበረታታች ነው። በእስራኤል የደህንነት ስርዓት ግምት መሰረት ከትናንት በስቲያ በሶሪያ ድንበር አቅራቢያ የተገደሉት ሁለት የታጠቁ የሽብር ቡድን አባላት በኢራን የተላኩ ሳይሆኑ አልቀሩም ተባለ። አፍሪቃ በምትገኝ ኮንጎ ዲሞክራቲክ ሪፐብሊክ በኤቦላ ቫይረስ በሽታ የተያዙ ሰዎች ቁጥር ከ1300 በላይ መሆኑን አስታወቀች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። ትናንት ምሽት በክነሴት እስራኤል ፓርላማ ጠቅላላ ጉባኤ የገዢው ጥምር መንግስት ያቀረበው የህግ ረቂቅ ውድቅ ሆነ። ህጉ የቀይ መስቀል ድርጅት ተወካዮች በእስራኤል የታሰሩ የሽብርተኝነት ተጠርጣሪዎችን እንዳይጎበኙ የሚከለክል ነበረ። የሃይማኖት ሐሬዲ ፓርቲዎችም ድምፅ ባለመስጠት ምክንያት ጥምር መንግስቱን አብላጭ ድምፅ ማግኘት አልቻለም። ቃል አቀባያችን ሻሃር ግሊክ እንደዘገበው ከሆነ በጉባኤው ላይ በጥምሩ መንግስት ሊቀመንበር ኦፊር ካጽና የአረብን ህብረተሰብ በሚወክለው በፓርላማ አባል አይማን ኦዴህ መካከል አካላዊ ግጭት ተፈጥሮ ነበረ። እርስ በርሳቸው የስድብ ቃላት የተለዋወጡ ሲሆን የፓርላማ የደህንነት ሰራተኞች ሳድራኒም በመካከላቸው ጣልቃ ገብተው እንዲለያዩ አድርገዋል። ምክር ቤቱም ማለት ክነሴቱም በህፃናት ታዳጊ ልጆች ላይ በሚፈጸሙ የጾታ ጥቃት ወንጀሎች ፋይል ጊዜውን ለማራዘም የቀረበ ህግ በቋሚነት አጸደቀም። ከነዚህ መካከል በቤተሰብ አባላት ወይም በህፃኑ ላይ በታዳጊ ልጅ ላይ ኃላፊነት ባላቸው ሰዎች የሚፈጸሙ የጾታ ጥቃቶችን በተመለከተ የወንጀል ጥፋተኝነት ፋይል ጊዜው የሚጠናቀቀው ተጎጂው ወንድ ወይም ሴት እድሜው 49 ዓመት ሲሞላው እንደሆነ ተደንግጓል። ቃል አቀባያችን ቬሬድ ፔልማን እንደዘገበችው ይህንን የህግ ረቂቅ ያቀረቡት የምክር ቤት አባላት ኤልያሁ ረቢቮ፣ ኤፍራት ራይተን ማሮም፣ ሻሮን ኔር እና ሌሎች የምክር ቤት አባላት ቡድን ናቸው። ወደ መከላከያ ሥራዊት መመልመልን የሚቃወሙ በአስርት የሚቆጠሩ የሃረዲ ይሁዳን ሃይማኖት አጥባቂዎች ትናንት ብሸት በግባት ሽሙኤል መገናኛ አቅራቢያ የሚገኘውን መንገድ ቁጥር 40 ዘጉ። በብኔ ብራክ ከተማ በተካሄደ የሃረዲም ተቃዋሚ ወቅት ሁከት ፈጣሪዎቹ የካን ሀዳሾት ዘጋቢ ዳንኤል ግሪንቤንስና የዜና 13 ዘጋቢ ዮኤል ብሬምን በኃይል አጥቅቷቸዋል። ጥቂት ሰዎችም በነሱ ላይ ቁሳቁሶችን ይወረወሩባቸው ሲሆን ውሃም ደፍቶባቸዋል። ሁለቱ ዘጋቢ ጋዜጠኞች በማያን ሸዋ ሆስፒታል ውስጥ ተሸሽገው የነበረ ሲሆን ከዚያ ለመውጣት ደግሞ የነፍስ አድን እርዳታም አስፈልጓቸዋል። በቴላቪቭ ከተማ ሳልማ ጎዳና ላይ አንድ የፖሊስ ባልደረባ ምርመራ ለማድረግ ፍቃደኛ ሳይሆን ቀርቶ ወደ እሱ አቅጣጫ ፍጥነቱን ጨምሮ በነዳ መኪና ላይ ተኩስ ከፈተ። ሶስት ተሳፋሪዎችን የያዘው መኪና ከአካባቢው አምልጠዋል። ከጥቂት ደቂቃዎች በኋላም በአቅራቢያው በሚገኝ ቦታ ላይ በጥይት ተመቶ መካከለኛ ሁኔታ የቆሰለም አንድ ጉዳት የደረሰበት አንድ ፍልስጤማዊ ይሁዳና ሰማሪያ ነዋሪ መገኙ ተገልጿል። ሌሎቹ ግን ከአካባቢው አምልጠዋል። ፖሊስ እነሱን ለመያዝ እየፈለጋቸው ነው። አሜሪካ ሐማስ ትጥቅ ለመፍታት ፈቃደኛ ባይሆንም እስራኤል የአዛን የትራምፕን የሰላም እቅድ ተግባራዊ እንድታደርግ ግፊቷን እያበረታታች ነው። ቃል አቀባያችን ኤሊዮር ሎዊና ሮይ ካይስ ዘገባ እንደሚጠቁመው ዋሽንግተን ለእስራኤል የጽሑፍ ጥያቄ ሰነድ አስተላልፋለችም። ይህ ሰነድ የሚከተሉት ጥያቄዎችን ያካትታል። በአዛ ቀበሌ ውስጥ ሰፊ የመሠረተ ልማት ሥራዎችን እንዲፈቀድ፣ ሕዝቡን ወደ ተወሰኑ ልዩ ቀጠናዎችን ማዘዋወር፣ ለፍልስጤም የቴክኖክራት የባለሙያ መንግሥት ማዕከላዊ ዋና መሥሪያ ቤትና ለዓለም አቀፍ ኃይል የሚሆኑ ወታደራዊ ካምፕ እንዲቋቋሙ መፍቀድ፣ ቀደም ሲል የሐማስ መተላለፊያ ዋሻ ተገኝቶበት የነበረው በአዛ የሚገኘው የአውሮፓ ሆስፒታል ሙሉ በሙሉ መልሶ መገንባት መፍቀድ ይላል። የፍልስጤም አስተዳደር የግብር ገንዘቦችን ወደ ሰላም ምክር ቤት ማዘዋወር። የዚህ ሰነድ እንደሚታይም የአሜሪካ ወታደራዊ ዘመቻ በአዛ ድጋሜ መጀመር እንደማይቻል እንደማይታሰብ ለእስራኤል የምታስተላልፈው መልእክት ሲሆን የሽብር ቡድን ጥቃት ለመፍታት ስምምነት ላይ ባይደረስም እንኳ እስራኤል ከሐማስ አገዛዝ ውጭ ያለውን የአማራጭ መቀበል እንዳለባት ይጠይቃል። የአሜሪካ አስተዳደር በእስራኤል ደህንነት ስርዓት ግምት መሰረት ከትናንት በስቲያ በሶሪያ ድንበር አቅራቢያ የተገደሉት ሁለት ታጠቁ ሽብር ቡድን አባላት በኢራቅ የተላኩ ናቸው ተባለ። ቃል አቀባያችን ታይ ብሉምንታል እንደዘገበው ከሆነ በካዳር መንደር አቅራቢያ የተተኮሱባቸው እነዚህ ሁለት ግለሰቦች ጨለማውን ተገን በማድረግ በደህንነት ቀጠና በቦፈር ዞር ውስጥ ወደሚገኝ የእስራኤል ወታደራዊ ኬላ ወይም በጎላን ኮረብታዎች ወደሚገኝ አንደኛም ሰፈር ለመግባት ሞክረው ነበረ። አሸባሪዎቹ ማንነት እስካሁን በግልጽ ባይታወቅም የመጡት ግን በኢራቅ ስር በሚንቀሳቀሱ የሺአ ሚሊሻዎች የታጠቁ የሚንቀሳቀሱ እንደሆነ ተገልጿል። አፍሪካ የኮንጎ ዲሞክራቲክ ሪፐብሊክ በኢቦላ ቫይረስ በሽታ የተያዙ ሰዎች ቁጥር ከ1300 በላይ መድረሱን አስታወቀች። ከእያንዳንዱ 10 ታጣቂዎቹ መካከል 3 ለሞት ተዳርገዋል። የኢቦላ ቫይረስ ስርጭቱን በሀገሪቱ በሚገኙ 3 ግዛቶች ውስጥ ተመዝግቧል። እነሱም ኢቱሪ፣ ሰሜን ኪቡ እና ደቡብ ኪቡ ናቸው ተብሏል። ስፖርት ያዝነው 2026 የዓለም ዋንጫ ሞንዲያል በሜክሲኮ መንቴሬ በሞሮኮ እና በኒውዚላንድ ሆላንድ መካከል ንጋቱ ላይ ተጫወቱ። አሁን ጨረሱ። የዘጠና ደቂቃ የጨዋታ ጊዜ አጠናቀቁ። አቻ ባቻ አንድ ባንድ ተለያይተው አሁን ተጨማሪ የጨዋታ ጊዜ የተሰጥቷቸዋል። እየተጫወቱ ናቸው። ከዛ በፊት ግን በኖክአውት የማጣሪያ ደረጃ ፓራጓይ ጀርመንን በ11 ሜትር በሪጎሪ ምት አውጥታ ትልቅ አስገራሚ ውጤትን አስመዝግባለች። ፓራጓይ አሸነፈች። በቦስተን ትልቅ አስገራሚ ክስተት ተፈጥሯል። ጀርመን ተሸንፋ ወደ ቤቷ ተሸኝታለች። ቃል አቀባያችን ይዋ ብሮብስክ እንደዘገበው ከሆነ ከ120 ደቂቃ ጨዋታዎች በኋላ ውጤቱ 1-1 ነበረ። በሰዛም እንደገና ያው የተለያዩት ያው የሪጎሪ ቅምት ተሰጥቶ ነው እንግዲህ ፓራጓይ አሸነፈች። ይህ ጨዋታ የዓለም ዋንጫ ጭውውት በካን 11 ቴሌቪዥን ጣቢያ፣ በካን ቦክስ፣ በካን ኒውስ፣ በካን ዜና፣ በረሸት ቤት ሬዲዮ እንዲሁም በእስራኤል ብሮድካስቲንግ ኮርፖሬሽን በዲጂታል ገጾች በቀጥታ እየተላለፉ ናቸው። በአሁኑ ሰዓትም የአየር ጸባይ ሁኔታ ዛሬ በተለይም በተራራማ አካባቢዎችና በሀገሪቱ ውስጥ ክፍል ከወቅቱ የተለመደ ሙቀቱ መጠነኛ ከፍ ብሏል፣ ጨምሯል። ሙቀቱ መጠን ይሁንና ነገሮ በመጠኑ ሙቀቱ ይቀንሳል ተብሎ ይጠበቃል። ሳቱ ዜና የስከዚህ ነው። አይቸው
2: ይሸየው፣ እናመሰግናለን ስለ ዜናው።

የተከበራችሁ አድማጮቻችን አሁን ካስቶች ላምባቢያር ምይዞ ቀርሞ ይሉትን እንመለከታለን። ከሞላ ጎደን እንግዲህ ዛሬም ሙሉ በማለት ይቻላል አራቱም ጋዜጣ ፊት ለፊታችን ላይ አሉ። ይዲህ ማሪብ የዲዮተራኖት እስራኤል ሃዮምና ሃአሬት ናቸው። ማሪብና የዲዮተራኖት በመጀመሪያ ሽፋናቸው ላይ ከነ ምስል ፎቶግራፊ ያስቀመጡት እስራኤል ምናልባት ለሶስተኛ ዙር በኢራን ላይ ጥቃት ልታደርስ ትችላለች የሚል ጽሑፍ ከነ ተዋጊ ሚግ ተዋጊ አውሮፕላኖቻችን ጋር ይዞ ቀርቧል። እስራኤል ሃዮም ላይ ደግሞ በእረፍት 1,713,812,000 ተማሪዎች ዛሬ ሆፌሻ ከዶል እያልን የምንጠረው ወይም የበጋውን እረፍት ወጥተዋል። በጦርነቱ ምክንያት ወደ 10 ቀን ተጨምሮላቸው ነበር በማለት ያስቀመጠው ነው። በሃአሬት በመጀመሪያ ሽፋኑ ላይ የሚያስቀምጠው ጠቅላይ ሚኒስትር ቤንያሚን ናታንያሁ የተጠረጠሩበት መዝገብ ቁጥር 4000 ይዘጋ በማለት ዳኞች አሁንም ከበፊት በነበራቸው አቋማቸውን እንደጸኑ ነው በሚል ይጻፈዋል። እንግዲህ ተራ በተራ ሰዓትም እንደበቃን አጥር መጠን እናርገልና ቀርብላችሁ ይኸው ተዘጋጅተን እንግዲህ በማዕሪብ ስንጀምር ከኢራን ጋር ከሆላባን ወይም ሰማያዊና ነጭ እስራኤል ብቻዋን ለማለት ነው ያህል ነው ኢራን ጋር ጦርነት ለመክፈት ተዘጋጅታለች። በተለይ የእስራኤል መከላከያ ሚኒስትር እስራኤል ካጽ ግልጽ በሆነ ቋንቋ የተናገሩት እኛ ምንጊዜም ቢሆን ዝግጁ ነን፣ ኢራን ወደ እኛ ጥቃት አደርሳለሁ ብላ ካሰበችና ከሞከረች እኛ ብቻችን ለሶስተኛ ዙር አይቀጡ ቅጣት እንቀጣታለን ሲሉ ጽፏል። ተናግሮ ወደኋላ የምንመለከተው ነው። አሜሪካና ኢራን በዛሬው ዕለት በካታር ዶሃ ውስጥ ተገናኝተው የተኩስ አቁም ስምምነቱን የደረሱበት ስምምነት ለመወያየት ቀጠሮ ይዘዋል። 4000 የተሰኘው በጠቅላይ ሚኒስትር ቤንያሚን ናታንያሁ ተጠርጥረው የተከሰሱበት መዝገብ እንዲዘጋ የሚል ጽሑፍም እዚህም አለ። በማከታተልም በአረብ እስራኤላውያን መካከል ያለው አምባጓሮ እጅግ በጣም ከመጠን በላይ አስቸጋሪ እየሆነ እየመጣ እንደሆነ ተዘግበዋል። ወደ ውስጥ ገባ ብለን በምናይበት ሰዓት በተለይ በትናንትና ሁለት በደቡብ ሊባኖስ እስራኤል መከላከያ ሰራዊት የአቀጣጠለው ወይም የደረመሰው አንድ ምሽግ አለ። ይህን ቀደም ሲል ትናንትና በዜና መልክ አቅርበነው ነበር። በጣም በሚገርም ሁኔታ ግን በዚህ ምሽግ ውስጥ ቢያንስ 200 ሜትር ጥልቀት ወደ ታች ያለውና የ25 ሜትር እርዝመት ያለው በዚህ ዋሻ ውስጥ የተለያዩ ተምዘግዛጊ ሮኬት ሚሳኤሎችና ቀላል መሳሪያዎችም ሌሎች ብዙ ብዛት ነገሮች በተለይ ሽብርተኛው የሂዝቡላ ይጠቀምበት የነበረና ሊጠቀምበት አዘጋጅቶ የነበረ ብዙ መሳሪያዎች እዛ ቦታ እንደተገኙ ነው። ይህም ቦታ ቀደም ሲል መከላከያ ሰራዊት አግኝቶት እንደነበርና ይህን ያህል የጦር መሳሪያ እዛ ውስጥ ተደብቆ ይኖራል ብሎ አላሰበም ነበር። መጨረሻ ላይ ግን ከደረሱና መከላከያ ሰራዊት ቦታውን ደርሰው በቁጥጥር ስር ካዋሉ በኋላ ያገኙት ግን እጅግ በጣም ብዛት ያላቸው ሚሳኤሎችን እንዳገኙና በተለይ ደግሞ ይህ ቀላል ድሮን ያልምንጠራቸውን እነሱን ጭምር እንዳገኙ በተደረገው ፍንዳታም በሁለተኛ ዙር አንድ ተመቶ ከፈነዳ በኋላ ከውስጥ የነበሩት ሚሳኤሎችም ሲፈነዱ በጣም ትልቅ የእሳት ነበልባል ፈጥረው እንደነበር በዚህ ጽሑፍ በሰፊው ተገኝቶ ይታያል። እስራኤል በምንም ተአምር እስራኤል አሉ መከላከያ ሚኒስትር እስራኤል ካት ሲናገሩ ኢራን እስራኤል ላይ ጥቃት ካደረሰች እስራኤል ዝም አትልም በማለት ያስጠነቀቁት ሁኔታ አለ። ጥቅምት 7/2023 እስራኤላውያኖችን ጠልፎ ወስዶ የነበረ የጂሃድ ኢስላሚ ሽብርተኛ በትናንትናው ዕለት መገደሉን መከላከያ አስታውቋል። የአሜሪካና የኢራን መልእክተኞች በዛሬው ዕለት ዶሃ ተገናኝተው በአደረሱበት የተኩስ አቁም ስምምነት ዙሪያ ይወያያሉ ተብሏል። ነገር ግን እዚህ ጋዜጣ ላይ እንደተጻፈው በሌሎችም እንደተጻፈው የኢራኖች ይህን ነገር አይደለም ሐሰት ነው እያሉ ይገኛሉ። ነገር ግን ወደ ዶሃ ካታር ውስጥ ቢሄዱም ከአሜሪካኖች ጋር ግን ተገናኝተው እንደማይወያዩ አስቀድሞ እያሳወቁ ይገኛል
ማንን ነው ማመን የሚቻለው? ኢራኖች በሁለት ምላስ እየተናገሩ ነው ይላል። የቀድሞው የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ በተለይ በአሁኑ ሰዓት ይህ ከኢራን ጋር የተካሄደው የተደረሰው ጦርነት እጅግ በጣም አክሳሪና ውድቀት የሞላበት ነው በማለት የተለይ ፕሬዚዳንት ዶናልድ ትራምፕ እና ጠቅላይ ሚኒስትር ቤንያሚን ኔታንያሁን ክፉኛ የወቀሷቸው ይገኛሉ። ይህን የሚያደርጉትም ቢቢሲ ከተሰኘው ቴሌቪዥን ጣቢያ ጋር በነበራቸው የቃለ ምልልስ ቆይታ ነው። የቱርክ ፕሬዚዳንት ኤርዶዋን ከእስራኤል ጋር ያለውን ግንኙነት የበለጠ እያከረረውና የበለጠ ጸረ እስራኤል እንቅስቃሴውን እያካሄደ ነው በማለት እዚህ ጋዜጣ ላይም ተጽፏል። እንደሚታወሰው ሁሉ እስራኤል በትናንትና ሁለት የአርመን ቱርክ አርሜኒያን ህዝብ ጨፍጭፋለች ማለት ከዛሬ 100 ዓመት በፊት የነበረን ክስተት እውቅና መስጠቷ የበለጠ በሁለቱ ሀገራት መካከል የነበረውን መሻከር አባብሶታል። ምንድን ነው የሚባል እንኳንስ ዘንቦብሽ እንዲያውም ጤዛነሽ ነው ምንድን ነው የሚባል አባባል አለና እንኳንስ ይህ ነገር እውቅና ተሰጥቶተኝ እንዲያውም ኤርዶዋን ባገኘው አጋጣሚ በሙሉ እስራኤልን እያጠቃና እየተቸ ይገኛል። እስራኤል የቴሮሪስት ሀገር ነች፣ እስራኤል የአዛን የፍልስጤሞችን ድምፅ ትጠጣለች ያለ የማይናገረው ነገር የለም ብዙ እያለ ይገኛል። የያሽር የተሰኘውን ፓርቲ የሚመሩት አይዘንኮርት የቀድሞ መከላከያ ሚኒስትር ኢታማጆር ሹም የነበሩት ሲናገሩ በትናንትና ሁለትም ባሰሙት ንግግር አንድነት ያስፈልገናል፣ አንድነት ደግሞ በስራ እንጂ በወሬ አይደለም። እንደ ጠቅላይ ሚኒስትሩ እኔ በምርጫ አቸንፌ ሁሉንም አንድ የሚያደርግ መንግስት አዋቅራለሁ ሲሉ በትናንትና ሁለት በነበር አንድ ውይይት መድረክ ላይ ተናግረዋል። ከፍተኛው ፍርድ ቤት የመንግስት ህግ መርማሪን በተለይ ጥቅምት 7 2023 ሐማስ ባደረሰው ጥቃት ዙሪያ የሚያደርጉትን ምርመራ እንዲያቋርጡ ምክንያቱም ከስልጣናቸው ባለፈ ረጅም ጉዞ ሄደዋል ማድረግ የደረባቸው አድርጓል በማለት ይህን ቅስቀሳቸው እንዲያስቆሙ ጠይቋቸዋል። በአረብ እስራኤላውያን መካከል ያለው አምባጓሮ አሁንም እንደቀጠለና አስቸጋሪ እንደሆነ በተለይ ደግሞ በስምንት ሰዓታት ውስጥ ስድስት አረብ እስራኤላውያን መገደላቸውን ከ142 በላይ መገደላቸውን ይህ ዓመት ከተጓጓም በዚሁ በሰፊው ተዘግቦ ይገኛል። የመኪና አደጋ አሁንም ቢሆን ህይወት መቅጠፉ እንደቀጠለ ነው። በትናንትና ሁለትም የዘጠኝ ዓመት ልጅ በኮርኪነት በምንለው እየተሽከረከረች እያለች እንዲሁም አንዱ በኤሌክትሪክ የሚሰራ ሳይክል ላይ እየጋለቡ እያሉ በአደጋ ህይወታቸውን እንዳጡ ተጽፎ ይገኛል። በእስራኤላውያኖች የግል ደህንነታቸውን በእስራኤል በማስመልከት ከ130 እጅ የሚሆኑ እስራኤላውያኖች ምናልባት መንገድ ላይ ሲሄዱ በድሩ ከተማ ድሩዮች ሊጠቁ ወይም ጥቃት ሊደርስባቸው እንደሚችል ስጋት እንዳላቸው አስታወቁ። ወደ ቢያንስ ግን ይህን ያህል ወደ 32 እጅ የሚሆኑት ደግሞ ምናልባት መንገድ ላይ ይሄድን በአንዳንድ በተለያዩ የሽብር ፈጠራ ስራዎች በሽብር ፈጠራ ሳይሆን በአምባጓሮ በተለይ በአቫሪያን ወይም ድርዮች የከተማ ወንበዴዎች በእነሱ ምክንያት አደጋ ሊደርስብን ይችላል የማለት ትልቅ ስጋት እንዳላቸው እየተናገረ ይገኛል ተናግሯል። ከዛም በማከታተል ኑህባ የተሰኘው ሁላችንም ያ ኑህባ የተሰኘው እናስታውሳለን ጥቅምት ሰባት በነበረው የሙዚቃ ፌስቲቫል ላይ ከሞት የተረፉትኝ እጅግ አስቸጋሪ በሆነ ሁኔታ ላይ እንዳሉና በተለይ የረጅም እንቅልፍ የመረበሽ የፍራት እንዳለባቸውና የልብ ትርታቸውም የበለጠ ጫና እየፈጠረባቸው የመጡና ከዛን ጊዜ ጀምሮ ህይወታቸው ምስቅልቅል እንዳለ በዚህ ጋዜጣ ላይ በሰፊው ተጽፎ ይታያል። የደጀን እዝ ወታደሮች በተለይ ንጹሌ ሸዋ ያለምጠራቸውን በሁለተኛው ዓለም ጦርነት ከተረፉት ጭፍጨፋ ያተረፉት ለአዛውንቶች ለነሱ ተለያዩ
ስጦታዎችን ለማከፋፈል በበጎ አድራጎት ሂደው እየሰሩ ይገኛሉ ብሏል። ወደ የዲዮት አሮኖት በመንመጣበት ሰዓት ይሄም በጠቅላይ ሚኒስትር ብራሚን ናታንያው ዙሪያ ያጠነጠነ በትልቁ በሰፊው ይሄን ጽሑፍ ይዞ ይቀርባል። ጠቅላይ ሚኒስትር ብራሚን ናታንያው ቲክ 4000 ወይም አራት መዝገብ ቁጥር 4000 የተሰኘው መዘጋት አለበት። ጠቅላይ ሚኒስትር ብራሚን ናታንያው የእምነት ክደት ቃላቸውን ከሰጡ በኋላ ከዛ በፊትም ይሄን መዝገብ እንዲዘጋ የሚል አቋም ደንብራቸውና እንደገና የእምነት ክደታቸውን ከሰጡ በኋላም አሁንም ዳኞች ከአቋማቸው ዘነፍ እንዳላሉ ይነገራል። ቀደም ሲል እንዳየሁትም ቴራን መከላከያ ሰራዊታችን ልዩ ዝግጅት እያደረገ ነው፣ ዝግጅቱንም አድርጓል። ምናልባት ኢራን ጥቃት ካደረሰች ምላሽ እንደሚሰጡ ወደ ሞንዲያል ስንመጣ ዚህም በሰፊው በመጀመሪያ ሽፋኑ ላይ የብራዚል ቡድን ከጃፓን ጋር ባደረገችው ጨዋታ በ95ኛው ደቂቃ ላይ 2-1 በሆነ ውጤት ብራዚል አሸንፋ ወደ ቀጣይ ወደ 16 ምርጥ የዓለም ቡድኖች ተቀላቅላለች። ከዛ በማከታተልም ጀርመን ከፓራጓይ ጋር በነበረው ጨዋታ መጨረሻ ላይ እነሱም 130 ደቂቃ ከተጫወቱ በኋላ በፍጹም ወይም በቅጣት ምት ፓራጓይ በማቸነፍ ጀርመን አሁንም ወደ ቤቷ እንድትመለስ ተደርጓል። ወደ ውስጥ ገባ ብለን በምናይበት ሰዓት በተለይ ቱርክ በእስራኤል ላይ የምታሳየውን የምታካሄደውን ጸረ እስራኤል እንቅስቃሴን በመቃወም ቱርክ በእውነት ከቱርክ ሕዝብ ጋር ምንም አይነት ቅሬታ ወይም ጥላቻ የለንም፣ ነገር ግን ኤርዶዋን የሚያሳዩት ሁኔታ የእስላሚስት እስላሞችን ኢስላሚስቲዩት እየተባለ የሚጠሩትን አክራሪ እስልምና ሃይማኖት ተከታዮችን ተከትለው በተለይ ደግሞ በኦትማኒዎት ዘመን የነበረውን ሂደት ይዘው እየሄዱ እንደሆነና በዚህ ምክንያትም ጸረ እስራኤል እንቅስቃሴ እያደረጉ እንደሆን በዚህም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ድጋፍ እየሰጧቸው ነው። በሳቸው በሚያገኙት ድጋፍ የልብ ልብ እየሰጣቸው ይገኛል በማለት የተናገሩት ሁኔታ አለ። ከዛም በጻለል ስሞትሪች ትናንትና የተናገሩት ንግግር በሰፊው መነጋገሪያ የሆነ እየመጣ ነው። በዚህ ጋዜጣ ላይም በተለይ የተጠልፈው በሐማስ እጅ ተጠልፈው የነበሩት እስራኤላውያኖችን በኔ ኃይል በኔ ጥረት ነው የተመለሱ ብሎ መናገራቸው እጅግ ቁጣን ያስከተለ ይገኛል። ኢራን አሁንም በኢራን በኩል ያለውን ሁኔታ በዚህ ጋዜጣ ላይ ማን ተጽፎ እናገኛለን። ኢራን በቱርክ በተለይ በሊባኖስ ውስጥ ገብታ የምታደርገውን ሂደት በማስመልከት በተለይ ደግሞ ትናንት እንዲፈነዳ የተደረገው ዋሻ የኢራን እጅ ያለበትና ሆን ተብሎ ከእስራኤል ድንበር አጠገብ ተሰርቶ ተዘጋጅቶ የነበር እንደሆን በሰፊው ተጽፎ ይገኛል። ለዚህም ለራፋኒም ሁላችንም እንደምናስታውሰው እንግዲህ ራፋኒም ይያል በኢብራይስ ምንጠራው ወይም ቀላል ድሮን ይያል ምንጠራው እጅግ በጣም አስቸጋሪ በሆነ ሁኔታ ዝቅ ብሎ በመብረር በፍጥነት በመብረርም ከራደር ውጭ በመሆን ትልቅ አስቸጋሪ የነበረውን በተለይ ደግሞ እስራኤል በዚህ በ21 ሚሊዮን ሸቀል ወጪ በማስደረግ አንድ ትልቅ ካምፓኒ ረሆቦት ውስጥ የሚገኝ ለዚህ መልስ ወይም ሊከላከል የሚችል አዘጋጅቶ እንዳቀረበና ከዚህ ውስጥም በተለይ በስምንት ቦታዎች 8 ጸረካት ባም ወይም ነኝህ ቀላል ድሮኖችን መምታት ወይም ማየትና መምታት የሚችል እንቅስቅ የሚችል መሳሪያ ሰርቶ እንዳበረከተና ቀጣይም ወደፊት የበለጠ ብዛት ያላቸውን የዚህ መሳሪያዎችን እንደሚያመርት በሰፊው ተጽፏል። ያው ለዚህ እንግዲህ መፍትሄ ተገኘለት ማለት ነው። ከዛም በማከታተል መከላከያ ሰራዊት እንደሚለው ምንድን ነው የሚል በተለይ ሃይማኖተኛ ተማሪዎችን ወደ ወታደር ቤት ይገባሉ ተብሎ አንገባም ያሉትን ምን ያህል እንደሆኑ ማወቅ አንችልም፣ ልናውቅ የምንችልበት መንገድ የለም በማለት ያስጻፈው ሁኔታ አለ። ወደ እስራኤል ሀዮን በምንሄድበት ሰዓት 1,713,812 ተማሪዎች
لرفت ويم خوفش عقادو اللي وطالو انجديه بنبرو طورنات مكنيات اسك زيه ور مجرش عدرس تمرتها تشون اندي كتلو تدرقو نبر ساري وده رفت تاقلاق لوال مالتنو بزيوني تا اندال لغن وده سكاون درس لرفت عسك الدمو يوتو تنم جمرو ننجم زاري بلو بملو يسرايل اگر تمتبيتو جاو لرفت جزي موداتون يتاوك اندهن تنقرالي بكاليبانون سگار يمي تدرگو سممنت وريت اكت اج ايه دنو بتالي يليبانوس وطاد دروج يهيزبولان مساريا مسفتات يجلال لوي كالتشالوس من دون نمي درگو ميل بسافيو يتتعافت وفال يتغن مسيل اندامي تاوكو مزيغاس علي من تتتعافت من البات يميركا وطاد دروجم لهين لما درگ برداتا لمستغط يموكريون على تبولي تتعافبت خونيتا عالم إيران بولت دمت تناغر اللج أو دوهان مد عالن نگر جن كا أمريكان لو كان بودنگار تغنين تنان نگاگر نام اللي عدرغنو يمتو تودزا نتام تلقت ياكين وبزيه تردر زوري عالون عند با أمريكا يمينور غازيت انيا ساود عربيا زيغنت يالو بكن بتلي لقول الگوراشون بكفتن يونيتا يميتج با عدرقو اللوت كاسرائيل هايوم غار با عدرقو تقالم الليس سيناقر ساود عربيا متوستو اكهاد ترو اندالو نبتلي رقمو ساود عربيا يه أبرهام سممنت كار كاسرائيل غار مدلاقل نبربات بمالت بكفتن يونيتا يمي تناقر بطوليتا بس في تقلتو التايال بطلي دقمو زيبا ما كتالتا دقمو ماشبير جيوس ويم دقمو منني خايمانو تو انيا تماريوچن ودو تادر بيت اندايقو يمي درقو ترات كاكاريو هزب غار كاكاريو مهابرس بغار يالن جنين يونيت يشاكر يمتانو بمالت بس فيو يتطافيو هنيتا اللي الزلاي وده حاريت بمن متابسات كمولا قدل بتمساسي ملكو يتطافوني تانو إردوان قدل تيك عرات تشي ويم عرقو مزقب قدر عرات تشي تسينيون كفتن يو فردبيت ودانيوش إهن دي الزقا يميلو تنبومولو يكارو بطنو كدم سيل تاملك تنوال كوراتنا كوران هادو ماجو تشاتشن كايستوش كمولا قدل لان بامان منيزو كارو يميلو تيس كارو نبرو

0: ወደ ወቅታዊ ዘገባ ስናልፍ አይቸው ባየ እንግዲህ ጋዜጦችን አምተን ተንከው ያሉትን ርዕሰ ጉዳዮችን አሁን ባለው እንግዲህ ያለው የአዛ ቀበሌ ጦር ትጥቅ አልፈታም ያለው ሐማስን በተመለከተ የአሜሪካ ፕሬዝዳንት ትራምፕ አሁን በእስራኤል ላይ ጫና እየጣሉ ነው ያሉ ነው። ምን ይፈልጋሉ? እንዴት ነው ሁኔታ?
1: እንደምን አደርክሻየው?
0: እንደ በድጋሜ ደህና እግዚአብሔር ይመስገን። እንደምን መልካም ቀን ይሁንልን።
1: ነው አመሰግናለሁ ይሻየው። በእርግጥ አሁን እዚህ ላይ አሁንም ቢሆን የዶናልድ ትራምፕ አካሄድ በተለይ አዛን በተመለከተ ትንሽ የተረሳ መስሎ ነበር። ያ ማለት እንግዲህ ከኢራን ጋር በተደረገው ጦርነት የአዛው ጉዳይ የተረሳ ነገር መስሎ ነበር። ሆኖም ግን የሂንድ እንደ ኮሚቴ ነገር በማቋቋም ይሄን ጉዳይ እንዲከታተሉ
0: ሰላም አስፈራት
1: እንደሚያጥቀ ሰላም አሰፋኝ ወታደር እንደሚመጣ ምክር ቤትም ብዙ ተብሎ ነበር። ምንም የተራመዱት ነገር የለም። እንዲያውም ሐማስ የልብ ልብ ተቀብሎ መሰራሉ አልፈታም። ካሁን በፊት እኮ እሺ ፈታለው አልፈታም እንደዚህ እሺ አስረክባለው ነገር ግን እንዲህ ሲል ነበር። አሁን ግን ከነጭራስ
0: መልሶ እያቋቋመ ነው። ወታደር
1: ማን ነው? አንድ ኢትዮጵያ ውስጥ አንዴ ሆነ ፖለቲካ ነበር መሰራ ፈቱ ሲባል ማን ነው የሚያስፈታው የሚፈታስ ማን ነው ብሎ የተናገሩት ኔታ አለ። እዚህ ጋር ደግሞ አሁን ሐማስ ያለው ደግሞ ማን ነው መሰራ የሚያስፈታኝ ማን ነውስ የሚፈታው? መሳሪያ አልጥልም መሳሪያ አልፈታም። እንደውም ይባስሉ አሁን አንተ እንደተናገርከው አዳዲስ ወታደሮችን ሽብርተኞችን እንደሱ እየመለመለ አዳዲስ ተቀጣጣይ ፈንጆችን ራሱ እያዘጋጀ በሲናይ በኩል የተለያዩ ቀላል ንዝ ድሮን ይያል ምንጠራቸውና ሌሎች ተወንጫፊ መሳሪያዎችን ለማስገባት ጥረት እያደረገ ያለበት ሰዓት ነው። የተደረመሱ ቡንከሮችን በሙሉ እያስተካከለ ነው። የሚያሳየው ወደ ጦርነት ዝግጅት እያደረገ ነውና አሜሪካ በምን አይነት መልኩ ነው መጣ እስራኤል ላይ ጫና በመጣል ይሄን ነገር እንድታደርግ ይሄን ነገር ወደ ስምምነቱ እንድትመጣ እንዲደላደል የሚደረገውን ነገር እንድታደርግ እንዴ? ምን ወዴት ልጅት እየተራመድን ያለ ነው?
0: ነው በጣም ትልቅ ጥያቄ ነው። አይቸው ባየውነት ግን ነው አሁን ዙሮም በተቀጣም ሆነ በተዘዋዋሪ መንገድ በአሜሪካና በኢራን መካከል የተካሄደ ያለው የሰላም ተኩስ አቁም ድርድራቸው ከፍልስጤሞች ጥያቄ ከሐማስ ሽብር ፈጣሪ ይያዛል አንዴ፣ በሌላ መልኩ በሰሜን በሂዝቡላ ሽብር ፈጣሪ ድርጅት ጋር አብሮ ይካተታል እያሉ ችግር ይፈጠራልና ይህን በተመለከተም በእርግጥ በአዛ ቀበሌ በተካሄደው ጦርነት ወደ 2 ዓመት የዘለቀ ጦርነት ነው የተካሄደ በአዛ ግንባር። አሁን በዚህ ጦርነት ላይ ፍልስጤማውያን በቀበሌ ነዋሪዎቹ በብዙ ሺህ መኖሪያ ቤታቸው ተፈናቅለው
1: እነሱም እንዲመለሷል። እንዴት ነው ይሄን መጀመሪያ ምንድን ነው የሚባል ውል ስምምነት ተደርጓል አይደለም? ስምምነት አለ። እኔ አንድ ሳረግ እነሱም አንድ ያደርጉ ነው። እኛ ያደረግነውን መንገድ አለ እነሱም ሄድ አለባቸው። አሁን የተደረሰበት ደረጃ ላይ መሳሪያውን ትጥቅ መፍታት አለባቸው ተብሏል። ለምን ይህን አያደርጉም? መሳሪያውን ከመፍታት ይልቀው እንደገና እየተደራጁ ነው። ታዲያ በዚህ ደረጃ ላይ መጣው እስራኤል ላይ ጫና ማድረጉን መስሎ አይታየኝም። ሰዓታችን እንትን ለመቆጠብ ያህል እስኪ ወደ ሐሪዲሞች እንምጣ። እንደዚህ ሃይማኖተኛ አክራሪ ሃይማኖተኞች ወደ ወታደር ቤት እነሱ እንዳይገቡ በተለይ ወታደር ቤት መግባት የነበረባቸው አንሄድም ብሎ የቀሩተኝ ፖሊስ የወታደር ፖሊስ ሂዶ በቁጥጥር ስር እንዳያውላቸው የሚያግድ ለሶስት ወር ህግ ሊጸድቅ ነው ሊወጣላቸው ነው። እንዴት ታዩዋለህ?
0: አዎ የጠቅላይ ሚኒስትሩ ዋና ጸሐፊም ረቂቅ ህግ አዘጋጅተዋል እንዳልከው እንግዲህ እነሱን እምቢተኞችን በፖሊስ ተይዘው ወደ እስር ቤት የሚወሰደው እርምጃ መቆም አለበት፣ በዚህ ደግሞ ህግ ማውጣት አለበት የሚል ምክር ቤቱ የህግ መደገጊያ ክነሴት በጉዳዩ እየተወያየበት ነው። ያለ ምክንያት አይደለም። በዚህ ሁሉም ለሀገር ዳር ድንበር ውትድርና አገልግሎት እንዳለበት ሁሉም አብዛኛው ህዝብ በእስራኤል ያምንበታል፣
1: ማገልገል አለባቸው።
0: ችግሩ የፖለቲካ ፍጥጫ ደግሞ የክነሴት ምርጫ እንደ ቀኑ እየተቃረበ ስለሆነ አሁን ለማላላት
1: ኢሳያው ያንተ ልጆች ወታደር ቤት አንሄድም ብሎ ቢቀሩ ምን ያደርጓቸዋል?
0: እስር ቤት ነው
1: ቶ አባባ። ስለዚህ አሁን እዚህ ላይ ለነሱ ግን የተለየ ለነሱ የተለየ ነገር የሚደረግ
0: ፍትሃዊ ኢፍትሃዊ የሆነ እርምጃ ነው እየወሰደ ያለ መንግስት። ተከክል አይደለም ወትድርና በግዳጅ ማገልገል ግዴታ ስለሆነ አሁን በዝካ ሃይማኖት ኦሪት ቅዱስ ኦሪት መጽሐፍ ተማሪዎቹ ግን መነካት የለባቸውም መታሰር የለባቸውም ለነሱም ነጻ ወትድርና መማስክ እንዳገለግሉ ነጻ።
1: ያን በማሻገርም አሁን የሚያደርጉት ሰላማዊ ሰልፍ የሚደረገው ሰላማዊ ሰልፍ መንገዱ ቀደም ሲል እንዳየሁ በግጽ እንዳየሁን ከሌላው ማህበረሰብ ጋር የተገነጠሉ የተለዩ እኛ የተለየነን በቃ የነሱ የሚማሩት የኦሪት ትምህርት ልዩ ነው ማለት ነው። ኪፓስሩ ጋር ያለን ምንጠራቸው እንደዚህ ነጭ ኪፓ የሚያደርጉት ግን የነሱ ያየን አይደለም እንዴ? ስንቶች የሽባ ተማሪዎች እየሄዱ በስንት ለሀገራቸው ደማቸውን ህይወታቸውን ንጹህ ህይወታቸውን የሰው አሉ አይደል እንዴ? ልዩነቱ አንድ ኦሪት አይደል ያለን?
0: አዎ።
1: ስለዚህ ታዲያ ለምንድን ነው እኔ ብቻ ብዙ አጠያያቂ ነው ይሄ ጉዳይ የሚያጠያይቅ ሁኔታ ነው ታለብን።
0: አሁን ይሄ በተያከራክራለሁ
1: የአሜሪካና የኢራን ድርድስ እንደው አልሰለችህም?
0: ሰልችት ተብሎ ምን ልበልህ ቀላል ነገር አይደለም። መቼ ደሞ ጦርነት ወይስ ዘላቂ ሰላም የሚለው ተጓተተ ሆነ።
1: በጣም
0: እዚህ ጋር በተያዘ ደግሞ ባለፉት ቅርብ ቀናት ደግሞ የተኩስ ልውውጥ እንዲህ በሆርሙዝ ባህሮች መጣካባቢ ወታደራዊ እርምጃ አጻፋውን ምላሽ በመስጠት ተኩስ ነበረ በአሜሪካና በኢራን መካከል። አሁን ያንተ ወታደርገው ደግሞ ዛሬ ኳታር ዋና ከተማ ዶሃ ዲፕሎማቶች ተገናኝተው ይጠራጠራሉ ድርድሩን ተብሏል። በእንግዲህ ይህን ሁኔታ በተመለከተ የተለያየ መረጃ እየደረሰን ነው። ትናንት ከቀትር በኋላ ፕሬዚዳንት ትራምፕ አዎ ድርድር ይካሄዳል ብለዋል በዶሃ። ኢራኖች ደግሞ የማስተባበያ አይ ውይይቱን በእርግጥ እንገ ስብሰባ እናደርጋለን ብለው የጠየቀች ኢራን ስብሰባ ጥሪ ያደረገች እባካችሁ እንገናኝ በክብ ጠረጴዛ ዙሪያ ተቀምጠን እንደራደር ብላ የጠየቀች ኢራን ተብሏል። ግን አይ ቁልፍ በሆኑ ርዕሰ ጉዳዮች ላይ አይነጋገሩም ተብሏል። የዛሬው ምን
1: ነው? ለምንድን ነው ታዲያ የሚሄዱት? ካልተነጋገሩ የሚሄዱበት ምክንያት ምንድን ነው?
0: እንግዲህ ምን አይነት ድርድር ዛሬ ድርድራቸውን ያድሳሉ ተብሏል። እንግዲህ በቀኑ ምን እንደሚሆን ደግሞ በየጊዜው ብዙ ነገሮች ይቀያየራሉ።
1: እሺ ኢሳያው እንመለከታለን እንግዲህ ሁሉንም ቆይተን ያለን። አሁን ደግሞ ከትንሽ ደቂቃ በኋላ አድማጭ ጋር የስልክ ይትኖረናል። ከአንድ አፍታ ቆይታ በኋላ እንመለሳለን።
0: በጣም ጥሩ
1: ኢሳያው።

0: ከዚህ በመቀጠል ከአቶ ተበጀ መሃሪ ጋር ቃለ ምልልስ እናካሄዳለን። እንግዲህ ከድሜ ባለጸጎች እንደኛ አመለካከት መርግጥ ወንድም ሆነ ሴት መቼም እድሜው እንዲህ ወደ 80 ዓመት ሲደርስ መቼም የድሜ ባለጸጋ አረ እንዲያው ወደ 60 ዓመት በላይ ያስቆጠረ የድሜ ባለጸጋ ይባላልና ይህን በተመለከተ እንዲያው እንዴት ይላሉ የሀገራችን ማህበረሰብ ህይወታችን እንዴት ይታያል? አቶ ተበጀ መሃሪ ጤና ይስጥልን፣ እንደምን አደርክ?
1: አብሮ ይስጥልን። እግዚአብሔር ይመስገን። እንዴት አደራችሁልኝ? እንዲህ ሸያው ደጉ ወንድማችን አቶ አይቸው ሰላም፣ እንዴት አደራችሁልኝ እያልኩ በቅድሚያ ለአምላካችን ክብር ምስጋና ለጌታ ይግባ።
2: አሜን።
1: ጨለማውን ወስዶ ለዚች ለብርሃኒቱ ላበቃና አምላክ አሁን ደግሞ ዛሬ ከሌሊቱ ከአስራ ሁለት ሰዓት በኋላ ደግሞ እንዲኸው ሰባተኛ ወራ እንዲላል መልካሙን ወርና መባቻ ይለግትልን። የፍቅር የሰላም የሃይማኖት የኢየሩሳሌም እንዳርስተንም በሯን ይጠብቅልን እያልን ጸሎትና ልመና እስራኤል በጸሎት በልመና እንጂ በትቢት በጠብ በጉልበት አይሆንም እየትመካ በኃይሉ እንዳለ ጸሎት ማዘዘልን እና እግዚአብሔር ጸሎታችን የጻድቆች ጸሎት የካህናቶች ተራባኖች ጸሎት ይድረስልን። ለሀገሪቱ ሰላም ትሁን፣ ለወታደሮቻችን ሰላምና ፍቅር ይለግስልን እያልን ነው የምንጸልይ።
2: አሜን።
0: ቡራኪዮ በጣም እናመሰግናለን። አቶ ተበጀ መሃሪ እንግዲህ ከእሱ ጋር ያለውን የማህበረሰባችን ህይወት ኑሮ በተመለከተ ይቅርታ እሱ ቀርቶ አንተ ፈቅደሃል ማለት ነው። እና እንግዲህ አሁን እንዴት ያዩታል? እንግዲህ በሀገረ እስራኤል ማህበረሰባችን እንዴት ያዩታል?
1: በመጀመሪያ አመሰግናለሁ ለጥየቃው። ከዚያም ስወታውን ፈቅጄ ስወታውን ተውና አንተን ብንባባል የበለጠ ነው በማለት ብዙ ጊዜ ነው የለመንኩኝ። አሁን ደግሞ ስለ ሀገሪቱ ብዙ ነገሮች አሉ። መምህሮቻችን እንዳስተማሩን ቅድም እንደጠቀስኩት በጸሎት በልመና አንድነት እግዚአብሔርን ቀዳሚ ሀለ ጥበብ ፈሪሃ እግዚአብሔር እንዳለ ጥበብ ከፊት የአምላክን ፍርሃት ነው። ዛሬ እንደምናየው ህብረተሰቡ ተወናብዶብናል። ወሬቱን ወደኋላ ጣል አድርገን ያለነው ነገር ሌሎች ስራዎች ናቸው። እግዚአብሔር ህዝብ ሁሉ ያድነን። ቀድሞ ጀምሮም በእውነት እኔ አቶ ሻያው እንዲያውም ወንድሜ አይቸው ምነግራችሁ እንዴት አድርጌ ልንገራችሁ። ዛሬ መጥቶብን ያለው መጽሐፈ መሳፍንት ከምዕራፍ ስድስት ጀምረን ስንተማራቸው ቀድሞም ደህና የነበሩት ትርምስ አብዝተው ወደ ሌላ አምልኮት መንገድ ሂደው ያ ስደት የመጣብንና እስራኤል የተበተነው እስራኤል አሁንም ኢየሩሳሌም ነቅሎ በባዕድ አገር አሁንም በዓለም የተበተነበትና ትእዛዙ አንዲት ላይ ብትጥሉኝ ከሰባት ላይ በሰባት መንገድ እመጣባችኋለሁ፣ በሰባት መንገድ ጠላት ይመጣባችኋል እንዳለው ይኸው ያላነሰ ጊዜ ለእስራኤል የሚደግፋት ማንም የለም። ዛሬም አሁንም እናንተን ሳዳምጥ እንደነበር ተመልከቱት። የውጭ ሀገሩ ቀርቶና የእኛ በኛው አንድ ብንሆን እኔ ዳቴነ እኔ ካህነ ከማለት ለሀገሪቱ ምክር ሰናይት ለኩሉ ዘይገብር ምክር እኮ ይጠቅማል፣ ምክር እኮ አይዟችሁ ማለት አንድነት እግዚአብሔርም ይወደዋል። እናንተ በእናንተ ብትፈቃቀሩ እኔ ከመካከላችሁ አለው ጠላቶቻችሁን እጎዳለሁኝ እኔ እዋጋላችኋለሁ ያለውን ጥለን ዛሬ እሱ በእሱ ትርምስ እኔ ዳቴነ አልሄድም። አሁን እግዚአብሔር እንዲያው በእውነት አምላክ አይቆጣም። ሲመጣ የተነሱቱ ወሪትን ሊያጠፉ ወሪትን ሊያቃጥሉ በናቡከደነጾር ጊዜ ወሪቱን እንዳቃጠሉት አሁንም እስራኤል የሚባል ህመደመድ ሊያጠፋ ነው እንጂ ራባን ካህኔ ብሎ ማምለጥ አለን የለም። እና እንደገና ህብረ

0: ነገር እንዚህ አይነቱ ክስተት በፊት ድሮም ጀምሮ በሀገር ኢትዮጵያ በነበርንበት ሰዓትም ያው እንደምንሰማው አባቶቻችን ሃይማኖታችን አንቀይርም እያሉ ራሳቸውን የማጥፋት በገደል የመሄድና ብዙ መስዋዕት የከፈሉበት ሁኔታ አለ። ያም ሆኖ ያው እስከዛሬ ድረስም ለኛ ተርፏል፣ እነሱ ተሰውተው ለኛ ተርፏል እዚህ መጣዋል። አሁን ያለው ትውልድስ ምንድነው የሚያደርገው አስተዋጽኦ? ሃይማኖቱን በተመለከተ የሚጠብቅበት መንገድስ እንዴት ነው? አካሄዳችን እንዴት ነው? ከመሪዎች ጀምሮ ከሀገር ሽማግሌዎች ጀምሮ ለተተኪ ትውልድ ምንድነው የሚያስተምሩት ያስተማሩት ያለው ሁኔታ?
1: አይቸው አመሰግናለሁ። በጣም ጥሩ ነው። ከዚያ ማዶ አሁንን ተቆርቆረው አናንያ ዛሬያ ሚሳኤል ዳንኤል ከሳተ እቶን እንደወደቁት በኢትዮጵያ ምድርም ያን እያነበቡ አንዱ አምላክ እንግዲህ እሱን እንመን አልሆነም በክፋታችን ነው የሀገር ኢየሩሳሌምን የተባረን ሀገሪቱን የነቀልናት ወሬታችን የተቃጠለ ወሬታችን የተማረከው በማለት ጠላት ሲመጣባቸው አሁንም አይናቸው እያዩ ገደል የሄዱበት ይህን ነው ሁሉ። አሁንም አናንያ አዛርያ ሚሳኤል ሌላ እምነት አናምንም ወደ ጣዖት መንገድ ማንሄድም ቢሉ ከሳተ እቶን እንደወደቁት ያን እያለቀሱ እያነበቡ በኢትዮጵያ ምድርም አሁንም ዝምለን ገደል እንሄዳለን ሲሉ እንዲያውም 50-60 ሰው በስሜን ገደል ከሄዱት አንዲቱ ነፍሰ ጡሪቱን ከዚያ መሃል ለታሪክ እንዳወጣትና የዚያ ዘር ሁሉ ዛሬ እስራኤል አገር ገብቶ ያለው ይኸው ነው። ሆኖ ቀርቶ ደግሞ እግዚአብሔር እሱ አምላካችን ይህን ለልጆቻችን ብንናገር ሰሚ የለም። ግን ልጆች ፊት ግን ትልቆች ካህናቶች አሁንም እንደምንለው ሃይማኖት እንጠብቃለን የሚሉት እየወጡ የሚያወግዙ ቢሆኑ እየተከታተሉ እስራኤልን የሚጠብቁ ቢሆኑ በኢትዮጵያ ምድርም ካህናቶች እየዞሩ እንዲያውም አንዳንዴ እንደዚህ ሀገር ቴሌፎን የለ በኢትዮጵያ ምድር አንድ ሰው ወይም አንድ ሰው በእንዲህ ያለ ሀገር ሃይማኖት እንዲህ ብሎ ፈረሰ እንዲህ ብሎ አንድ ሰው እንዲህ ሲያረጋየው ከተባለ እዚያ መልእክተኛ ልከው ተሎ መርምሩ ወዮላቸው እግዚአብሔር ቁጣ እንዳይመጣ ለእስራኤል አንድ ሰው ተሳሳተ የተባለ እንደሆን ያ ሰው ተፈልጎ ንስሐ እንዲሰጥ ጾምና ስግደት እንዲሰጥ ያንን ወዮልህ ይባል ነበረ። እና ለኢያሱ ወልደ ነዌ እንዳዘዘው የተሳሳቱ ሰዎች አሉ መርምርና ንስሐ ስጣቸው ብሎ እግዚአብሔር እንዳዘዘ ለኢያሱ በኢትዮጵያ ምድርም ደግሞ አሁንም ያን እያነበቡ እየተረጎሙ አምላክ ይቆጣቸዋል። አሁንም ጾምና ስግደት ውሰዱ ተሳስተሃል ብሎ በአንድ ስህተት ሲያስተምሩ የነበሩት ሊቃውንቶች ነበር። ከዚህ ግን ሊቃውንት እጁን ኮረኮመ ራባን እጁን ኮረኮመ ግን ተምረናል የአሮን ልጆች ነን ይሄ ነው ያለው እንጂ ሲያስተምሩና ሲያወግዙ ንስሐ ሲሰጡ ምንም አላየሁም። በእውነቱ በጣም አሳዛቢ ላይ ነው ያለ ነው።
2: በጣም ግሩም። እንግዲህ አንድነት፣ ክብር፣ ፍቅር አስፈላጊ እንደሆነ አሁን ህዝብ እስራኤል በታሪኩ መቼም ወደ በስደት በዓለም ላይ እንደተበተነ ነው የሚነገረው። ይህን መቼም ይህን በተመለከተስ እንዳው ይህን ምን ይላሉ? በኢትዮጵያም የቀሩ አሉ። አሁን በቅርብ የተገኙ ደግሞ በልዩ ጥናትና ምርምር ተደርጎ በህንድ ሀገር የምናሼ ነገድ እየመጡ እንደሆነ ይነገራል። እና ምን ይላሉ ይህን ሁኔታ?
1: ይህ በጣም ጥሩም። አሁን እዚህ እስራኤል ሀገር ብዙ የተወናበዱ ሆነው አስከፊ ነገር ስለመጣ ለእነዚያ አጥር ሆነው ብነ ወገኖቻችን የቀሩትን ወጥተን ወርደን አሁንም ንጹሆች ህብረተሰቦቻችን እንዳይመጡ እዚህ እንቅፋት የሆነብን ነገሮች አሉ። አሁን ግን በአንዳንድ በኩል ሀገርን ሰላም ተግን አላልፍም በሌላው ከተማ ይቅርና በዚህ በእኛ በቤት አጥቅባ እየተመራመረ ህዝባችን ህብረተሰባችን ከሴቱ ከወንዱ ዝምኛ የተወናበዱትን እያወጣ እየተጋለጠ እየሄደ ነው። ከዚያም ሳላመሰግነው ማላልፈው አሸሪ ባርከን የሚባልም ብዙዎች

0: የሚያጋልጣቸውና ወደ እኛም መልእክት የሰደደውንም ህብረተሰቡ ቤታ ጥቅባ ሳላመሰግነውም አላልፈው ነው። ይህን እያወጣ ነው። እንግዲህ እነዚህ ከተጋለጡ ወገኖቻችን በአንድ ሆነን ቀድሞ መጣ አሁን መጣ የሚለው ከዚህ ነበረ የሚባለው ቀርቶ የተበተኑትን በየትም አገር ያሉት የተበተኑትን ወገኖቻችን ልናመጣ ሰልፍ ተነስተናል። መጀመሪያ እዚህ የሚያወናብዱትን አጋልጠን ወደ ማስጠንቀቂያ ሰጥተን ይሄ ነው። እርግጥ አንድ ሰው እምነቱ ነው። እምነቱ ማለት አንድ ሰው ባሰበው መንገድ መሄድ አለ። ሁለት መንገድ ሶስት መንገድ ይዞ ግን ምሳሌውን በይሁዲ ይጠራል። ስራው ግን ሌላ ውስጥ ለውስጥ ሲሄድ እግዚአብሔር አያይም እያለ ለህብረተሰቡ ቁጣ ቅስፈት፣ ለወታደሮቻችን ቁጣ የመጣው ለኢየሩሳሌም ጠላት የበዛው ከዚህ ውስጥ ብዙ ችግሮች ስለደረሰብን ነው። አሁን ግን መጋለጥ ጀመረ። ቅድም እንዳልኩትም ኢትዮጵያ አንድ ሰውና ሁለት ሰው ነው እየጠቆሙ አገሪቱን በኋላ እስራኤል እንድትከበር ምን አደረጉ ተብሎ ክብር የተሰጠው አሁንም በእውነት ሃይማኖት እየተከላከሉ ይዘው እንጂ በመጀመሪያው ተሰደው እንደሄዱት ግን ጠላት ተከታትሎ ሊያጠፋቸው ባለ ጊዜ ከወልቃይት፣ ከስሜን፣ ከቋራ፣ ከተለያየ አገር ሁሉ አሁንም ትግሬ አያዝማች አቆበ ተባለ 50 ጤስ በአንድ ጊዜው በሳት የተቃጠለው ስንት ቤተሰብ እንደነበረ ዋልቅ ኪዳነ ምሕረት ከተባለ ሰው
1: ሰዓታችን እየተባለ ነው።
0: ያለቀው ህዝብ ቀላል አይደለም። በታሪክም አልወጣም ተጽፎም አልተያዘ። እኛም እንግዲህ እየተዳከምን ነው። የጠየቀንን የለ።
1: እሺ አቶ ተበጀ ማሪ፣ በእውነት ይሄ ነገር በጣም በሰፊው ሊያነጋግረን የሚገባ ጉዳይ ነው። ብዙ ስህተቶች የሚሰሩ አሉ፣ ብዙ ድርጊቶች አሉ የሚደረጉ። እኛም እንደ ማህበረሰብም ይህን ተቀብለን እንዴትም እያስተናገድን እንዳለን ያው ብዙ መነጋገር ያስፈልጋል። ሁሉም በየቦታው መነጋገር ያስፈልጋል። ዞሮ ዞሮ የምንኖርባት አንዲት ሀገር ያለችን፣ በዚቻ በምኖርባት ሀገር ውስጥ ደግሞ ራሳችን ምን ያህል አስከብረን ተከባብረን የምንሄድበት የምንቀጥልበትን መንገድ ሁላችን ተባብረን ማግኘት አለብን። ተተኪ ትውልድ ማስተላለፍ የምንችልበት አለ። ሁልጊዜ እንናገራለን፣ ሁልጊዜ ይነገራል። የቀድሞ አባቶቻችን እንዲህ አድርገው ታግለው እንዲሰርተው ይባላል። እነሱ ዛሬ ያን ሁሉ ለፍተው ጥረውም ህይወታቸውን አሳልፈው ሰጥተውም አስረክበውናል። ቀጣይ ምንድን ነው የምንለው የሚለው ነው ማየት መመልከት ያለብን። አመሰግናለሁ አቶ ተበጀ ማሪ።
2: አመሰግናለሁ አቶ ተበጀ ማሪ። መልካም ቀን። እንግዲህ ፕሮግራማችን አቸውባየ እንግዲህ
1: እየተገባደደ ነው ይሻየው።
2: አዎ፣
1: ቅርሳችን እስከምንገናኝ
2: ለቴክኒክ ባለሙያችን
1: ሮኒ
2: ናኦር ምስጋና ይድረሰውና ያስተናገድናችሁ ሻያው ደጉና አቸውባየነ ለቀን ላይ ልክ አንድ ሰዓት ላይ በሰላም ያገናኘን። ስኬታማ ጥሩ ቀን ለሁላችንም። ደህና ዋሉ።

0: ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? ለተማክሰኞ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜን እንመኛለን። ለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ቴት ቫብ ታሙዝ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ጁን 30 ቀን 2016 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ሰኔ 23 ቀን 2018 ዓ.ም ነው። የቴክኒክ ባለሙያችን ኢላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሸቴ ሻየው ደግኩና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ዛም ወቅታዊ ዘገባ ሳምንታዊ የጤና ፕሮግራም እና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ተዘጋጅቶ ይቀርባል።
1: ሰጠኝ ዘመና መሰግናለሁ። አርስተ ዜና፣ ትናንት ምሽት በክነሴት የእስራኤል ፓርላማ ጠቅላላ ጉባኤ የገዢው ጥምር መንግስት ያቀረበው የህግ ረቂቅ ወደቀ። ምክር ቤት ክነሴት በህፃናት ላይ የሚፈጸም የጾታ ጥቃት ወንጀሎች ፋይሉ ጊዜ ለማራዘም የቀረበ ህግ በቋሚነት አጸደቀም። ወደ መከላከያ ሰራዊት መመልመል የሚቃወሙ በአስርት የሚቆጠሩ የአረዲ ይሁዳውያን አጥባቂ ሃይማኖት አጥባቂዎች ትናንት ምሽት በጊባያት ሽሙኤል መገናኛ አቅራቢያ የሚገኘውን መንገድ ቁጥር 4 ዘጉ። አሜሪካ ሐማስ ትጥቅ ለመፍታት ፍቃደኛ ባይሆንም እንኳን እስራኤል የአዛን የትራምፕ ሰላም እቅድን ተግባራዊ እንድታደርግ ግፊት እያበረታቱ ነው። የኮንጎ ዲሞክራቲክ ሪፐብሊክ በኢቦላ ቫይረስ በሽታ የተያዙ ሰዎች ቁጥር ከ1300 በላይ መድረሱን አስታወቀን። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ትናንት ምሽት በክነሴት የእስራኤል ፓርላማ ጠቅላይ ስብሰባ ላይ የገዢው ጥምር መንግስት ያቀረበው የህግ ረቂቅ ውድቅ ሆነ። ህጉም የቀይ መስቀል ማህበር ተወካዮች በእስራኤል የታሰሩ የሽብርተኝነት ተጠርጣሪዎችን እንዳይጎበኙም የሚከለክል ነበረ። ሃይማኖት ሐረዲ ፓርቲዎች ድምፅ ባለመስጠት ምክንያት ጥምር መንግስት አብላጭ ድምፅ ማግኘት አልቻለም። ቀረቀቢያችን ሻር ግሊክ እንደዘገበው ከሆነ በጉባኤ ላይ በጥምር መንግስት ሊቀመንበር ኦፊር ቃጽ እና በፓርላማ አባል አይማን የአረብ ህብረተሰብን የሚወክለው የክነሴት አባል አይማን ኦዴ መካከል አካላዊ ከባድ ግጭት ተፈጥሮ ነበረም። እርስ በርሳቸው የስድብ ቃላት የተለዋወጡ ሲሆን የፓርላማም የደህንነት ጥበቃ ሰራተኞችም በመካከላቸው ጣልቃ ገብተው አለያይቷቸዋል። ምክር ቤቱም ክነሴት በህፃናት ላይ በሚፈጸም የጾታ ጥቃት ወንጀሎች ፋይል ጊዜ ለማራዘም የቀረበ ህግ በቋሚነት አጸደቀም። ከነዚህ መካከል በቤተሰብ አባላት ወይም በህፃኑ ላይ ኃላፊነት ባላቸው ሰዎች የሚፈጸም የጾታ ጥቃቶችን በተመለከተም የወንጀል ጥፋተኝነት ፋይል ጊዜ የሚጠናቀቀው ተጎጂው ወንድ ወይም ሴት እድሜ 49 ዓመት ሲሞላው ነው ተብሏል። በህጉ መሰረት ቃል አቀባያችን ቬሬድ ፔልማን እንደዘገበችው ይህንን ህግ ረቂቅ ያቀረቡት የምክር ቤት አባላት ኤልያሁ ራቢቦ፣ ኤፍራት ራይተን ማሮም፣ ሻሮን ኔር እና ሌሎች የምክር ቤት አባላት ቡድን ናቸው። የጦር ኃይሎችን ኢታማጆር ሹም አዛዥ ዋና አዛዥም እያል ዛሚር የተረገመ ነው እናም ወደ እስር ቤት መግባት አለበት ሲሉ ትናንት ምሽት የሰነዘሩት ጠንከር ያለ ንግግር ተከትሎ በፖለቲካው ዓለም በርካታ ውግዘቶች እየተሰነዘረባቸው ነው። የሻስ ፓርቲ ከፍተኛ ሃይማኖት መሪ የሆኑት ራብ ያዚድ የተናገሩት ይህንን ንግግር በተመለከተ የክነሴት ምክትል አፈ ጉባኤ የሊኩድ ፓርቲው ኤልያሁ ራቢቦ በጽኑ ተቃውሟል። ራቢቦ እንደገለጹት ከሆነ ስለ ራብ ያዚድ ንግግር አስቀድሞ የሚያውቀው ነገር እንዳልነበረና ንግግራቸው ሙሉ በሙሉ የተጸየፈ መጥፎ ኖበ ማለት ተችቷቸዋል። በተጨማሪም በዝግጅቱ ላይ ተገኝተው የነበሩትን ድርጊቱን ሳያወግዙ ያለፉትን የሻስ ፓርቲ ፓርላማ አባላትን ክፉኛ ነቅፈዋል። ይህንን የተናገረው ሰው ራብ ሃይማኖት መንፈሳዊ መሪ ከሆነ ከኔ እይታ እሱ ራብ አይደለም። በእርግጥም የኔ ሃይማኖት አባት ራብ ሊሆን አይችልም። ይህንን በጣም ግልጽና ቁርጠኛ በሆነ መንገድ ነው የምናገረው ይላል። ንግግሩን በመቀጠል አስቀድሞ አላውቅም፣ ነገር ግን በቦታ የነበሩትን አላወኳቸውም። በዚህ ተገኝቶ ምንም ሳይል እንዲህ አይነት መጥፎ ንግግር ማሰማት ከአንድ ሃይማኖት መሪ የሚጠበቅ አይደለም ብለዋል። በእንዲህ እንዳለ የሻስ ሊቃነ ምክር ቤት አመራሮች የምክር ቤቱ መሪ ከሆኑት ሙሼ ማያ ራቢ ያዚድ በጦር ኃይሎች ጠቅላይ አዛዥ ላይ የሰነዘሩት ንግግር የሚወገዝ የሚኮነን መግለጫ አውጥተዋል። በዚሁ ንግግሩን በጥብቅ ነቅፈዋል። እንደሚሉት ከሆነ የኦሪት የቶራ ተማሪዎችን ማዋረድ ለመቃወም በተዘጋጀ ታላቅ ስብሰባ ላይ በጦር ኃይሎች ጠቅላይ አዛዥ ላይ የተሰነዘሩትን ቃላት በመስማቴ በእጅጉ አዝናለሁ። እንዲህ ባለ መልኩ መናገር የኦሪት ቅዱስ ኦሪት መንገድ አይደለም። እኛ ዘውትር ለሕዝብ እስራኤል ሰላም ሲሉ ሕይወታችንን አሳልፈው ለሚሰጡት ወታደሮችን ስኬት መጸለይ ነው የምናዘወትር ብለዋል። ትናንት ሰኞ ደግሞ ወደ ሌላ ዜና ስናልፍ ወደ መከላከያ ሰራዊት ምልመላም የሚቃወም በአስርት የሚቆጠሩ የሃርዲ ይሁዳውያን ማህበረሰብ ተቃዋሚዎችን ትናንት ምሽት በግባት ሽሙኤል መገናኛ አቅራቢያ በሚገኘው መንገድ ቁጥር 4 ዘግተው ነበረ። በብኔ ብራክ ከተማ በተካሄደ የሃርዲዎች ተቃዋሚዎች ወቅት ሁከት ፈጣሪዎች የካን ሀዳሾት የዜና አውታር ዘጋቢ ዳንኤል ጎሮባይስ እና የዜና 13 ዘጋቢ ላይ ጥቃት ፈጽሞባቸዋል። ሕይወታቸውን ለማዳን በአካባቢው በሚገኝ ሆስፒታል ተደብቀው ከቆዩ በኋላ ነው የነፍስ አድን ጥሪ ካደረጉ በኋላ በሰላም ሊወጡ የቻሉት። ጋዜጠኞቹ አሜሪካም ሐማስ ትጥቅን ለመፍታት ፈቃደኛ ባይሆንም እንኳ እስራኤል የአዛን የትራምፕን የሰላም እቅድ ተግባራዊ እንድታደርግ ግፊት እያበረታታች ነው። ቃል አቀባያችን ኤሊዮር ሌዊ እና ሮይ ካይስ ዘገባ እንደሚጠቁመው ከሆነ ዋሽንግተን ለእስራኤል የጽሑፍ ጥያቄ ሰነድ አስተላልፋለች። ይህ ሰነድ የሚከተሉ ጥያቄዎችም በአዛ ቀበሌ ውስጥ ሰፊ የመሰረተ ልማት ስራዎችን እንዲፈቀዱ፣ ህዝቡን ወደ ተወሰኑ ልዩ ቀጠናዎች ማዛወር፣ ለፍልስጤም የቴክኒክ ባለሙያዎች የቴክኖክራትን ባለሙያ መንግስት ማዕከላዊ ዋና መስሪያ ቤትና ለዓለም አቀፍ ኃይል የሚሆኑ ወታደራዊ ካምፕ እንዲቋቋሙ መፍቀድ የሚሉትና ሌሎችም ነው። በእስራኤል የአሜሪካ አምባሳደር ማይክ ሃካቢ በዋሽንግተንና በእስራኤል መካከል ያለው ግንኙነት የሚቋረጥበት ምንም አይነት አጋጣሚ አይኖርም አሉ። የአሜሪካ የ250ኛ ዓመቷ የነጻነት በዓል ለማክበር በእስራኤል በተዘጋጀ ዝግጅት ላይ ሃካቢ እንደተናገሩት የሁለቱ ሀገራት ግንኙነት ልክ እንደ ጋብቻ ጥምርት መሆን ዘላቂ ወዳጅነት ቃል ኪዳን ነው ብለዋል። የኮንጎ ዲሞክራቲክ ሪፐብሊክ በኤቦላ ቫይረስ በሽታ የተያዙ ሰዎች ቁጥር ከ1300 በላይ መድረሱን አስታወቀች። ከእያንዳንዱ 10 ታጣቂዎቹ መካከል 3 ለሞት ተዳርገዋል። የኤቦላ ስርጭቱ በሀገሪቱ በሚገኙ 3 ግዛቶች ላይ ተከስቷል ተብሏል። በመጨረሻ የትንግርት ዜና የያዝነው 2026 ዓ.ም የዓለም ዋንጫ ተጣጥፎ እንደቀጠለ ነው። ኡሩጓይ ጀርመንን አሸነፈች፣ ሞሮኮ ደግሞ ሆላንድን አሸነፈች። ተጎራባቾች በአውሮፓ የሚገኙ ተጎራባች ሁለት ሀገሮች ጀርመንና ሆላንድ አልቀናቸውም፣ ወደ የቤታቸው ተሸኝተዋል። የአየር ጸባይ ሁኔታ በተለይም በተራራማ ከፍተኛ ቦታዎችና በመሀል ሀገር ባልተለመደ ሁኔታ የሙቀቱ መጠን ከፍተኛ ይሆናል ተብሏል። ነገሮ ደግሞ የሙቀቱ መጠን በመጠኑ ይቀንሳል ተብሎ ይጠበቃል። የሰዓቱ ዜና እስከዚሁ ነው። ሰጠኝ
2: ኢሻያው እንዳመሰግናለን። ለዚህ ነው።

0: የተከበራችሁ አድማጮቻችን ከዚህ በመቀጠል ስቱዲዮ ከሰባ ባልደረቦች ጋር ከሰጠ ዘመነ ወርቅነሸቴ ጋር ወቅታዊ ዘገባዎችን ይዘን ቀርበናል። ርዕሰ ጉዳዮች ደግሞ እንግዲህ ሀገራችን የፖለቲካ የእስራኤል የፖለቲካ እንቅስቃሴ እንዲሁ ከምርጫ ዋዜማ ምን መስሎ ይታያል በአሁኑ ሰዓት ወርቅነሸቴ?
1: አመሰግናለሁ ሻያው። እንግዲህ የምርጫ ዋዜማ ላይ ነን አሁንትን ነው። በፖለቲከኞች መካከል እንግዲህ ያው የበለጠ አብለዛ አብዛኛ ድምጽ ለማግኘት ለመመረጥ ሩጫው አለ። እንዶ በይፋ አሁን ለሩጫው እንዲሁ በመገናኛ አውታሮች ቅስቀሳው ብዙ ጎልቶ የሚታይ ባይሆንም ግን ክነሴት ውስጥ በተለይ ምናየው ምን ሰማው ነገር ፓርቲዎች እንግዲህ በጥምር ሆኖ መንግስት ለማቋቋም አንዱ ፓርቲ ሌላውን እንዲደግፍ የተለያዩ የቀረቡ ህጎች አሉ። ህግሮ እንዲጸድቁ የቀረቡ ጽንሰ ሐሳቦች አሉ። እነሱን ለማጽደቅ ጥረት እየተደረገ እንደሆነ ያው መረጃዎች ያመለክታሉ። ለምሳሌ የአሁን ገዢው ፓርቲ የጥምር መንግስቱ የሐረዲ ማህበረሰብን የሚወክሉ ፓርቲዎች ያቀረቡት የቶራ ወይም የኦሪት ትምህርት መሰረታዊ ህግ ነው ይጽደቅ። የኦሪት ትምህርት የሚማሩ ተማሪዎች ወደ መከላከያ ሰራዊት አልዘመታችሁም ተብሎ ፖሊስ እንዳያሳድዳቸው ያው በዚህ መንገድ ህግ ነው ከጸደቀ ህግ ነው አይዛቸውም። ያው ይሄን ለማስቀረት ነው እንግዲህ በዋነኛነት በነሱ በኩል የቀረበው ምክንያት ይሄ ሐሳብ የኦሪት ትምህርት ህግ ነው እንዲጸድቅ ያሉት። በሌላ በኩል ግን ሲታይ ደግሞ ኦሪት የተማረ የሽባ ተማሪ ልክ በመከላከያ ሰራዊቱ እንዳገለገለ ወታደር እኩል ነው ኃላፊነቱን ለሀገሪቱ ተወጥቷል ግዴታውን ተወጥቷል ማለት ይቻላል። እና እኩል የሚታይበት ሁኔታ እንግዲህ ውትድርና ያገለገለ አንድ ዜጋ እስራኤላዊ ዜጋ እና አንድ በሽባ ትምህርት ቤት ደግሞ ኦሪትን የተማረ የሽባ ተማሪ እንግዲህ ለሀገሪቱ እኩል አገልግሎት እንደሰጡ አይነት ይታያል የሚል ከፍተኛ ስጋት አለ። ለማንኛውም ይሄ ህግ ይጸድቃል ተብሎ ይጠበቃል። በጠቅላይ ሚኒስትሩ አማካኝነት በጥምር መንግስቱ አባላት በአብዛኛው ህጉ ሊጸድቅ ይችላል፣ ድጋፍ ያገኛል ተብሎ ይጠበቃል። ዛሬም እንደውም ወደ ስቱዲዮ ከመግባታችን በፊት የክነሴቱ የህግ አርቃቂ ኮሚቴ በዚህ ህግ ጽንሰ ሀሳብ ዙሪያ እየተወያየ እንደሆነ ነው የተገለጸው። አንዳንድ የሌላ ፓርቲ ጥምር መንግስቱ አባል ያልሆኑ ፓርቲ አባላት ለምሳሌ እንደ እስራኤል ቤቴኑና ሌሎች ፓርቲ አባላት እየተቃወሙ ናቸው። ይቃወማሉ ይሄን ህግ በርግጥም ግን ደግሞ በጠቅላይ ሚኒስትሩ በተለይ ድጋፍ ያገኛል ህጉ ነው ይጸድቃል የሚል ተብሎ ይጠበቃል። ምንድነው እንግዲህ ሐረዲ ማህበረሰብ አባላት እንደሚታወቀው በምርጫ ጊዜ ብዙ ተወካዮች አሏቸው። በምርጫ ያው የተባብሮ የመምረጥ ባህላቸው የነሱ በጣም የተለመደ ጥሩና እንደው ከልምድ ማንጻር ሲታይ ጥሩ የሚባል ነው። ያው በክነሴቱ የተወሰኑ መቀመጫዎችን ያገኛሉ። ወደ ጥምር መንግስቱ እነሱ ላለማጣት ነው የጥምር መንግስቱ አባል ይሆናሉ ከምርጫ በኋላና ይሄ ህግ ቢጸድቅ ደግሞ የበለጠ አሁን የጥምር መንግስቱን ያቋቋመው ገዡ ፓርቲ ላይ ያው ያምኑበታል ወደፊቱም የሱ አባል ለመሆን ይችላሉ ነው ያስችላቸዋል ይሄ ህግ ጸደቀላቸው። እነሱም እንግዲህ በምርጫው ዋዜማ እንዲህ አይነት ህጎችን ማቅረባቸው ያው የሚጠበቅም ነው ብልጠትም ይመስላል። እንዲህ አይነት ነገሮች አሉ። ለማንኛውም በክነሴቱ በፓርቲ አባላት ዙሪያ ስናይ ይህን ይመስላል። ይሻየው
0: በዚህ ዙሪያ ሰጠ ዘመነ እንዴት ያለ በፖለቲካ ፍጥጫ እንዳለ በእውነትም እየሰማን ያለኑ በክነሴት የቅድመ መደገጊያ ምክር ቤት ውስጥ በስብሰባ ቅድም ወርቅነሽ እንደገለጸችው አንዳንድ ህጎችን ለማስደቅ ይቀርባሉ። ግን በዚህ ላይ ስድብ፣ ረብሻ፣ ክርክር ምንድን ነው እንዴት
2: አይሆንም እንግዲህ ቅርታ በክኔሴት ውስጥ መከራከር አንዳንዱ መናገር የለመድነው ነው። በፖለቲካ ውስጥ እንዲያውም ሌላው ሀገርስ ወንበር ሁሉ ይወራወራሉ እና ይሄ እንዳለ ሆኖ ግን አሁን ምንድነው የጥምሩ መንግስት ህጎችን ለምንድነው ለማሳለፍ በሩጫ የሚፈልጉት? የመገናኛ አውታርም ህግ የተለያዩ የመንግስት አቃቤ ህጓን የአቃቤ ህግና የመንግስት ህግ አማካሪዋን ህግ ሁሉን በአንድ ላይ የነበረውን ለመለያየት ሌሎችንም ለምንድን ነው ለማሳለፍ የሚፈልጉት ለሚለው አንዳንድ አካላት እንደሚሉት እስካሁን ተጣምረው ነው የቆዩ ተጋብተው ነው የቆዩ እና ያንን ለመጠበቅ ነው። በሚቀጥለው ምርጫ ደግሞ ከተመረጥነ አብረን እንሄዳለን ከሚል ውጪ አሁን ክሬሴቱ ሊበተን ወራት እየቀረ አንድ ሁለት ሶስት ወራት እየቀረ ህጉን ብታጸድቀው ምን ያክል ተግባራዊ ሊሆን ይችላል? ምክንያቱም በሚቀጥለው ሌላ መንግስት ቢመሰረትኩ ያሁኑን ህግ ውድቅ ሊያደርገው ይችላል። ስለዚህ አሁን ምንድነው የሚመጣውን ምርጫ ታሳቢ በማድረግ የሚደረጉ ናቸውና ፖለቲከኞች ደግሞ ያው እንግዲህ ከምርጫው አዜማ ነገ ወንበር ያሰጠናል የተሻለ ደረጃ ያስገኝልናል የሚሉትን ንግግር የሚሏቸውን ሰዎች ወደነሱ በማምጣት አዳዲስ ፓርቲዎችም ነባሮችም ጥምረት በመፍጠር የተለያዩ እንቅስቃሴዎችን እያደረጉ ነው። እንግዲህ ዝግጅቱ ለምርጫ ነው የሚመስለኝ እኔ ለምርጫው ለማዘጋጀት ጥምሩን ደግሞ እንደገና ለማቆየት ምናልባት በሚመጣው ምርጫ ከተመረጡ አብረው ለመሄድ የሚያስችላቸውን እንቅስቃሴ ለማድረግ ጥረት የሚያደርጉ ይመስላል።
0: እኔ በበኩሌ በእውነትም ፖለቲከኛ አይደለሁም እንደ ጋዜጠኛ ነኝ፣ ግን የእስራኤል ህብረተሰብ የፖለቲካ ሁኔታ ስመለከተው ከፖለቲካ ውጭም በማህበራዊ ህይወት በህይወቱ ወደፊት የሚራመድ ሰው አላስፈላጊ የሆነ ስድብ፣ ተሳዳቢ፣ ሰውን የሚያቋሽሽ፣ ሰውን የሚያዋርድ ችሎታ ያላቸው ሰዎች ናቸው። እንግዲህ ወደፊት እንትን እያሉ ያሉት ነው።
2: ፖለቲከኛ ከሆንክ
0: ሊሆን ይችላል፣ ግን
2: ፖለቲከኛ ከሆንክ ለስድብ ለትችት ምንድነው ቆዳ ወፍራም መሆን አለበት፣ አለያ ወደ ፖለቲካ አትግባም።
0: ትክክል ነህ። በሌላም መስክም እንደዚህ አይነት ሰዎች ናቸው እድገት የሚሰጣቸው በህይወታቸው የዚያ ችሎታ ያላቸው ሰዎች ናቸው። አለ ምክንያት አይደለም መቼም።
1: የመሳደብ ማለት ነው።
0: አሉ በስድብ ብቻ ያደጉ ሰዎች እናውቃቸዋለን። ለማንኛውም እንግዲህ ወደ ቀጣዩ ዘገባ ስናልፍ ደግሞ የሐማስ ድርጅት ዳግም ጦርነቱን ለመክፈት እየተዘጋጀ ነው ይባላል እና በሌላ በኩል ደግሞ የአሜሪካን ፕሬዚዳንት በእስራኤል ላይ ጫና እያደረጉ ናቸው ይባላል እና ይህ ሁኔታስ እንዴት ነው ሰጠኝ?
2: አዎ እንግዲህ የእስራኤል ራሱ በደቡብ እዝ በደህንነት ክፍል የሚሰሩ ሰዎች በተለይ መረጃ የሚሰበስቡ አካላት ናቸው ከፍተኛ ባለስልጣናት አስጠነቅቁ የተባለው የሐማስ ድርጅት እየተዘጋጀ ነው፣ አሸባሪዎችን እየመለመለ ነው፣ እንደዚህም ደግሞ ኖክባ የተባለው ጥቅምት 7 የፈጸሙትን አይነት ድርጊት እንዲፈጽሙ ለማሰልጠን ብዙ ተዘጋጅቷል ብለው መረጃ ድርጅቶች ይፋ አድርገዋል። አሁን ይህን ተከትሎ እስራኤል እርምጃ መውሰድ አለባት በሐማስ ላይ ሲባል አሜሪካ ጫና እያደረገች ነው። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀዱት የሰላም እቅድ በአዛ ሰርጥ ተግባራዊ ይሆናል በሚል እሳቤ ነው። ግን እስካሁን እንዳየነው የኢራን ጦርነት፣ የአካባቢው ጦርነት ትራምፕን እንደው ትንፋሽም አልሰጣቸውና የአዛ ጉዳይ ተረስቶ ነው ያለ። ያንንን እድል በመጠቀም ሐማስ ራሱን እያጠነከረ ነው። ሁሌም ብለናል ሐማስን ማመን አይቻልም፣ ሐማስ ትጥቁን አይፈታም። እንደተባለው ሐማስ ትጥቁን ሳይፈታ ራሱን አጠንክሮ ሌላ ጥቃት ለመፈጸም እየተዘጋጀ ነው። በሌላ በኩል ደግሞ አሜሪካ ያንን የሰላም እድል ለመጠቀም በአካባቢው መሰረተ ልማቶች እንዲስፋፉ እንዲሁም ደግሞ ፍልስጤማውያን በተለይ ተፈናቅለው የነበሩት ምቹ ወደሆነ ቦታ እንዲዘዋወሩ ይሄ የቴክኒክ ባለሙያዎች የሽግግር መንግስቱ ለሱ ደግሞ እድል እንዲሰጥ ካለው ዓለም አቀፍ የሰላም አስከባሪ ኃይል ጋር ይሰማራል ከተባለው ያ እንዲመቻች እንዲሁም አሜሪካ ጫና እያደረገች ነው ተብሏል። ዞሮ ዞሮ ግን ይሄ ጉዳቱ ለእስራኤል ነው። አሁንም የሐማስን ጉዳይ በጣም በትኩረት መያዝ ያለባት ነው። የእስራኤል መከላከያ ሰራዊት እንግዲህ ከጋዛ ሰርጥ 60% በላይ እንደሚቆጣጠር ነው የተነገረ። ይህ የሆነ ከአፍንጫችን ላይ ሐማስ እንደገና የሚዘጋጅ ከሆነ አሁንም ሐማስ የሚገባው አፈሙዝ እንጂ የሰላም ጥሪ ወይም ደግሞ በሰላም ስምምነት ሰነድ አይደለም የሚገባው ማለት ነው።
0: ወርቅነሸቴ በዚህ ወርጽ በቅርብ ርቀት የሚገኝ ባዛ ቀበሌ አስተዳድራለሁ ባዮ አርሜኔ የአሸባሪ ሐማስ ድርጅት ደግሞ ሰጠኝም እንዳለው መልሶ ለመቋቋም ወታደራዊ ኃይሉን መልሶ ለመገንባት ከፍተኛ የዕለት ተዕለት ጥረት እያደረገ ስለሆነ ከዚህ ጎን ለጎን ደግሞ የአሜሪካ ፕሬዝዳንት በእስራኤል ላይ ጫና እያደረጉ ናቸው። ይህን በተመለከተስ እንዲያው የጦር ትጥቁን አልፈታም፣ ያው ፍጻሜ ላይ አልደረስም፣ ብዙ ዙሪያ እንዴት ታየዋለሽ?
1: የሐማስ ጉዳይ አስቸጋሪ ነው። ለማንኛውም ከሐማስም ጋር ሆነ አሁንም ከኢራን ጋር እንደው አሜሪካ የምትሰጠው የጊዜ መራዘም የተኩስ አቁም ስምምነት ለሰላም ድርድር እየተባለ ሐማስም ይሄን ጊዜ ብዙ የተጠቀመበት ይመስላል። የነበረውን የተኩስ አቁም ስምምነት ተከልሎ ካባጻሆፍ ተብሎ እስራኤል መከላከያ ሰራዊት እስከዚህ እናንተ እስከዚህ ይሄን አጋጣሚ እንደገና ራሱን ለማቋቋም ለመጠቀም ጥሩ አጋጣሚ ነው ይመስለኝ። ያንንም ያደረገ ይመስላል ሐማስ አሁን በድርድሩ እንደገና እንደውም የትኛው የጦር መሳሪያ ያው የሐማስ ድርጅት የጦር መሳሪያ ትጥቁን እንዲፈታና አጋዛ ለቆ እንዲወጣ ነው እንግዲህ ከስምምነቱ መካከለ አንዱ ይሄ ሞይጽ ተሻሎም የሰላም ምክር ቤት ለው ትራምፕ ከተለያዩ ሀገራት የተወጣጡ አባላት ያሉበት ያቋቋሙት ምክር ቤት የሐማስን ድርጅት ትጥቅ ለማስፈታት ነው። በዋነኛነት ግን እስካሁን ሆኖ ሆኖ አላየነውም። እንደገና ሐማስ ምንድነው ጠየቀ የሚባለው የትኛውን የጦር መሳሪያ ነው ምንፈታው? የትኛውን ቀላል የጦር መሳሪያ የትኛውን ከባድ የጦር መሳሪያ? አሁን እንግዲህ ባሁን ባለንበት ሁኔታ እንደ ድሮ ምናልባት ሮኬት ሚሳኤል ከባድ የጦር መሳሪያ የለንም ለማለት ይሆናል። ግን ምናልባት ውስጥ ለውስጥ ግን አይታወቅም። እንግዲህ እየተደራጁ ነው ለጦርነት ነው የሚባለውና ምን አይነት የጦር መሳሪያ እንዳላቸው አይታወቅም። ለማንኛውም አሁን የበለጠ እያሳሰበ ያለው እስራኤልንም እያሳሰባት ነው እየተባለ እንግዲህ ትናንት ጀምሮ ዛሬ የሚወጡ መረጃዎች አሜሪካ በቀጥታ ከሐማስ ጋር ቀጥታ ግንኙነት አደረገች ነው የሚባለው። የአሜሪካ የልዑክ ቡድን አባላት ዊትኮፍና ሌላው ደግሞ የዚህ የሰላም ምክር ቤቱ አማካሪ ናቸው በአሜሪካ በኩል አሬ ላይትስቶን ይባላሉ። እነዚህ ሁለቱ ከሐማስ ተወካይ በኳታር ከሚገኙት ሐሊል አልኻያ ጋር ተገናኝተው ተወያይተዋል። እስራኤል ደግሞ ያው ታውቃለች ተገናኝተው መወያየታቸውን በቀጥታ እንግዲህ አሜሪካ በቀጥታ ከሐማስ ድርጅት ጋር ነው ተገናኝታ የተወያየችው። እንዲህ አይነት ሙከራ ነበር ባለፈው እናስታውሳለን የጦርነቱ ጊዜ ብዙም የተሳካል ነበርም እንጂ እንግዲህ አሜሪካ በቀላሉ ከሐማስ ጋር ድርድር ለማካሄድ ሞክራ ነበር። መልክተኛዋንም ልካ በኳታር ተገናኙ እናስታውሳለን እንዲህ የሚሉ መረጃዎች ነበሩ። ከዛ በኋላ ግን በተለያዩ ሀገራት ተወካዮች አማካይነት ነው ከሐማስ ጋር ድርድሩ ቀጥሎ የነበረው ስምምነትም ሲደረስ እንደምናስታውሰው። አሁን በቀጥታ እንግዲህ ከሐማስ ተወካይ ሐሊል አልኻያ ጋር ተገናኝቶ ተወያይተዋል። የአሜሪካ የልዑክ ቡድን ነው የሚባል በእስራኤል በኩል ያውቃሉ ሁኔታውን። ያው ትራምፕ ጫና እያደረጉ ነው በሳቸው ባቀረቡት እቅድ መሰረት የሰላም ስምምነቱ ጋዛ ውስጥም እውን እንዲሆን ጋዛን መልሶ ማቋቋምን ምን የሚለው ነገር ግን ዞሮ ዞሮ ለእስራኤል አሁንም ጉዳት የሚያደርሱ የተለያዩ ነገሮች ይኖራሉ። ከፍተኛ ስጋትን እየፈጠረ እንደሆነ በሰፊው እየተነገረ ነው። በሂደት እናየዋለን። ትራምፕ እንግዲህ ሀሳባቸውን ተለመዱ ናቸው። አንዳንዴ ይሁን ካሉ ይሁን ነው፣ ድንገት ደግሞ ሲቆም ያቆሙታል።
0: ወርቅነሽ፣ በአንቺ ቆይታ ላይ በጥምሩ መንግስት በገዢው ፓርቲ አባል የሆነው ሃይማኖት አጥባቂ የሻስ ፓርቲ ከፍተኛ አመራር የሆኑት የራብ ያዚድ የሃይማኖት አባት የጦር ኃይሎች ኢታማጆር ሹምን በተመለከተ ያሰሙት ንግግር እንዲያው ብዙ ነቀፌታ እያጋጠማቸው ነው። ይህን ሁኔታስ እንዴት ይሆን?
1: አዎ ዛሬና ትናንት ጀምሮ እንግዲህ አወዛጋቢ ሆኗል ይሄ ጉዳይ። እንግዲህ ሁኔታው የተፈጠረው በብኔ ብራክ ከተማ የሽባ ተማሪዎች ወደ መከላከያ ሰራዊቱ ይዝመቱ የሚለውን ሀሳብ የሚቃወሙ የሃይማኖት ተማሪዎች በአጠቃላይ የሀረዲ ማህበረሰብ አባላት ባካሄዱት ስብሰባ ላይ ነው። በዚህ ስብሰባ ላይ እንደውም የሀረዲ ፓርቲዎችን የሚወክሉ ፓርቲ አባላት አራት የፓርቲ አባላት እንደተሳተፉ ነው የሚነገረው። እነሱ ባሉበት ኒህ ራባሪ ያዚድ የተባሉ የሃይማኖት መሪ ምንድን ነው ያሉት ሲናገሩ ኢታማጆር ሹም ያልዛሚር ስማቸውም መታሰቢያነታቸውም ይጥፋ እንጂ አንድ ተማሪ ማሻያሁን ፔቴክ ያስደረገ ተማሪ እንትን ወታደር ይቅርታ ወታደር አንድ ወር እንዲታሰር አድርገዋል ለምን አሰሩት እና ብለው ያው የእርግማን ቃል እርግማን ነው የምንለው ይህን ስድብ አይደለም እንግዲህ ስሙ ይጥፋ ምኑ ይጥፋ ማለት ረግመዋል። በዛ ስብሰባ ላይ የተሳተፉ አራት የክነሴት አባላት በተቃውሞ አላሰሙም በዛ ጊዜ ዝም አሉ ነው የተባለው። ይሄ በራሱ አሁን ትልቅ መነጋገሪያ ሆኗል። እንግዲህ አንዲት ሀገር የመከላከያ ሰራዊት የጦር መሪ የጦር አዛዥ እንዲህ ብለው ዝም ብለው ተነስተው ሲራገሙ የጥምር መንግስቱ አባላት ዝም ማለታቸው በራሱ ሌላ ችግር ነው እየተባለ ነው። ግን ከዛ በኋላ በመንግስት ተቃዋሚ አካላትም ጠቅላይ ሚኒስትሩም ዛሬ እንግዲህ ዘግይተው ነው የተቃወሙ ተብሎ እየተባለ እሳቸውም እየተተቹ ነው። የተለያዩ የሀረዲ ማህበረሰብ የሚወክሉ ፓርቲ አባላትም እየተቃወሙ ነው እያወገዙ ነው ትክክል እንዳልሆነ ይህ አባባል። በአጠቃላይ እንግዲህ አረዲ ማህበረሰብ አባላት የሚያደርጉት የተቃውሞ ሰልፍ መስመሩን እየለቀቀ እንደሆነም እየተነገረ ነው። ትናንት በብኔ ብራክ የነበረው የተቃውሞ ሰልፍ ዘካባቢ አብረው የተቃውሞ ሰልፉ ሊዘግቡ የተገኙ የካን 11ኛው ቴሌቪዥን ኢስራ ባልደረቦችም በሰልፈኞች ጥቃት እንደደረሰባቸው ይታወቃል። ያለው ሁኔታ አስቸጋሪ ነው። ከአካባቢው በርዳታ እንዳመነው የወጡት ያመለጡት ለማንኛውም ራብ አሬ ያዚድ የተናገሩት ንግግር በጣም ከፍተኛ ተቃውሞን አስነስቷል። ሊባል ማይገባ ደግሞ የመንግስት ወካይ የሆነ የክነሴት አባላት ወደው መቃወም ሲችሉ አይታችሁ ከሆነ ሲናገሩ ይሄን ነገር በጭብጨባ ነው ያጀባቸው ታዳሚው ሁዲያው ድጋፍ ነበረው ይሄ አባባል እና ይሄ ሊሆን አይገባውም በጣም ኪሶኒ ምንድነው ያፈነገጠ ነው አክራሪነት ነው እየተባለ ነው ይሄን ያለው ሁኔታ ይሻየው
0: ሰጠኝ ዘመና ይሄ ሁኔታ የርስ በርስ ወንድማማችነት ግጭት ጦርነት ያስከትል ይሆን የሚል ስጋት እንዳለ በአንዳንድ ምንጮች ይጠቁማሉ እና በዚህ ርዕሰ ጉዳይ እስኪየው
2: መጀመሪያ አሁን ራብ ያዝዲ የተናገሩት ነገር በጣም ትክክል አይደለም። ረገሙም ተሳደቡም ትክክል አይደለም። አንድን መከላከያ ሰራዊት የሚመሩ እስራኤል በሰባት ግንባር እንኳን እየተዋጋች ረፍት የሌላቸውን አካል ዝም ብለው ተነስተው የሃይማኖት መሪ ማለት ተሳዳቢ መሆን ረጋሚ መሆን ነው ወይ የሚለው ነገር መነሳት አለበት። የሃይማኖት መሪ የሚያስተምር ከስተት የሚመለስ እንጂ እኔን ካልመሰላችሁ ብሎ የሚራገም ነው ብዬ አላስብም። ስለዚህ ትክክል አይደለም። ሁሉም ማውገዝ አለበት። ሁሉም የሻስ ፓርቲ አባላትም ሊያወግዙት የሚገባው ነው። ሌላው አሁን አንተ ያልከው የእርስ በርስ ችግር ያመጣል። አሁን አረብ ዕለት ራሱ በብኔ ብራክ ከተማ ሰልፍ የነበረበትን ሁኔታ ሰምተናል። አኺሎኒም አኾፍሽም የተሰኙ አካላት ደግሞ እየተንቀሳቀሱ ነው። እናንተ ሀሬዲሞች እኛን መንገድ እየዘጋችሁ ችግር ከፈጠራችሁ እኛ ደግሞ ሂሎኒ የምንባለው ማህበረሰብ ክፍልም እናንተን ችግር እንፈጥርባችኋለን ያሉበት ሁኔታ አለ። ስለዚህ በህብረተሰቡ መካከል አለመግባባት ችግር ሌላ ውጥረት ውስጥ የሚያመጣ ስለሆነ የሚመለከታቸው ክፍሎች መቀረፍ ያለበት ትልቅ ጉዳይ ነው።
0: ወደ ማጠቃለያ ስንመጣ ደግሞ መቼም ቢያዝነው 2029 ዓመተ ምህረት እየተካሄደ ያለው የዓለም ዋንጫ 2026 ዓመተ ምህረት የተካሄደ ያለው ዓለም አቀፍ ዋንጫ የጥሎ ማለፍ ጨዋታ ትናንት ምሽትና ሌሊቱን ተካሂደዋል። ጠንካራ ብሔራዊ ቡድን ያላቸው ሀገራት ከውድድሩ ውጭ ሆነዋልና ጨዋታው እንዴት ይታያል? በእውነት እንደተመለከትኩት የጎልያድና የዳዊት ውጊያን የመሰለ ይሆናል። እንግዲህ ትልቁ ግዙፉ ጎልያድ ይወድቃል ተብሎ በጣም ትልቅ ግዙፍ የሆነ ሰው እንደነበርና ንጉስ ዳዊት ንጉስ ከመሆናቸው በፊት በጣም እንዲያው በጣም ቀጠን ያለ ያልታበለ እንዲያው ይሄን ያደርጋል ባልተጠበቀ ሁኔታ ጎልያድን ጣሉ ነው የሚለው ኦሪት መጽሐፍና እንዴት አየው ታው
2: ኦሪት ኑረን እናየው ጥሩ ነበር ግን ታሪኩን
1: እና ምን አለ ለማንኛውም እንግዲህ እንደሆነ
2: አዎ እንግዲህ መቼም ያገናኘህበት መንገድ ጥሩ ነው። እንግዲህ ትልልቆች የሚጠበቁት ቀርተው የማይጠበቁት አለፉ ነው። ግን ብራዚል ራሱ የመውደቅ እድል ነበራት ትላንትና ከጃፓን ጋር ስትጫወት አስቀድሞም ጎል የገባባትና በመጨረሻው ያው እንደምንም ብላ ጨዋታ ጥሩ ጨዋታ አላሳየችም ማለት ይቻላል ከብራዚል የሚጠበቀውና እንደምንም ብላ ብራዚል አለፈች 2-1 አሸንፋ። ለላው ብዙዎችን ያስገረመው የፓራጓይና ጀርመን ነው። በመለያ ቅጣት ምት በሪጎሪ 4-3 ያሸነፈችበት ሁኔታ ነው። እንደውም የፓራጓይ ፕሬዝዳንት ያንድ ቀን የደስታ ቀን ፌስቲቫል ይሁን ብለው አውጀዋል። በዚህ ምክንያት ፓራጓይ ወደ 16 ቡድን በማለፋና ሌላው ደግሞ በጣም ያስገረመው ደግሞ ርግጥ ሞሮኮ ከሚጠበቀው በላይ ያላት ጠንካራ ናት። ሆላንድ ግን የተሻሉ በአውሮፓ የሚጫወቱ ኮከቦችን ያዘች ናትና በተመሳሳይ ሁኔታ እንደ ጀርመን ሆላንድ ወይም ኔዘርላንድም 3-2 በሆነ በመለያ ምት መሸነፏ በሞሮኮ በጣም
0: ሪጎሪ ነው የሚሉት።
2: አዎ ሪጎሪ ወይም መለያ ምት ይሉታል።
0: እሺ
2: ፔንደል ይሉታል ደግሞ እዚህ። እና በጣም እንግዲህ ኳስ እንደዚህ ነው ኳስ። ጀርመን ግን ባለፉት አመታት በተመሳሳይ ሁኔታ ነው እንደዚህ የሚያጋጥማት። እንዲያውም በዚህ የ2026ቱ የዓለም ዋንጫ ውድድር ነው እንጂ ወደ 32 የገቡ ባለፉት አመታት አልገባችም ነበር። 2012 ጀምሮ ማለት ነው 2012 ወደ 12 አመት በላይ ሆኗልና ይሄ የተሻለ ነው ሲባል ጥሩ ጨዋታ አላሳየችም ፓራጓይ ይገባታል ነው የተባለ በደንብ ተጫውታለች ሌላ ዛሬ ምሽት ጨዋታው ይቀጥላል 8 ሰዓት ላይ አይቮሪ ኮስት ኢኳዶር ከኖርዌይ ጋር ይጫውታሉ ሌሊት 12 ሰዓት ላይ ፈረንሳይ ከስዊድን ሌሊት 4 ሰዓት ላይ ሜክሲኮ ከኢኳዶር ጋር ይጫውታሉ ነገ ምሽትም 7 ሰዓት ላይ እንግሊዝ ከኮንጎ እንዲሁም 11 ሰዓት ላይ ቤልጅየም ከሴኔጋል ጋር ይጫውታሉ አሁን ወደ 16 የገቡት ካናዳ ብራዚል ፓራጓይና ሞሮኮ ናቸው በ16 ውስጥ ሞሮኮና ካናዳ ይጫውታሉ አንዳቸው በሌላቸው እንግዲህ ቀጣይ ደግሞ ያሉት እንመለከታለን
0: ወርቅነሽቴ በዚህ የስፖርት ተወጃለሽ አሃ እንዴት ነው አንቺ
1: እኔ በርግጥ ሰጠኝ በሰፊው ስላየው ያው ለህ ብዙ የሚጨመር ነገር የለውም ግን ትናንት አሁን ብራዚልና ጃፓን ጨዋታ ይተዋል ይሻያው
0: ከሙሉ
1: አንዳንዴ በእንደዚህ አይነት አጋጣሚ ለጃፓኖች ይገባቸው ነበር ለጃፓን በጣም ይገባ ነበር እናውቃለን ብራዚል ሲባል በእግር ኳስ ጨዋታ ሁሉም አዎ ብራዚል ካለች እና ያለን ጨዋታው ነው የሚባል ያው ብራዚል ባህላቸው ነው እግር ኳስ ጨዋታ እንዶ አይተን ሄዶ አንድ ላንድ አልቋል እኮ ጨዋታው ካለቀ በኋላ አጋጣሚ ነው አጋጣሚ የድል ጉዳይ ነው እንጂ ብራዚል ቢገባት ሆኖ ወይም ጎቨስ ኩና በታክቲክ በስልት ተጠቅማም አይደለም አጋጣሚ ሆኖ ግን ያው ባለቀ ሰዓት ጨዋታው ካለቀ በኋላ ሁለት ላንድ ተጠናቆ ጃፓኖች የልብ ልባቸው ነበር የተጫወቱ ግን አልቀናቸውምና ያናዳል አንዳንድ ጊዜ ባለቀ ሰዓት የድል ጉዳይ ሆኖ ደግሞ እንዲሄድ ለወደ አንዱ ሲዘም ጀርመንና ፓራጓይ እንዳለው ነው እንዳው እኔ ምንድነው ምለው ዘንድሮ ዋንጫ ምን አለ እንደው አፍሪካ በበላችሁና ወደ አፍሪካ ሄዶ አፍሪካዎች ደግሞ ብዙ እንትሮችን አይተናል ለፈረንሳይ ሴኔጋል ጋር ገጥሞ ሌሎች ሀገራት ያልተጠበቁ ቡድኖች እያለፉ ነው በዘንድሮ ጨዋታና እንዳልኩ የጎልያድና የንጉስ ዳዊት ታሪክ እንደው ያን ያህል ወደዛ እንትን ባንለውም ይሄ ከመንፈሳዊነት ጋር ስለሚያያዝ ነው እንግዲህ በእግዚአብሔር አምነው ነው ንጉስ ዳዊት ጎልያድን የጣለውና እነዚህ ግን ይጫወታሉ ከልብ እየተጫወቱ ነው ዞሮ ዞሮ ግን እንደው አፍሪካ ብትበላው ይሄን ዋንጫ ጥሩ ነው እንላለን
0: እሺ እስማማለሁ እሺ ባልደረቦቼ አመሰግናለሁ
2: ጥሩ
0: ወደ ቀጣዩ

0: የተከበራችሁ አድማጮቻችን አሁን ሳምንታዊ የጤና ፕሮግራም የምናቀርብበት ሰዓት ነው። ዶክተር ሰፈፈ በላይች እንግዲህ ሙያዊ ማብራሪያ ሊሰጡን መስመር ላይ ናቸው። ጤና ይስጥልን ዶክተር እንደምን ዋል?
1: ጤና ይስጥልን አቶ ፈጠኝ፣ አቶ ሻያው፣ እንዲሁም ወርቅነሽ፣ እንዲሁም አድማጮቻችን እንደምን ሰነበታችሁ?
0: እኛ ደህና ነን፣ እናመሰግናለን። የዛሬው ርዕሰ ጉዳይ ስለ ሴቶችና የልጃገረዶች ጤንነት ሁኔታ ነውና እስኪ መግለጫው በኋላ ጥያቄዎችን እናቅርብ። መጀመሪያ መግለጫው
1: ትክክል ነው። ዛሬ እንግዲህ የምንነጋገረው ስለ ሴቶችና የልጃገረዶች ጤንነት ሁኔታ ነው። ይህን ጉዳይ ለየት ባለ ትኩረት መመልከት እጅግ አስፈላጊ በመሆኑ ዛሬ ርዕስ እንዲሆን አድርገነዋል። ሴቶች ተፈጥሮ በሰጠቻቸው የተባረከ እድል ጸንሰው በመውለድ እና ወልደውን በማሳደግ ከፍተኛውን ተግባር የሚፈጽሙ የህብረተሰቡ ባለውለታዎች ናቸው። ይህም በመሆኑ የሴቶች ጤንነት ለአንድ ለራሳቸው ብቻ ሳይሆን ለጽንሳቸው እና ለልጆቻቸው እንዲሁም ከዚያም አልፎ ለቤተሰባቸው በሙሉ የሚታሰብ ጉዳይ ነው። የጤንነታቸውን እንክብካቤ በትኩረት መመልከት እና መረዳት እጅግ አስፈላጊ ነው። አሁንም የዛሬ ልጃገረዶችና የነገ እናቶች የሚሆኑት ልጃገረዶች ጤንነት በተመሳሳይ መልኩ መንከባከብን ይፈልጋል። የጤንነት እንክብካቤ ማለት ደግሞ ማሞ መታከም ብቻ ሳይሆን ይልቁንም በህመም ከመቸገር በፊት አስቀድሞ በመከላከል ስራ ላይ የማያቋርጥ ጤናማ የአኗኗር ስርዓትን መከተል ነው። ይህም ይሆን ዘንድ እጅግ ተገቢ እና አስፈላጊ የሆነውን የጤና ንቃተ ህሊና ወይም በጤና ትምህርት አማካኝነት የሚገኝ የጤና ንቃተ ህሊናን ማዳበር ያስፈልጋል። ስለዚህም ነው እንግዲህ ያተሰጠኝ ዛሬ ይህን የምንወያይበት። ከዚህ በፊትም ብልሆች እንደገለጡልን ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው ትልቅ መርህ ተግባራዊ እንዲሆን ነው ሁላችንም መማማር ያለብን ለማለት ነው።
2: ዶክተር እንግዲህ ጥያቄዎች እናንሳ፣ እናመሰግናለን። የሴቶች ጤንነት እንግዲህ በጣም ልዩ ትኩረት ያስፈልገዋል ብለዋል እንግዲህ በመግለጫው በመግቢያው። ምን ማለት ነው ልዩ ትኩረት ሲባል?
1: ያው አሁንም ደግመን ነው የምንሄድበት። ሴቶች ዋናው ተልኳቸው ዋናው ተፈጥሯዊ ተልኳቸው ልጅ ጸንሶ ያንን 9 ወር አሳድጎ ማህፀን ውስጥ ከዚያ በኋላ ደግሞ ፍቅራውን ተቀብሎ ያንን ተንከባክቦ አሳድጎ እስከ መጨረሻው ድረስ ያለውን ከፍተኛ ኃላፊነት የያዙ በመሆናቸው በማርገዝና በመውለድ ሂደት ውስጥ በአካላቸው ውስጥ ብዙ አይነት ለውጦች፣ የፊዚዮሎጂ ለውጦች ስለሚካሄዱ አንዳንዶቹ ወደ ህመም ሊያመሩ እንዳይችሉ አስቀድሞ በሚደረጉ ጥንቃቄዎች እንክብካቤ በማድረግ እንሱንም በጤናማ ሁኔታ እንዲወለድ ለማድረግ እና ህጻናትንም በጤናማ ሁኔታ እንዲያድጉ ለማድረግ አስፈላጊ በመሆኑ የሴቶች ጤንነት እንዲሁ በመደበኛው ብቻ ሳይሆን በልዩ ትኩረት እንዲታይ አስፈላጊ ነው ማለት ነው።
0: ጥሩ። ሌላው ደግሞ ጤናማ የአኗኗር ስርዓት የሚባል አለና ምን ማለት ነው?
1: እንግዲህ በጤና አጠባበቅ ውስጥ በተለይም አሁን ወደ መጨረሻዎቹ በ50 ዓመታት ውስጥ የሚነገረው ጤንነትን ለመንከባከብ የሚያስችሉ ስርዓት አለ። ከእነዚህ ስርዓቶች ውስጥ ዋናውና ትክክለኛ ትኩረት የሚደረግበት የአመጋገብ ስርዓት ነው። ከዚህ ጋር አካልን ማንቀሳቀስና ማጠናከር፣ ተቀዳሚ ምርመራዎችን ማድረግና የበሽታዎችን አቅጣጫ ማወቅ፣ ሕክምናንና ክትባቶችን በጥሩ ሁኔታ ወቅታቸውን ጠብቆ መፈጸም እና በጎ አስተሳሰብን በአእምሮ ውስጥ መፍጠር ጎጂ ልምዶችን ማለት እንደ ማጨስ፣ እንደ መጠጣት፣ አልኮል መጠጣት፣ ውፍረት፣ ያለ ጥንቃቄ መመገብ የመሳሰሉትን ነገሮች በማስወገድ ጤናማ ያኗኗር ስርዓትን መምራት እንችላለን ማለት ነው። ስለዚህ ጤናማ ያኗኗር ስርዓት ስንል ሁለገብ ነው። ብዙ ነገሮችን በአንድነት ያጠቃልላል።
2: ሌላው ዶክተር በሴቶች እንግዲህ ሴቶች ያው ጽንስ ልጅ ሲጸንሱ ሲወልዱ ሲያጠቡ ሲያሳድጉ በዚህ ሂደት ላይ በአካላቸው ውስጣዊ ይዞታ ላይ ብዙ ለውጦች ይደርሳሉ እና ይህ ከጤና አንጻር እንዴት ይታያል? የሚፈጥረው ተጽዕኖ ምንድን ነው? ወንዳው ይህን መልሱልንና በውስጥ ብቻ አይደለም በነገራችን ላይ በውጫዊ አካልም ለውጥ ይታያል ከወሊድ በኋላ።
1: ልክ ነው። ከወሊድ በኋላም በትክክል እንግዲህ በእርግዝና ጊዜ ህፃኑ እንዲፋፋ ሰውነት አካል ማለት ነው የራሱን ስራ ያካሄዳል። ልዩ ልዩ ነገሮችን ያመነጫል። እነዚህ የሚመነጩ ነገሮች አንዳንዴ መጠናቸውን ያሳንሳሉ ወይም መጠናቸውን ያበዛሉ እና በዚህ ጊዜ በዚህ ሂደት ውስጥ አንዳንድ በሽታዎች ሊከሰቱ ይችላሉ። ለምሳሌ የስኳር ብዛት በሽታ አንዱ ምልክት ነው። የደም ግፊት በሽታ እንዲሁም ደግሞ የኩላሊት አንዳንድ ችግሮች ብዙ በውስጣዊ አካላችን ላይ ለውጦች ይፈጠራሉ ማለት ነው። እና በዚህ በጸንሶ በማሳደግ ሂደት ውስጥ እነዚህ ሁሉ ለውጦች ለመፈጠራቸው መጠን ገና ከጅምሩ ከጸንሶ ጅምር ጀምሮ ይህን ችግር ሊያመጡ የሚችሉ ምልክቶችን በማየት በምርመራ በመለየት አስፈላጊውን እንክብካቤ ማድረግ አስፈላጊ ነው ማለት ነው። ከዚህም ጋር እንግዲህ ሌሎችም ጉዳዮች አሉ። ማለት ሴቶች ከሴቶች ሐኪሞች ጋር በጣም የቀረበ ታመው ሳይሆን ሳይታመሙ በፊት የቀረበ ውይይት፣ የቀረበ ምክክር፣ የቀረበ አስተያየትን የመቀበል ጉዳይ ሁሉ በትጋት ሊደረግበት የሚገባ ነው ማለት ነው።
0: ጥሩ። ሌላው በጣም አስፈላጊ የተባሉ ቅድመ ምርመራዎች እንዳሉ ይነገራል። ጥናት የተደረገባቸው ምርመራዎች ካሉ እስኪ ያብራሩልን። ምንድን ናቸው እነዚህ ቅድመ ምርመራዎችስ?
1: እነዚህ ቅድመ ምርመራዎች እንግዲህ አሁን ትልቁ በወላድ ሴቶች ላይ የሚታየው አንዱ ትልቁ ችግር በእኛ ብቻ አይደለም በዓለም ላይ ያለውን አሁን ማለት ነው የነቀርሳ በሽታ ነው። ይሄ የነቀርሳ በሽታ በተለይ በሁለት የአካል ክፍሎች ላይ ይታያል። ዋናው በጡት ላይ ነው። ከዚያ ቀጥሎ ደግሞ በማህፀን ላይ ነው። አንዳንድ ጊዜ ደግሞ በትልቁ አንጀትም ላይ ሊደርስ ይችላል። እና ይህን በሽታ አስቀድሞ ለመከላከል በተለይ ዛሬ ባለንበት በጣም የሚያስደሰቱ ወቅት ማለት ነው የጡት ነቀርሳን ጠቋሚ የሆኑ የዘረመል ምርመራዎች ወይም የጌን ምርመራዎች ተገኝተዋል። ይህንንም ብዙ ጊዜ እንዲያውም በእንግሊዝኛ አጠራሩ BRCA የሚሉት አለ። ሁለት አይነት ነው። እንዲህ አይነቱ ምርመራ ቀደም ብሎ ቢደረግ እጅግ አስፈላጊ ነው። ለምን ቢባል በተደረገው ጥናት በእስራኤልም ሀገር ውስጥ በተደረገው ጥናት በነጮች እና በኢትዮጵያውያን ላይ ይሄ ጌን ይታያል። በመሰረቱ ጌኑ ለጥሩ ነገር የተፈጠረ ነው፣ ግን በሂደት ወዳልሆነ ለውጥ ያመራና ይህን የነቀርሳ በሽታ ሊፈጥር ይችላል ማለት ነው። እና አንዱ ትልቁ ይሄ BRCA የሚለው ምርመራ ነው። እንዲያውም በዚህ ላይ በአሁኑ ጊዜ ጤና ጥበቃ ሚኒስቴር ከጤና ቢሮት ጋር በመሆን አንድ ትልቅ ፕሮግራም የሴቶችን ጤንነትና ልጃገረዶችን ጤንነት በሚመለከት ከፍተኛ የጤና አጠባበቅ ይቅርታ የጤና አጠባበቅ ትምህርት ፕሮግራም ዘርግቷል እና ይህንን በሰፊው እድሜያቸው እስከ 50 ዓመት ለሆኑ ሴቶችና ከ14 ዓመት እስከ 18 ዓመት ለሆኑ ልጃገረዶች ይህንን የጤና ትምህርት በሰፊው ለማከናወን ዝግጅት እየተደረገ ስለሆነ አድማጮቻችን በአየር ላይ የሚሰሙን ማለት ነው ይህ እንደሚሆን አውቀው አካባቢያቸው ይህ ጥያቄ ሲደርስ ተሳታፊዎች እንዲሆኑ በዚሁ አጋጣሚ መጥራት እንፈልጋለን። ሌላው ፓፒሎማ የሚባል ቫይረስ አለ። የሴቶችን ማህፀን የሚያጠቃና ወደ ነቀርሳነት የሚለወጥ ይሄ ፓፒሎማ በቅርብ ጊዜ የክትባት በቅርብ ጊዜ ሳይሆን የቆየ የክትባት አገልግሎት አለው። ይህንን በትክክል መውሰድ ያስፈልጋል። ሌላው ማሞግራፊያ የሚባል የጡትን ሁኔታ የሚመረምር ሂደት አለ። እንዲሁም ደግሞ የማህፀን ምርመራም የሚደረግ አለ። እነዚህ ምርመራዎች ቀዳሚና ቁልፍ ምርመራዎች ናቸው።
2: ጥሩ ነው። እንግዲህ የግንዛቤ ማስጨበጫ ነው እንጂ መቼም አሁን እናደርገው ውይይት ሰፊ ነው በጣም። ግን ደግሞ ወደ አካባቢው በመሄድ ወዚህን የምርመራ አገልግሎት ለማግኘት እንግዲህ ጥረት ቢያደርግ ጥሩ ነው። ማህበረሰባችን ማጠቃለያ ምን ይላሉ ዶክተር?
1: ልክ ነው፣ ጥረት ያስፈልጋል። ወይዘሮ ወርቅነሽ፣ እያንዳንዱ ሰው ለራሱ ጤንነት ባለቤት ነው እና እዚህ ሀገር ደግሞ ባለን እድል ሁኔታ ስናየው ብዙ የመማር እድል ስላለ ሰዎቻችን ታመው ለመታከም ብቻ ሳይሆን ሳይታመሙ ለመከላከል የትምህርትን አስፈላጊነት መረዳት፣ መገንዘብ እና ተግባራዊ ማድረግ ያስፈልጋል። እና ብዙ ጊዜ ደጋግመን የምንናገረው የቅድመ ዝግጅት ጥረት ማድረግ ከበሽታ ስቃይ ያድናል። ከበሽታ ከፍተኛ የመጨረሻ ጉዳትም ሊያድን ይችላል። እና ስለዚህ ሰዎቻችን በሰሙን ቁጥር እንዲነቁ እንዲደሰቱ ያስፈልጋል። የምንናገረው በሽታዎችን ለመከላከል ነው። የምንናገረው በሽታዎችን ታክሞ ለመዳን የሚያስችለውን እንቅስቃሴ ለማድረግ ነው። ስለዚህ በህብረተሰባችን ውስጥ እንዲህ አይነት ትልቅ እድል ስላለ በጥሩ ሁኔታ እንዲጠቀምበት ያስፈልጋል እንላለን። በጤና ብሪውት ከፍተኛ የሆነ ጥረት ይደረጋል ከእናንተም ጋር ከሌሎችም አጋዥ ተሳታፊ አካላት ጋር ብዙ ስራዎች ሰርተናል፣ እየሰራንም ነው እና በተለይ አሁን ይሄ የሴቶችና የልጃገረዶች ጤንነት ሁኔታ በሰፊው እንቅስቃሴ ሊደረግበት ጅምር ስላለ በእናንተም በኩል አስፈላጊው ድጋፍ እንዲደረግ፣ ማስታወቂያ እንዲደረግ እንፈልጋለን በማለት የዛሬውን ሁኔታ ለማጠቃለል እሞክራለሁ።
0: ጥሩ። ከጤና ብሪዮት የጤና አጠባበቅ ድርጅት ዶክተር ሰፈፈ በላይችህ እና አቶ አብርሃም መስፍን በጣም እናመሰግናለን። መልካም ቀን።
1: እኛም እናንተን በጣም እናመሰግናለን። መልካም ቀን ያርግልን። መልካም ጊዜ ይምጣልን።
2: እናመሰግናለን ዶክተር ሰፈፈን። ፈቀጣይ አድማጭ ስልክ መስመራችን ላይ ወይዘሮ ክብካብ ቸኮል። ክብካብ ጤና ይስጥልን፣ እንደምን አለሽ?
3: ጤና ይስጥልን ወርቅነሽ፣ እንዲሁም የስራ ባልደረቦችን
2: እናመሰግናለን። እናመሰግናለን ሁላችንም ደርሶናል። አዎ እንግዲህ የበጋ ወራት እየደረሰ ነው። ረፍት እንግዲህ በበጋ ወራት ነው እዚህ ረፍት የሚሆነው። አንዳንድ ጊዜ እኛ ክረምት እንለዋለን፣ ክረምት ስለለመድን አይደል? እዛ ኢትዮጵያ የኢትዮጵያ ረፍት ክረምት ነው፣ እዚህ በጋ ነው። እና የበጋ ወራት እየጀመረ ነው። ልጆች ቤት ነው የሚውሉት በአብዛኛው። እንግዲህ የተለያየ ትምህርት እንቅስቃሴ ግል ሊኖር ይችላል። እንደው ግን እንዴት ነው ይህን ወቅት መቋቋም ይቻለው?
3: አዎ በጣም ከባድ ነው። አሁን ሴቶችና እናቶችን ልጃገረዶችን ነበር ዶክተር ሰፈፈ እናመሰግናን ሲናገር ነበር። አሁን ደግሞ ህጻናት ላይ ደግሞ በጣም በእውነት ህጻናትን እና ወጣቶች ቢሮ በጣም በዚህ ማብራሪያ በእናንተ ጋር መነጋገር አለባቸው ብዬ ነው የማስበው። ከባድ ነው። ቤት ውስጥ ላሉ ህጻናትም ቢሆን ከ14 ዓመት ከ18 ያሉ ወጣት ልጆች ቢሆን አደጋ ነው ማለት በጣም ጥብቅ ስትል እና ቤተሰብ አብሮ መከታተል ያለበት ሰዓት ነው ብዬ ነው የሚገባኝ ማስበው። አንደኛ ቤት ውስጥ ህጻናቶች ሲቀመጡ ስልክ ብቻ ስለያዙ ዝም ብለን ማየት የለብንም። ያ ስልክ የሚያስከትለውን ነገር ማሰብ አለብን። ቴሌቪዥንም በር ዘግተውም ሲቀመጡ ምን እያዩ እንደሆነ ምን እያደረጉ እንደሆነ ያን ሁሉ ማየት አለብን። ልጆች ጋር ሲጫወቱ ስለምንድን ነው የሚጫወቱ? ልጆች ጋር የሚነጋገሩት ነገርስ? እሱን ሁሉ ማየት አለብን። እኛ ደግሞ ቤት ስላሉ አሁን ራስተና ምንም አያሳስበንም ብለን አለማሰብ አንችልም። ከባድ ነው። እንደውም አሁን ነው በጣም ይሄ ራስቱ ከባድ ነው በጣም እንደ ራሴ። ወጣቶችም አሁን መጣው ከፒኒሚያም ዘምጠው የዚህ አሁን የመዘጋጃ ቤቶች ማዶኒች ምናምን ላንድ ወር ምናምን ሊኖር ይችላል። እዛ በኋላ ያለው እንደገና ክፍያ አለ ሁሉም ቦታ ላይ በስፖርትም ዙሪያም ስትወዱ በዛም ስትወዱ ላንድ ወር ለአስር ቀን ለሀያ ቀን ክፍያው ብዙ ነው የሚጠይቁት። ያ ክፍያ ደግሞ ልጅ ከቤት ተቀምጦ ወይ ወላጅም እንደተፈለገው ሰዓት ላይ ሰሩ ይችላሉ። ኢኮኖሚው ጋር ደግሞ ይጋጫል። አይ በየሀገሩ ያለ መዘጋጃ ቤቶችም በጣም ትኩረት ሲሰጡ ይገባል። ትውልድ ስለሆነ አገር ተረካቢዎችም ስለሆኑ እነዚህ
0: እርግጥ በማዘጋጃ ቤቶች በመንግስት ደረጃ በጣም መነደፍ ያለባቸው ነገሮች አሉ። ከይታናዎችም በቂ አይደሉም። ሰዓቱ ማጭር ነው እና እዛ በኋላ ልጆችን መያዝ የሚያስፈልግ ነው። ቤት እንደገና ደግሞ ብዙ ጊዜ ቤት ሲቆዩ ደግሞ የሚደበሩበት ሁኔታ አለ። ልጆችና ውጭ መውጣት ይፈልጋሉ። በአጠቃላይ ኃላፊነቱ ለወላጅ ነው የሚሆነው እና እዚህ ላይ ልጆች ደግሞ እንዳይጎዱ በበጋ ወራት ይወጣሉ፣ አንድ ላይ ይሰባሰባሉ። ብዙ ችግሮች አሉና እንዴት ነው መጠበቅ ያለብን?
3: እኛ ጋር ደግሞ አሁን ችግሩ ምንድን ነው? አሁን እነሱ ነጮች ጋር እኛ ብዙ ቤተሰብ ትረዳለህ፣ ማህበራዊ ኑሮ ብዙ ኢኮኖሚህን ያቆዛቁዛል። ነጮች ለዚህ ለበጋው ነው ሴቭ የሚያደርጉ። ብድርም ከወሰዱ ለዚህ ነው። ልጆቻቸውን ይዘው የተለያዩ ሀገር ይሄዳሉ፣ ጤው ያደርጋሉ፣ መዝናኛ ቦታ ይሄዳሉ። ለምንድን ነው? በጣም ከባድ ነው። እኛ ጋር ደግሞ ስትመጣ ደግሞ የተወሰነው ካልሆነ ብዙ እንደዚህ ለልጄ ነገ በጋ ላይ እንዳይደብረው እዚህ ሌላ ሀገር ደንዝናና ምናምን አይልም። ከባድ ነው እና
2: የተለመደ አይደለም እንጂ እኮ የተለመደ አይደለም እኮ። እንደውም እስራኤል ሀገር አሁን ያለው ለሆቴሎች የሚከፈለው ክፍያ ገንዘቡ ይበልጣል ውጭ ሀገር ከሚከፈለው ስታዩ፣ እንደዛ ነው እየተባለ ያለው።
3: እና ደግሞ መዘጋጃ ቤቶች ወጣቱን የሚይዙበት ልጆችን እንደ ልጆች የሚይዙበት በጀት በዚህ ሰዓት ነው የሚያስፈልግ ብዬ ነው የማስበው። ፊልሞች፣ መዝናኛዎች፣ ኳስ እንደዚህ እንዲጫወቱ የተለያዩ ነገር በፍላጎታቸው ያለውን ነገር ራሱ አገር ጉብኝትም ራሱ በዚህ ሰዓት በኦፌሹ ቢያደርጉት ይሻላል።
2: ፔሉት እንዲያት ፕሮግራሞች ቢኖሩ
3: ምናምን በዚህ ሰዓት ቢጠቀሙበት በጣም ጥሩ ይመስለኛል። እዛዎች ግን ለደቂቃ አይደለም ለሰዓታት ልጆቻችን ምን እንደሚያደርጉ ምን አይተው ምን ለምደው እንደሚመጡ በጣም የሚያሳዝን። አሁን ደግሞ እያየነው ነው በአረቡ ክፍል እስራኤላውያን እርስ በራስ እየተጋደሉ ነገስ እኛ ቤት ላለመድረስ ምን ዋስትና አለ? እርስ በራሳቸው እንደዚህ ሲሆን ነገስ ልጆቻችን ወጠው ነገ ከነሱ ጋራ ሌላ ውስጥ ቢገቡ ያን ማሰብ አለብን። በጣም ኔ የሆነ ስተትየው መኪና ላይ ራሱ ወጣቶች ሰብሰብ ብሎ ታይና ውያ ልጅ ምንሽ ነፍላል በቃ እንግዲህ ኦፊስ መጣ ይኸው ገና ሳይጀምር ተሰባሰቡ በዚህ ልጆች ምናምን ብለው በጣም ስታዝናየዋት እና እነቷን ነው እኮ ምናምን እያልኩ ነበረ።
0: እዚህ ላይ መቼም በፈረንጆች እንደምናየው አንዳንድ ቦታ ልጆችን የማዝናናት ልጆች ትልቅ ቦታ ይሰጣሉ። አብረው የማሳለፍ ሁኔታ አለ። ወደ ኬንዮን እንኳን ስንሄድ ኬንዮን ውስጥ አብዛኞች ልጆች ከወላጆች

0: ኃላፊነት ወስዶ የሀገር ሸክም እንዳይሆን ለወላጅ ችግር እንዳይሆን ያለ ልጅ
1: ነው ኢትዮጵያ ሄዶ ተዝናንቶ እንደው የሚመጣ ስማ ተካድ ነው ይሰነው ባርና አይ ነገር ቢታሰብ ታይ ከባድ ነው አስተያየት ስንሰጥ ትንሽ ከበድ ይላል ሳብ የመጣለን ይቀርታ ድመጥ ነው የተሰማኝ ነገር አይ እነት ነው የተናገርሽውና ምናልባት እንግዲህ ልጅ በዚህ ቅሬታ የሚገባው ሰው ካለ
2: ችግር ነው ብዙ ሰው ግን ይደግፍሻል ብዬ ነው ማምነው አዎ ለልጅ ማለት ፈልጓም ጥተናቸዋል ከመጣናቸው ድረስ ግዴታችን መወጣት አለበት አዎ ቀላል አይደለም ልጆችን ማዝናናት መውሰድ መያዝ ማሳደግ ከባድ ነው ግን ደግሞ ዋጋም ቢያስከፍሉ ለነሱ ምንልበት ጊዜ ነው አሁን አንዳንድ ቦታ ላይ ልጆች መጥፎ ደረጃ ደርሰው ስናይ ያ ሁሉ የተደከመበት የተለፋበት በ18 በ19 በ20 ዓመታቸው መጥፎ ነገር ሲያጋጥማቸው ከማዘን ካሁኑ የጎናቸው ብሎን ጥሩ ነው። በጣም ነው እናመሰግን ክልካብ መጨረሻ ማጠቃለያ
0: እንግዲህ ሀገራችን ሰላም ያርግልና ማስ እንግዲህ ደግሞ ተነሳ እየተባ ነው እስራኤል መቼም ራስት የላትም በውጭም በውስጥም እግዚአብሔር ጠላቶቿን ያብርድላት የውስጧንም ሰላም ያብዛላት እኛም ሳያሰካክር አመካክሮ ሀገርን ለመበተን ከምንሮጥ ሀገራችን አንድ የሚያደርገን ሀሳብ አምጥተን ሀሳብ በሀሳብ እየተለዋወጥን ነገ ልጆቻችንና እኛ የተሻለ የምንኖርበትን እንትን ብንፈጥር ጥሩ ነው ብዬ ነው የማስበው። አመሰግናለሁ ግን ስለሰጣችሁ
2: እናመሰግናለን። አንቺም ስለተሳተፍሽ በጣም ነው እናመሰግን። ሰላም ቀን
1: መልካም ቀን።
2: ዲህ ወርቅና ሻያው ማጠናቀቃችን ነው። የቴክኒክ ባለሙያችን ኢላይ ቤንሻባት ነው። በፕሮግራማችን ለተሳተፉት በሙሉ ለዶክተር ሰፈፈም እንዲሁም ደግሞ ለክብካብ እናመሰግናለን። ለባልደረባችን ሻያው ለአድማጮቻችን
1: አው ሁሉንም እናመሰግናለን። ምሽት 7 ሰዓት ላይ እንደገና እንገናኛለን። አድማጮች መልካም ቀን
2: መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። የነስት ለነክፍራትና ክብራን አድማጮቻችን እንደምን አመሻችሁ። እለቱ እንደ እብራን ዘመን አቆጣጠር ዮም ሽልሽ ቴትቫብ በታሙስ ታፍሽን ፔቫብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 30 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ሰኔ 23 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን አሳፍ ሞስኮቪ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ ሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የባህርና ኪነጥበብ ፕሮግራማችን ሰዓቱን ጠብቆ ይቀርባል። ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተረመደው እስከ 8 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የምሽቱ ዜና በሰጠኝ ዘመን ተዘጋጅቶ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የመከላከያ ሚኒስትር እስራኤል ካትዝ ዛሬ በደቡብ ሊባኖስ ጉብኝት አካሄዱ። ኪፓት ባርዜል የተባለውን የሮኬት መከላከያ አሻሽሎ በመስራት የተደረገውን ሙከራ የተሳካ መሆኑ ተገለጸ። የክኔሴት ቋሚ ኮሚቴ የኦሪት ትምህርት መሰረታዊ ሕግን በመጀመሪያ ዙር ድምፅ አሰጣጥ ዛሬ አጸደቀ። የአሜሪካና እስራኤል ግንኙነት በምንም ሁኔታ የማይበላሽ መሆኑን በእስራኤል የሚያገለግሉት የአሜሪካ አምባሳደር ማይክ አካቢ ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ እና የመከላከያ ሚኒስትር እስራኤል ካትዝ ዛሬ በደቡብ ሊባኖስ ጉብኝት አካሄዱ። ጠቅላይ ሚኒስትሩ በጉብኝታቸው ወቅት ከተዋጊ ወታደሮች ጋር ተገናኝተዋል። የሂዝቦላ ድርጅት ስጋት እስካለ ድረስ እስራኤል በደቡብ ሊባኖስ ትቆያለች፣ አካባቢውንም አትለቅም። እስራኤል ለሊባኖስ እውቅና ሰጥታለች፣ ሊባኖስም ለእስራኤል እውቅና ሰጥታለች። ሁለቱ ሀገራት ሰላም መፍጠር ይፈልጋሉ። ኢራንና ሂዝቦላ ከዚህ ምናላችሁ ወደ ሌላ ቦታ ሂዱ ብለዋል። ሁለቱ ባለስልጣናት በደቡብ ሊባኖስ ጉብኝት ያካሄዱት እስራኤል በከለለችው ሰላም ቀጠና አካባቢ መሆኑን ቃል አቀባያችን ጊሊ ኮይን ካደረሰችን ዘገባ መረዳት ችለናል። ኢራን በእስራኤል ላይ መዛቷን እንደቀጠለች ባለበት ጊዜና እስራኤል የተኩስ አቁም ስምምነትን ማክበር አለባት፣ እንዲሁም ደቡብ ሊባኖስን ለቃ መውጣት ይገባታል በማለት በማስጠንቀቅ ላይ በምትገኝበት ወቅት ነው የእስራኤል ከፍተኛ ባለስልጣናት ዛሬ በደቡብ ሊባኖስ ጉብኝት ያካሄዱት። የክኔሴት ቋሚ ኮሚቴ ኦሪት ትምህርት መሰረታዊ ሕግን በመጀመሪያ ዙር ድምፅ አሰጣጥ ዛሬ አጸደቀ። ሕጉ የኦሪት ትምህርት የይሁዲ ሕዝብና የእስራኤል ሀገር መሰረታዊ ቅርስ ነው ብሎ የሚገልጽ ሲሆን ብዙ አከራካሪ ሆኖም ቆይቷል። የኦሪት ትምህርት ሕግ የአሬዲ ማህበረሰብ ወጣቶችን ከብሔራዊ ውትድርና አገልግሎት ነጻ ለማድረግ የታሰበ ነው በሚል የሚቃወሟሉ፣ በጥምር መንግስቱ ውስጥም ሕጉን የሚቃወሟሉ። የክኔሴት ቋሚ ኮሚቴ ዛሬ ድምፅ በሰጠበት ወቅት 10 የክኔሴት አባላት ሲደግፉ 4 ተቃውመዋል። ቃል አቀባያችን ዴክላ ሀሮን ሻብራን ካደረሰችን ዘገባ መረዳት እንደቻል ነው ዛሬ በክኔሴት ቋሚ ኮሚቴ ያለፈው የኦሪት ትምህርት መሰረታዊ ህግ ነገ በክኔሴት ምልዓተ ጉባኤ ይቀርባል ተብሎ ይጠበቃል። ህጉን ያቀረቡት የክኔሴት

0: አባል ሞሼ ጋፍኒ እንዳሉት የኦሪት ትምርት የዩዲን ህዝብ ለብዙ ጊዜ ታሪኩን ጠብቆ እንዲቆይ ያደርጋል አሁንም በዩዳን ሀገር ተቀባይነት ሊኖረው ይገባል ብለዋል የክኔሴት አባል ሞሼ ጋፍኒ ኪፓት ባርዚል የተባለውን የሮኬት መከላከያ መሳሪያ ሻሽሎ በመስራት የተደረገው ሙከራ የተሳካ መሆኑ ተገለጸ የመከላከያ ሚኒስትር ጽፈት ቤትና ራፋኤል የተሰኘው ፋብሪካ በጋራ እንደገለጹት ኪፓት ባርዚል የተባለው የአየር መቃወሚያም በማሻሻል ሮኬቶችን ሚሳኤሎችንና ድሮኖችን ለመከላከል የተደረገው ሙከራ የተሳካ ነበር ብለዋል እስራኤል በመካከለኛው ምስራቅ ሆነ ዓለም ዘንድ ጠንካራ አየር መከላከያ ካላቸው ሀገራት መካከል ግንባር ቀደም ብትሆንም ከኢራን ጋርም ሆነ ከህዝባላ ጋር በተካሄዱ ጦርነቶች ሮኬቶች ድሮኖችና ሚሳኤሎች ከራዳር ውጪ በመግባት እስራኤልና አየር ክልል ጥሰው በመግባት ብዙ ጉዳት ማድረሳቸው ይታወሳል እስራኤል የአየር መቃወሚያዎችን የበለጠ ለማሻሻል እየሰራች ሲሆን ካሁን በፊት የነበሩት እንደ ኪፓት ባርዚል ሆነ በቅርቡ ስራ የጀመረውን ኦሬታን ወይም ማጌን ኦር የተሰኘውን አየር መቃወሚያ ወደ ስራ ማስገባቷ ይታወሳል። ቀላል ድሮኖችን ያደረሱ ያለውን ጉዳትም ለመከላከል እየተሰራ መሆኑ ተገልጿል። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ጥቅምት 7 ቀን 2023 ዓ.ም ምረት ሆስፒታሎች ቁስለኞችን በመቀበሉ ሂደት ውድቀት አሳይተዋል በማለት ዛሬ ሪፖርታቸው ገለጹ። የመንግስት መስሪያ ቤቶች ዋና ተቆጣጣሪ ማታኒያ አንገልማን እንደገለጹት ጥቅምት 7 ቀን 2023 ዓ.ም ምረት ሐማስና ተባባሪዎቹ የሽብር ጥቃት ከፈጸሙ በኋላ ቁስለኞችን ወደ ሆስፒታል በመውሰዱ ሂደት ችግሮች ነበሩ ከመመለከታቸው ባለስልጣናት ጋርም ግንኙነት አልነበረም የአምቡላንሶችና ሄሊኮፕተሮች ጥረት ተከስቷል ቁስለኞችን መንከባከቢያ እንደ ቬስታ አይነት ቁሳቁስ ጥረት ነበር የሽብር ጥቃቱ ከደረሰ በኋላ በመከላከያ ሰራዊትና የመጀመሪያ ህክምና ዳታ በሚሰጠው የማዳ ድርጅት መካከል የ8 ሰዓታት ቆይታ ነበር ቁስለኞችን ወደ ሆስፒታል በማድረሱም ብዙ ጊዜ መጠበቅ ነበር ብሏል የመንግስት መስሪያ ቤቶች ዋና ተቆጣጣሪ በዛሬው ሪፖርታቸው የመንግስት መስሪያ ቤቶች ዋና ተቆጣጣሪ በተጨማሪ እንደገለጹት የሆስፒታሎች ህክምና ክትትል ከፍተኛ ባለስልጣን ስብሰባ ያደረገው ከሰዓት በኋላ ሲሆን 500 የሚሆኑ ቁስለኞች ወደ ሶሮካ ሆስፒታልና ብራዚላይ ሆስፒታል ከደረሱ በኋላ ነው በሆስፒታሎች የነበረውን ጫና ለማቃለል ሲባል እስከ ኩለሌት ድረስ ወደ ሌሎች ሆስፒታሎች ተዛውረዋል ካለ በኋላ ሪፖርቱ ጥቅምት 7 ቀን 2023 ዓ.ም ምረት የሽብር ጥቃት ሲደርስ ቁስለኞችን ወደ ሆስፒታል በማድረሱ ውድቀቶች ቢኖሩም የጤና ጥበቃ ተቋማት ሰራተኞች ማዳ ሆስፒታሎች የደህንነት ጥበቃ አካላት በጎ ፍቃደኞችና ዜጎች በአደጋው ውስጥ ሆነው ቁስለኞችን ለማገዝ ያደረጉት ረበረብ እጅግ በጣም የሚደነቅ መሆኑን የመንግስት መስሪያ ቤቶች ዋና ተቆጣጣሪ በዛሬ ሪፖርታቸው ገልጸዋል። የአሜሪካና እስራኤል ግንኙነት በምንም ሁኔታ የማይበላሽ መሆኑን በእስራኤል የሚያገለግሉት የአሜሪካ አምባሳደር ማይክ አካቪ ገለጹ። አምባሳደር አካቪ አሜሪካን ነጻነት ቀን አከባበር በተመለከተ በእስራኤል በተዘጋጀ ፕሮግራም ላይ ተገኝተው ባሰሙት ንግግር የዋሽንግተንና ኢየሩሳሌም ግንኙነት እንደ ጋብቻ ነው ከተላዩ አንዳቸው ለሌላቸው የሚከፍሉት የልጅ ማሳደጊያ ገንዘብ አይኖራቸው በዚህ ምክንያትም የሁለቱ ሀገራት ግንኙነት ተጠብቆ ይኖራል የአሜሪካ ቅርስ የተመሰረተው በ መሰረቶች ላይ ስለሆነ ይህ ከተረሳ ትርፉ መውደቅ ይሆናል ብሏል አምባሳደር ማይክ አካቪ ይበንድ እንዳለ እስራኤልና አሜሪካ የብዙ አመታት ወዳጅነት ያላቸውና አንዱ ለሌላው ቀድሞ የሚገኝ ሀገራት ቢሆንም በመሪዎች ምክንያት አንዳንዴ ግንኙነቱ የቀዘቀዘ ቢመስልም የሀገራቱ ግንኙነት ግን ብዙም ተጎድቶ አያውቁም ስፖርት በሶስት የአሜሪካ የሰሜን አሜሪካ ሀገራት የተዘጋጀው 23ኛ ዓለም ዋንጫ የጥሎ ማለፍ ጨዋታ ዛሬ ምሽትና ሌሊትም ተጠናክሮ ይካሄዳል። ዛሬ ምሽት 8 ሰዓት ላይ አይቮሪ ኮስት ወይም ኮት ዲቫር ከኖርዌይ ጋር ትጫወታለች። ዛሬ እኩለ ሌሊት 12 ሰዓት ጀምሮ ፈረንሳይ ከስዊድን ጋር ይጫወታሉ። ሌሊት 4 ሰዓት ላይ ሜክሲኮ ከኢኳዶር ጋር ይጫወታሉ። ነገ ምሽት 7 ሰዓት ጀምሮ ደግሞ እንግሊዝ ከሪፐብሊክ ኮንጎ ጋር ይጫወታሉ። ነገ ምሽት 11 ሰዓት ጀምሮ ደግሞ ቤልጅየም ከሴኔጋል ጋር ጨዋታቸው ቸውን ያካሄዳሉ። ከሁድ ለት ጀምሮ እስከ ትላንት ሌሊት ድረስ በተካሄዱ የጥሎ ማለፍ ጨዋታዎች አራት ሀገራት ወደ ቀጣይ ዙር አልፈዋል። 16 ሀገራት ወደሚሳተፉበት አልፈዋል። ካናዳ፣ ብራዚል፣ ሞሮኮ እና ኡራጓይ ናቸው ወደ ቀጣይ ዙር ጨዋታ ያለፉት። ቀሪ 12 ቡድኖች ከዛሬ ምሽት ጀምሮ እስከ ቅዳሜ ድረስ በሚካሄዱ ጨዋታዎች ይታወቃሉ። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ2 ሸቀል ከ98 ሳንቲም ሲመነዘር አንድ ዩሮ ደግሞ በ3 ሸቀል ከ40 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ በመጠኑ ይቀንሳል ተብሎ የሚጠበቅ መሆኑን የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ጠቁሟል። የነገው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴላቪቭና አካባቢዋ 29፣ በሃይፋና አካባቢዋ 28፣ በቤርሸባና አካባቢዋ 33፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። ወርቅነሽ፣ ለሰዓቱ ያለን ዜና እዚህ ላይ አበቃም።
1: አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን የምናቀርብበት ሰዓት ነው። ወርቅነሽ እንዴት ነው? እንዴት አመሸሽ?
1: እግዚአብሔር ይመስገን ሰላም ነው
0: አለን። ያው እንግዲህ ጠዋትም ማታም ኢራን፣ አሜሪካ፣ ሊባኖስ ሞንዲያል እንዳልናለን።
1: ያው እንግዲህ ያለውን መቼስ ያለውን ነው የምንናገር።
0: አዎ፣ ሌላው እንግዲህ ዋናው ከምንነጋገርባቸው ርዕሰ ጉዳዮች መካከል አንደኛው በክኔሴቱ እንዲጸድቁ እየቀረቡ ያሉ ረቂቅ ህጎች አለ። እንደው ጽንሰ ሀሳባቸው በቅርቡ የሚካሄደውን የምርጫ ሁኔታ ተጽዕኖ ያሳድሩበት ይሆን?
1: በክኔሴቱ እንግዲህ እየቀረቡ ያሉ ጽንሰ ሀሳቦች ህግ ሆነው እንዲጸድቁ በአብዛኛው እንደዛ ነው የሚመስለው። የምርጫውን ጊዜ መዳረሱን ተከትሎ የሚቀርቡ ይመስላል። ክኔሴቱ ሳይበተን የመሻማት አይነት ነገር ነው እየታየ ያለውና ይሄ ደግሞ ከምርጫው በኋላ በተለይ ደግሞ አሁን ስልጣን ላይ ያለው ጥምር መንግስት እንደገና መንግስት ማቋቋም ቢችል በጥምር መንግስቱ ስር ያሉ ፓርቲዎች ናቸው አሁን በአብዛኛው እነሱ ያቀረቡ ጽንሰ ሀሳብ ነው እንዲጸድቅ ያለው ሩጫና ምናልባት በምርጫው ላይ ተጽዕኖ ሊፈጥር ይችላል። ምንድነው አሁን ይሄ የሐረሪ ማህበረሰብ የሚያቀርቧቸው ጥያቄዎች በቀኑ ስርጭታችንም ተመልክተናቸዋል። ከዛም በፊት በተለይ የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅ እስራኤል መሰረታዊ ህግ ይሁን ብለው ያቀረቡት ሀሳብ የክነሴቱ የህግ ጉዳይ ቋሚ ኮሚቴ እየተወያየበት ነበር። ቀን ላይ ስንወያይ እንግዲህ ኮሚቴው አጽድቆ በክነሴቱ ምልአተ ጉባኤ ለመጀመሪያ ዙር ድምፅ አሰጣጥ እንዲቀርብ አጽድቆታል። ከዛ እንግዲህ ከስርጭታችን በኋላ ይሄ ህግ ይጸድቃል ተብሎ ነው የሚጠበቀው። በአብዛኛው ሌሎችም አሉ እንዳልነው፣ በተለይ ጥምር መንግስቱ አባላት የሚያቀርቧቸው ህጎች የጠቅላይ ሚኒስትሩ የህግ አማካሪ የስራ ኃላፊነት ተደራራቢ ነው፣ ግን የተነጣጠለ እንዲሆን በተለይ በጠቅላይ ሚኒስትሩና በዙሪያቸው እንግዲህ በሚመለከታቸው አካላት እንደ ህግ ጠበቃ ሆኖና ደግሞ ያው እንደ ተቆጣጣሪ ሆኖ ስለሚሰሩ የተለያየ እንዲሆን፣ ይሄ ሚኒስትሮችም ሆነ ጠቅላይ ሚኒስትሩ ለስራ እንዲመቻቸው ነው የሚል አስተያየት እየቀረበ ነው ያለው። የፈለጉትን ውሳኔ ለመወሰን ውሳኔ በታሁን ብዙ ጊዜ ይህ መንግስት ከተቋቋመ ጀምሮ እንደምናውቀው እንደው ጦርነት እየሆነ ጦርነቱ እያስቆመ ነው እንጂ መንግስት ውሳኔ ሲወስን የህግ አማካሪዋ አይቻልም፣ ውሳኔ ትክክል አይደለም ብለው ያስቆሙታል። እና በመካከላቸው በጣም የተካረረ ነገር አለ መንግስት ከተቋቋመ ጀምሮ። ስለዚህ ኃላፊነቱ ቢከፋፈል እኮ ምናልባት ይሄ ተጽዕኖ ሊቀል ይችላል በሚል ኃላፊነቱ እንዲከፋፈል ይሄ ህግም እንዲጸድቅ ነው እየቀረበ ያለው። ሌሎችም አሉና በምርጫው ላይ ምናልባት ተጽዕኖ ይፈጥር ይሆን አልሰጠኝ፣ አንተስ እንዲታየዋለ?
0: እንግዲህ አንድ መሰረታዊ ህግ ሲባል ያው እስራኤል ህገ መንግስት ስለሌላት መሰረታዊ ህጎች ልክ እንደ ህገ መንግስቱ ያሉ የረቀቁ ሆነው ነው የሚያገለግሉትና አንድ ህግ ሲጸድቅ አሁን ለምሳሌ የኦሪት ትምህርት መሰረታዊ ህግ ይሁን ሲባል መቼም በአጠቃላይ ካሁን በፊትም ከህግ አንጻር እንዴት ይታያል የህግ ባለሙያዎች ይተነትኑታል። የሚያልፍበት ኮሚቴ የሚያልፈው ሂደት አለ፣ ብዙ ጊዜ ይታያል። እዛ በኋላ ደግሞ ለሀገሪቱ ለህዝቡ ምን ጥቅም ያመጣል ነው። ኦሪትን መማር ሁሉም ሰው እየፈለገ የሚያደርገውም ነገር ነው እና በመልካም ጎኑ የሚታይ ቢሆንም ለሀገሪቱ መሰረታዊ ህግ ይሁን ሲባል ሁሉን ህብረተሰብ ያጠቃልላል ወይ? ለምሳሌ የአረብ እስራኤላውያን ሁሉ አሉ በግድ በኃይል የኦሪት ትምህርት ተማሩ ሊባል ነው መሰረታዊ ህግ ሲባል? እንግዲህ በትምህርቱ ዘርፍ ለሁሉም የሚሰጥ ከሆነና ብዙ ስብስብ ነገሮች አሉ። ግን ቅድም እንዳልሽው በምርጫው እየተቃረብነ ስለሆነ በምርጫው ዋዜማ ስለሆነ ያርግልህ ላርግልኝ አይነት ነገር ኃይላቸውን፣ ጓደኝነታቸውን፣ ትብብራቸውን ጠብቆ ለመሄድ የሚደረግ ጥረት ነው የሚመስለኝ። ቀስ ብሎ ግን ውጤቱ የሚታይ ይሆናል። አሁን ግን ወራት ቀርተው ህግ ማጽደቁ ጥድፊያ ላይ መሆኑ እንደ መንግስት ብንመሰረት እነዚህ ፓርቲዎች አብረውን እንዲሄዱ እንያዛቸው ከሚል እሳቤ የተነሳ ይመስላል።
1: አዎ እውነትህን ነው፣ እንደዛ ነው እንግዲህ የሚመስለው። እናያለን እንግዲህ በምርጫው ካሸነፍን ነው አንዱ የቅድመ ሁኔታ መሰረቱን ለማስተካከል ይመስላል። አዎ ምርጫውን ለማሸነፍ ደግሞ ይሄ አንዱ ተጽዕኖ የሚፈጥር ሀሳብም ነው። በእርግጥ ህጎችን ማጽደቁና እናያለን በሂደት
0: ዋጋም ሊያስከፍል ይችላል።
1: ዋጋም ያስከፍላል። ለምሳሌ ጠቅላይ ሚኒስትሩም ብዙዎች እኮ እየተቃወሙ ናቸው። አሁን የሐረሪ ማህበረሰብ የሚያቀርቧቸውን ህጎች ሊቀበሏቸው ይችላሉ ተብሎ ስለሚጠበቅ ያው ተቃዋሚያቸው እየበዛ ነው።
0: ራሱ በሊኩድ ፓርቲ ዳኒኤሎዝ ይህን ህግ እንደሚቃወም ነው የገለጹት።
1: የሊኩድ ፓርቲ አባላት አሉ፣ የጥምር መንግስቱ አባላት፣ የሌላ ፓርቲ አባላትም ሆኖ ጥምር መንግስቱን ያቋቋሙ የቀኝ ክንፍን የሚከተሉ አሉ። ጠቅላይ ሚኒስትሩን እየተቃወሙ እንዳናቸው ልክነህና ዋጋው በእርግጥም ዋጋ ያስከፍላል። እንግዲህ ሌላው ርዕሰ ጉዳይ ደግሞ በሊባኖስና በእስራኤል መካከል ያለው ሁኔታ ነው። እንግዲህ ሁለቱ ሀገራት ስምምነት ላይ ደርሰዋል። ስምምነቱ ለወደፊቱ ያው በሁለቱ ሀገራት መካከል የዲፕሎማሲ ግንኙነት ሊያስጀምር ይችላል የሚል ተስፋ ሰጭ ነው። ግን ይህ ስምምነት በጣም በውጥረት የተሞላ ነው። ዛቻም አለበት፣ ኢራን እየዛተች ነው። ስምምነቱ ሊጸና ይችላል ወይ? እንደው እንዴት ይታያል?
0: ይሄ እንደው ምንድን ነው በሀገርኛው አባባል ምንድን ነው የሚሉ የዛፍ ላይ እንቅልፍ አይነት ነገር ነው። ምክንያቱም ዛፉ ላይ ከተኛሽ ልትወድቂ ትችያለሽ። እንደዛ አይነት ነው። አሁን ሂዝቦላን የሚቆጣጠር አካል የሌለበት ሁኔታ፣ ኢራንን ከሩቅና የምትዘውረውን የሚቆጣጠር አካል በሌለበት ሁኔታ ሊባኖስና እስራኤል ተስማምተዋል መባሉ እኔ በጣም በጥርጣሬ የምናየውና አሁን ሀማስ ተጠናክሯል እንደሚባለው እንደገና ተጠናክረው እንዳይ መጡብን እስራኤል መከላከያ ሰራዊት በጣም ብዙ መስራት ያለበት ነው። አሁን ለምሳሌ ዛሬ ቅድም ከተመለከት ነው በዜና ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ በደቡብ ሊባኖስ ጎብኝተዋል። አንለቅም ያንን አካባቢ ያሉበት ሁኔታ ጥሩ መስሎ ነው የሚታየው። ምክንያቱም እስራኤል ደህንነቷን በራሷ እጅ ለማስከበር ጥረት ካላደረገች አሁን ፕሬዚዳንት ትራምፕ በሚሄዱበት አካሄድ እንደው ከተጨባጩ ነገር የራቀ ነው መስሎ የሚታየው። ተጨባጩ ነገር በአካባቢያችን ጦርነት በጦርነት የሚያምኑ አካላት ያሉበት ነው። ሂዝቦላ አልስማማም አላውቅም ያለበትን ተስማምተናል እኛ እንደዚህ ብሎ ዋሽንግተን ላይ ያው አሜሪካ ቤተ መንግስቱ አካባቢ ሰላም ነው፣ ምንም ችግር የለም ተፈራርመው መጡ ማለት እዚህ ሰሜን እስራኤል ወይም ደቡብ እስራኤል ላይ ይሰራል ማለት አይደለም። እና እኔ በጥርጣሬ ነው የምናየው። ቆይተን በመሰረቱ ሲታይ ጥሩ ነው ሁለቱ ሀገራት፣ ግን ከጊዜ በኋላ የሚያመጣ ለውጥ ካልሆነ አሁን ለቅርብ ጊዜ ኢራን እያለች ሰላም ያመጣል ብዬ አላምን። የምትጨምሪው ካለ
1: እዚህ ላይ ሰጠኝ። በጣም ብዙ አወዛጋቢ ነገር ነው የሚነሳው። ኢራን አሁንም ስምምነት ከተደረሰ በኋላ እስራኤል ምን እያደረገች ነው? ሊባኖስ ውስጥ ለቃት ውጣም እያለች ነው። ኢራን እንግዲህ ስንት ኪሎ ሜትር ተጉዛ ነው ሊባኖስን ልክ የራሱ አድርጋ ሊባኖስ እንዲናት በሊባኖስ ላይ ጥቃት እየደረሰ ነው፣ አጸፋ ምላሽ እንወስዳለን እያለች ነው። ምንድነው እንግዲህ ያው ሂዝቦላ ድርጅት እንዳይነካባት በእስራኤል ድንበር ኃይሏ እንድታሰልፍ ነው። ምናልባት ይህን ነገር ደግሞ ሊያስቆመው የሚችል የሀገሪቱን ባለቤት ሊባኖሳውያንን የሊባኖስን መንግስት በማቀፍ ሊሆን ይችላል። እና አሁን ባለው ሁኔታ ማይደረግ ከባድ ቢመስልም ሊባኖስ ሂዝቦላን ከተቃወሙ ኢራን የሚያገባሽን ለማገሩ የኛ ነው ካሉ የሊባኖስ መንግስትን እያጠናከሩ ምናልባት ኢራን ሊባኖስ ውስጥ እንድትንሰራፋ እንድትቋቋም የሊባኖስን የበላይነት ተጠብቆ እንዲኖር እያደረገች የእስራኤል ጠላትነቷን ከምትቀጥል ኢራን የምትወጣበትን ሁኔታ ለማመቻቸት በሊባኖስና በእስራኤል መካከል የተደረሰው ስምምነት ምናልባት ከዚህ አንጻር እኔ ጥሩ ነው ብዬ ነው የማስበው። ጠቅላይ ሚኒስትሩና መከላከያ ሚኒስትሩ እንዳልከው ዛሬ ያው በአዋሳኝ ድንበር ባደረጉት ጉብኝት እውነት ነው ኢራን ምን ትሰራለች ሊባኖስ ውስጥ? ሊባኖስ ምንድን ናት ለኢራን? ኢራን ትውጣ ሊባኖስን ለቃ ብለዋል። እና እውነት እኮ ነው፣ በጣም አግባብ ያለው ጥያቄ እኮ ነው። ምንድነው ሎጂክ
0: ጥያቄውማ እኮ አግባብ አለው። ማን ያስወጣት ነው አሁን?
1: ማን ያስወጣት? ምናልባት
0: ኢራንን ማን ያስወጣት? ሂዝቦላን ማን ይደምስሰው ነው? አሁን እኮ እስራኤል ሞከረች፣ እንዲያውም እስራኤል አልቻለችም። ሶሪያዎች ይሻላሉ ያሉበት ሁኔታ
1: ትራምፕ ብዙ ነገር ይላሉ፣ ልክ ነህ። ግን አሁን እዚህ ላይ የእስራኤል መከላከያ ሰራዊት አይችልም ለማለት ያስቸግራል። ያው ምን ስለምናውቀው ግን ሊባኖስ ላይ ጉዳት አይደርስም ወይ ነው። አሁን የእስራኤል መከላከያ ሰራዊት ኃይሉን ቢጠቀም ሊባኖስ ላይ ሊባኖሳውያን ይጎዳሉ፣ ሊባኖስ መሰረተ ልማቶች ይጎዳሉ። ሊባኖስ ያው ከበፊት በነበረውም ጦርነት እንዳየ ነው ድልድዮች ሁሉ ነገር ያው ትከስራለች፣ እንዳልነበረች ነው የምትሆነው። ያ እንዳይሆን ያለ ማስጠበቅ ነው። አሁን የአሜሪካ መንግስት በሊባኖስና በእስራኤል መካከል ስምምነት ይደረስና ሊባኖስ ራሷን ለማስጠበቅ ስትል እስራኤልን መደገፍ አለባት፣ አሜሪካ የምትለውን መስማት አለባት። ሌላው ደግሞ የሊባኖስ ትልቁ ስጋት እስራኤል መከላከያ ሰራዊት አሁን ደቡብ ሊባኖስን አካባቢ ይዞታል፣ እንዲህ እያለ መሬታችን ይወስዳል ነው ትልቁ ስጋትም። ሊባኖስ ውስጥ ትገባለች ነው እስራኤል የስምምነት ልኮ ተጽፏል። እስራኤል ሊባኖስ ውስጥ እንዳትገባ እስራኤልም ያው ሀሳቡ እንደሌላት እንግዲህ ከ14 አንቀጾች መካከል አንዱ ይሄ ነው። እና ስጋትም አለ እንዲህ እያለች እስራኤል አካባቢውን ትቆጣጠራለች፣ ትወራለች የሚለው ከፍተኛ ስጋት ስላለ እንዲህ አይነት አይነት ነገሮችን ለማስቆም ነው እንደው ኢራን እና ኢዝቦላ ድርጅት ከወጡ ከሊባኖስ ለወደፊቱ ጥሩ ነገር ሊኖር ይችላል እንደው ጥሩ ነገር አስቦ በጥረት መስራቱ ምናልባት አንተ ካልከው አንጻር ብዙ ስጋት ቢኖርም
0: ሰላም ለማስፈን መጣሩ ጥሩ ነው ግን መካከለኛው ምስራቅ ውጥረት ያለበት ነው ነዳጅ ያላቸው ሀብታሞች ናቸው በቀላሉ ገንዘብ አግኝተው ሽብርተኞችን ማገዝ የሚችሉ ናቸው በጣም አጠራጣሪ በጣም ዛሬ የጧቱ ማታም አይደገምበት አካባቢ ስለሆነ በጣም በጥንቃቄ የሚታየው
1: ነው። ያስፈልጋል እንግዲህ እስራኤል መከላከያ ሰራዊት ደቡብ ሊባኖስ ውስጥ እስካለ ድረስ ሂዝቦላ ድርጅት ያው ትጥቁን እስኪፈታ ለእስራኤል ደህንነት በርግጥም ጥሩ ነው ግን እንዳልከው 24 ሰዓት ያለ እንቅልፍ መጠበቅ ያስፈልጋል ከባድ ነው።
0: እዛው እንግዲህ ደግሞ ወደ ሌላው ርዕሰ ጉዳይ ስናልፍ በአሜሪካና በኢራን መካከል ያለው ውጥረትና እንግዲህ ለመግባባት የሚደረገው ጥረት እንዴት ነው? አንዴ ቀዘቅዛል አንዴ ይሞቃል አንዳቸው ባንዳ ቸው ላይ ይዝታሉ አሁን ያለበት ሁኔታ እንዴት
1: በአሜሪካና በኢራን መካከል ያለው እንትን እንዳልከው ነው በቃ እየወጣ እየወረደ ነው እንደማዕበል እንደንዴ በጣም ያው መርከባን እስከሚያሰምጥ ድረስ ምንስል ማዕበል ላይ ይደርሳሉ አንዳንዴ ደግሞ ወረድ ብለው ለነስማማ ነው ለነገናይ ነው በቀጥታ ያሉ ናቸው አሁን በኳታር የሁለቱ ሀገር ተወካዮች በቀጥታ ተገናኝተው ያያሉ ነው ተብሎ የነበር በኢራን በኩል ሲያስተባብሉ አይተናል ውሸት ነው ያልነገናኝም ብለዋል በአሜሪካ በኩል ግን ያው የሉክ ቡድናቸው ልከው በቀጥታ እንደሚወያዩ ነበር ያሳወቁት የሁለቱ ሀገራት መካከለ በሁለቱ ሀገራት መካከለ ያለው ውጥረት እንደው ምናልባት በየቀኑ በመካከላቸው የሚፈጠረውን ግጭት ውጥረት አለመግባባት ወይም ደግሞ ለድርድር የሚያቀርቡትን ሐሳብ እንደው ያዩ መወያየት ይሻላል እንጂ ነገ እንዲሆናል ብሎ ለማሰብ አስቸጋሪ ነውና እንደው አንተ እንዲታይዋል
0: እንግዲህ አሜሪካ ጫና ካላደረገች ወታደራዊ ኃይሏን የበለጠ ከፍ አድርጋ ኢራንን ማስጨነቅ ካልቻለች ኢራናውያን እንዲያውም ተጠናክረው ነው የሚመጡ ጥላትነታቸው የባሰ ነው የሚሆንና በጣም አስቸጋሪ ሁኔታ ነው የሚፈጠሩ መስሎ የሚታይ ምክንያቱም አሁን የአሜሪካው ቀድሞ ውጭ ጉዳይ ሚኒስትር ጆን ኬሪ አሁን ምንድነው ያሉ ባለፈው ምንድነው ያሉ ኢራን አሁን በጦርነቱ የአሸናፊነት ስሜት እየተሰማት ነውና ያደገኛ ነው ያሉበት ሁኔታ አለና ይሄን በደንብ ማጤን የሚያስፈልገው አካባቢን ክትትል የሚያስፈልገው ነው ምክንያቱም ኢራናውያን በዚህ በመካከለኛው ምስራቅ በሚገኙ የጦር ሰፈሮች በአሜሪካ የጦር ሰፈሮች ከፍተኛ ጉዳት አድርሰዋል ያን ደግሞ እነሱ እንደ ከፍተኛ ድል ነው የቆጠሩትና አሜሪካ በወታደራዊ ኃይል ኢራንን የማንኮትኮት አቅሟ ከፍ ካላለ ዙሮ ዙሮ የችግሩ ዳፋ ወደኛ ነው የሚሆንና ሊታሰብበት ይገባል ነው የምለው እንግዲህ እናየዋለን ምናልባት በስምምነት ዲፕሎማሲያዊ ግንኙነት ፈጥረው ሰላም ከሆኑ ሀገራቱ ለእኛም ጥሩ ነገር ይተርፋል ግን ኢራናውያን በዚህ ሁኔታ አያቶላ ኻሜኒ ተደምስሶ እሳቸው ልጅ ስልጣኑን ይዞ እንደው ሰላም ይመሰረታሉ የሚለው እምነት
1: ለእስራኤል እንኳን እንደው ምል ጦርነት ጥሩ አይደለም የጦርነቱ ጤት ዞሮ ዞሮ የሰው ደም ማፍሰስ ነው ጥሩ አይደለም ነው እንጂ ለእስራኤል እንኳን በጦርነቱ ቢለይለት ምናልባት ጥሩ ሊሆን ይችላል እስከመጨረሻው ቢሄድበት ኢራን ውስጥ ለውጥ ማምጣት ይቻል ነበር እንጂ እንደው ነካክቶ እንዳልከው ከቀድሞ ስርዓት ቅሪት ጋር እንደገና ስምምነት ማድረጉ የት ያደርሳል አውነት ነው ከባድ ነው ጆን ኬሪ በነገራችን ላይ ዲሞክራቲክ ናቸው እሳቸው በሳቸው ዘመን ቢሆን በኢራን ላይ ጦርነት ማይከፈትም ነበር
0: አያሉት ስጋታቸው
1: ነው ስጋት ግን አው ልክ ነህ ኢራን ባለው አሁን ባለው ሁኔታ ትራምፕን ቆየናቆሉ
0: የቀኝ ክንፍ የግራ ክንፍ ወይም ደግሞ ይኛው የሚለውን ተውና ስጋቶች ነው እንግዲህ አንዳንድ አካላት የሚመለከቱበት ሁኔታ አሁን ለምሳሌ እዚህ የቀድሞ ከፍተኛ ባለስልጣናትም ሆኑ በመከላከያ ሰራዊት ያገለገሉት ኢራን 300 ቢሊዮን ዶላር ካገኘች በገንዘቡ ብዙ ነገር ታደርጋለች ይላሉ ይሄ እውነት ነው
1: ስለዚህ አሁን ቁጭት ላይ ስለሆነች ወደ ጦር መሳሪያው ነው የምትሄድ ልትሄድ ትችላለች ልክ ነህ እንግዲህ እንደምልከታው
0: ገንዘብ ካለ በሰማይ መንገድ አለ ነው
1: እንግዲህ ጥሩ ለማንኛውም እስኪ 2006 ዓመተ ምህረት ያለ ማንጫ ጨዋታ እንዴት ነው ሂደቱ ምን ይመስላል በጣም አሁን ጥሩ ነው ልብ ሰቃይ የሆነ ነው ወደ ከሩ ፍጻሜ በፊት ያለው ፍጻሜ ላይ ነው ያሉት
0: አሁን እንግዲህ የልብ ሰቃይ ብቻ ሳይሆን ያንዳንዱን ሰው ልብ ደግሞ የሚያቆም ነው
1: አስቸጋሪ አው ወነት እኮ ነው ያስቆምም ነው አው
0: ብዙዎች የተሸነፉት በጣም ያዝናሉ ያሸነፉት በደስታ ይፈነጥዛሉ እግር ኳስ እንደዚህ ነው የተጠበቀው ቅርቶ አልተጠበቀው ድልም ያመጣበት ነው እንግዲህ በፊትም በጀመረው አካባቢ ብለናል አንዳንድ ጊዜ የተናቁ ቡድኖች ያሸንፋሉ ያለበትን ሁኔታ አይተናልና አሁንም የታዩት እንደዛ ነው ጠንካራ ቡድኖች ለምሳሌ ዛሬ ምሽት እንኳን አይቮሪ ኮስት ወይም ደግሞ ኮትዲቫር ብለው የሚጠራት ከኖርዌይ ጋር ሳም ነው ከ30 ደቂቃ በኋላ ጨዋታቸውን ያካሂዳሉ
1: ፋሽን ሀቪሏታል ደግሞ በኢብራይስት
0: ይሄ እንግዲህ በጣም በከፍተኛ ሁኔታ እየተጠበቀ ነው አፍሪካን የወከለችው አይቮሪ ኮስት እንግሪክ አውሮፓ ወኪል ጋር ነው አሁን የኤሲያ ወኪል የለም እዚህ ጃፓን ነበረች ጃፓንም ተባረረች
1: በመሰዝን ሁኔታ
0: እንግዲህ በዚህ ያለው ሁኔታ ይቀጥላል ለሊት 12 ሰዓት ደግሞ ፈረንሳይ ከስዊድን ይጫወታሉ ለሊት 4 ሰዓት ደግሞ ሜክሲኮ ከኢኳዶር በተለይ ሜክሲኮ አዘጋጃ ሀገር ስለሆነች ኢኳዶር ደግሞ ጠንካራ ብሔራዊ ቡድን ነው ያላት ይጠበቃል ያው ጨዋታዎች ይቀጥላሉ ብዙ አሳዛኝ ነገሮች
1: አሉ ፈረንሳይም የሚጠበቅ ጨዋታ ነው የሚታይ ይመስለኛል ብዙ ሰው ያለ እንቅልፍ
0: ለም ፈረንሳይ ታሸንፋለች እየተባለ ከፍተኛ ቦታ የተሰጣት ነው ስዊድኖች ደግሞ እንግዲህ ጠንከረው ከተጫወቱ ኮከቦችም ያሉበት ነው እንደ ኤምባፔ ያሉት ተጫዋቾች አሉ ነው ፈረንሳዮች ጥሩ ተጫዋቾች አሉ ደምበሌ እንግዲህ ጥሩ ውጤት ያመጣሉ ብለን እንጠብቃለን ግን ስዊድኖችም ጎበዝ ስለሆኑ የቡድን ጨዋታ ስለሚችሉ እንግዲህ ከጨዋታው በኋላ ምን ነው ይሆናል
1: ጨዋታ ነጥብ እየተሰጠው ያልፍ ቢሆን ጥሩ ነበር አንዳንድ እንደለሆነ ጃፓኖች ትናንት መባረር አዎ ግን በጎል አብዛኛው ልክ ነው በጎል የሚታያልና
0: ጥሎ ማለፍ ማለት እንግዲህ አንድነን ያው
1: ግድ ነው ይሄ ነገር አዎ
0: ጥሎ ማለፍ ወደ 3 ድል ከተሰጠ በሶስት ጊዜ ማጣሪያ ጨዋታ ያለፉ ቡድኖች ሁለቱ ያው ቀጥታ አለፉ እዛ ጥሩ ነጥብ ያለው ተብሎ ሶስተኛ ሆኖ 32 ሆኖ መቀነስ ግድ ስለሆነ ጥሎ ማለፍ ነው አሁንም በቀጣይም ደግሞ እንደዛው ጥሎ ማለፍ ነው የሚሆን ያው ሩብ ፍጻሜ ግማሽ ፍጻሜ የሚባል አንዱን ጥሎ የሚያልፍበት ነው እንግዲህ ጥሩ ለተጫወተ መልካም እድል ነው ምንል
1: እንግዲህ ያው መልካም እድል
0: ጥሩ ጻፋርገን ደግሞ ነገ እንመለከተው
1: በጣም ጥሩ ወደ ሚቀጥለው ዝግጅት እንለፍ ወደ ሳምንታዊ ፕሮግራማችን ጥሩ

0: ጤና ይስጥልን ክብራትና ክብራን የባህልና ኪነጥበብ ፕሮግራም ተከታታዮቻችን እንደምሰነበታችሁ። እነሆ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ማቅረብ ጀምረናል። በዛሬው የባህልና ኪነጥበብ ፕሮግራማችን የጋበዝናት ድምጻዊት እንቡጥ ፍሳህ ነው። ሷም እዚህ ስቱዲዮአችን ትገኛለች። እንቡጥ እንደምን አለሽ?
1: እግዚአብሔር ይመስገን ሰጠኝ። እንደምን አለህ?
0: እኔ ደህና ነኝ። እናመሰግናለን።
1: እኔም በጣም ነው የማመሰግነው አክብራችሁ ስለጠራችሁኝ። እጅግ አመሰግናለሁ።
0: በጣም ነው እናመሰግን። እስኪ እንግዲህ ስቱዲዮአችን አይተሻል። ለመጀመሪያ ጊዜ ነው በስቱዲዮ ስንገናኝ። እንዴት ነው? እንዴት አየሽው?
1: አዎ በእውነት የመጀመሪያ ጊዜ ነው። ለዚህም ነው ምስጋና ያቀረብኩት። በጣም ነው የሚያምር፣ በጣም ነው ደስ የሚል። እውነት እያንዳንዶችም እዚህ እየመጡ ቃለ ምልልስ ቢያደርጉ ደስ ይለኛል። ከምር ነው የምልህ፣ ያልጠበቅኩት ነገር ነው ያየሁት።
0: በጣም ጥሩ፣ እናመሰግናለን። እንግዲህ የተለያዩ ጥያቄዎች አሉን። ከአሁን በፊት እርግጥ በስልክ ቃለ ምልልሶችን አድርገናል፣ ግን እንዲህ በአካል ብዙ አልተገናኘንም ነበር። እንቡጥ ፍሳህ ማናት ለሚሉን እስኪ ራስሽን አስተዋውቂልን።
1: እሺ፣ ያው በማህበራዊ ሚዲያም እንደሚታወቀው እንቡጥ ነኝ። እንቡጥ ፍስሀ በሚል ነው በደንብ የምታወቀው። እንቡጥ ማለት ያው የሙዚቃ ሰው ነኝ። በጣም ሙዚቃ ወዳለው። በጣም በደስታዬም በሀዘኔም ጊዜ ሙዚቃ ነው ለእኔ እንደ መድኃኒት። ሐኪም ብዬ የምጠራው ነገር ቢኖር ሙዚቃ ነው። እና ከጀመርኩም ያው ትንሽ ቆይቻለሁ። እስኪ በሚቀጥሉ ጥያቄዎች እያየሁ።
0: ጥሩ ነው። ትንሽ ቆየት ብያለሁ ብለሽናል። መቼ ነው ኪነ ጥበቡን የተቀላቀልሽው? በሙዚቃው ተሰጦስ እንዳለሽ የተገነዘብሽ?
1: ተሰጦ እንዳለኝ የተገነዘብኩት ገና ህፃን እያለሁ ነው። እውነት ለመናገር ከመዋለ ህፃናት ወደ አንደኛ ክፍል ሁለተኛ ሶስተኛ ስዛወር ልጆቹ ነን ምንዘፍነው ዘፈን አለ በሰፈር በትምህርት ቤት እና የእንቡጥ ድምፅ እንቡጢጣ የሚሉኛሉ። የእንቡጢጣ ድምፅ እኮ አንደኛ ነው። እንደዚህ እያልኩ ነው ያደግኩት። ቆንጆ ድምፅ እንዳለ እየተነገረ ማለት ነው። ከዛም ወደዚህ ሀገር መጣሁኝ። ወደ ጓደኞች ምናምን አገኘሁ። ያው በየቦታው ጓደኛ የመፍራት ችግር የለብኝም። በጣም ከሰዎች ጋር በጣም ልዩ የሆነ እንትን አለኝ እና ወደን አርቲስት ዘመነ፣ ወደን አርቲስት አባተ፣ ወደን አርቲስት አበባ ደረሱኝ። ከዛ እንግዲህ ያለ ደግሞ የሚቀጥል ይኖራል በሂደት።
0: ጥሩ ነው። በስንት እድሜሽ ነው መዝፈን የጀመርሽ?
1: ከዚህ መጥቼ ፒኒሚያ ነበርኩኝ አዳር ትምህርት ቤት። ከዛ ያሉ ልጆች ድምፅ እንዳለኝ ሲረዱ ከኔ በፊት የመጡ ነበሩ እና ከዛ ከነ አርቲስት ዘመነ ጋር ከነ አርቲስት አበታ ጋር አገናኙኝ። እረፍት ስወጣ በተለይ አርቲስት አባተ በሪሁን በጣም ከልጅነት ጀምሮ በሙዚቃ ያሳደገኝ ሰው ነው ብል ሌሎችም አሉ፣ ግን በእረፍት ሰዓቴ ቤቱ ድረስ እየሄድኩኝ ነበር። በተለይ ያስቴርን ነው እሷ ያስቴር ድምፅን ያላት ብለው ያምናሉ ብዙዎች። እና ቅጥቅጥ አድርጎ በደንብ ከዚህ ያደረሰኝ
0: አባተ በመስገን አለበት።
1: በጣም ሌሎችም አሉ በእርግጥ እኔ እና አርቲስት አበ መለሰ አርቲስት ዘመነ መለሰ ባለውለታዎች ናቸው በሙዚቃው ዓለም። በጣም በጣም ትልቅ ቦታ አለኝ ለነሱ።
0: እንግዲህ ቅድም ሙዚቃ ህይወቴ ነው ብለሻል እና ሐኪምሽ ነው እንዳልሽን፣ እንደው ያለ ሙዚቃ ትውያለሽ ወይ? ሳትዘፍኝ ሳታንጎራጉሪም ትውይበት ቀን አለ?
1: የለም፣ ሳላንጎራጉር የምውልበት ቀን የለም። ከዛ በላይ ደግሞ መድረክ እፈልጋለሁ ማለት ለእኔ ሕክምና ነው ብያለሁ። እና ሳልዘፍን የሆነ እረፍት ስወጣ ወይም በሀገሪቱ ጉዳይ ምክንያት ሙዚቃ ካቋረጥን በጣም ነርበስ ሆናለሁ እስከ መታመም ድረስ። መድረክ ሳገኝ በቃ ብዙ የማትነግራቸው ነገሮች ይኖራሉ እያንዳንዱ የሰው ልጅ እና ብታወራውም የማይወጣልህ፣ የኔ ግን በሙዚቃ ነው የሚወጣ ውስጤ ያለው ነገር በሙሉ መድረክ ላይ ሁሉ ነገር ፈውስ አገኛለሁ። ለዛ ነው እንደ ህክምና ነው ለእኔ ያልኩት።
0: ጥሩ ነው።
1: ለዛ ነው
0: እንቡጥ እንግዲህ ቅድም ያስቴርን ነው የበለጠ ስጫወት ደስ የሚላቸው ሰዎች ብለሽናል እና ከአሁን በፊት ምን እንዳየውሽ ያስቴር በጣም ይመችሻል እና እስኪ አንዱን ያስቴርን ተጫወችልን።
1: እሺ እንግዲህ ያው ብዙዎች የሚወዷታለች በተደጋጋሚም እችን ነው ተጫወችልን የሚሉኝ እሱን ሞክራለሁኝ።
0: ጥሩ

0: በጣም ደስ ይላል። በጣም ጥሩ ነው።
1: አመሰግናለሁ።
0: በቃትሽን እኔ የተለያዩ መድረኮች ማይቸሻለሁ። በስልክም ስንነጋገር በጣም ቆንጆ ነው። እንዲህ ያልሽ እንግዲህ ገፍተሻል እስካሁን። ለምንድነው እስካሁን የራስሽ የሆነ ዜማ የሌለሽ የሚሉ ሰዎች አሉና አለ ወይ?
1: እሺ፣ እውነት ይሄ ጥያቄ በጣም ብዙዎች ነው። እኔም እንደ እዳ ነው እየተሰማኛለሁ። እባክሽ አንድ የሚሉኝ ብዙ ናቸው። ቢያንስ አንድ በነጻ ሁሉ እንስራልሽ ያሉ የሀገር ሙዚቃ የሚልኩልኝ ያሉ፣ ክሊፑንም በነጻ እንስራ የሚሉኝ ያሉ። እውነት ለመናገር እንደ ሸክም ነው የሆነብኝ ለእኔ። ግን በዚህ አጋጣሚ ሙዚቃ አለኝ ሰርቻለሁ። ችግሩ ምንድን ነው? 100% የሚያስደስተኝ ነገር እስካሁን አላገኘሁም። ይውጣ ብዬ ልፈቅድ የቻልኩት ሙዚቃ የለም። ምንም ቢሆን የሚያረካኝ ነገር የለም። በጣም ትልልቅ ታዋቂ የተባሉ ሙዚቀኞች ነው ሙዚቃ የሚልኩልኝ ምናምን፣ ግን እስካሁን በጣም የሚያረካኝ ነገር ስለሌለ ላለማውጣት ተገድጃለሁ። የተሰሩም አሉ በእርግጥ። እስኪ አንድ ቀን ግን ይሳካል፣ እኔ ቃል ገብቻለሁ።
0: ይሳካል። ምናልባት አንድ ሁለት ብትሞክሪ ቀለል የሚልበት ሁኔታ ሊኖር ይችላል የሚል እምነት አለኝ። ይህን የመሰለ ድምጽ እያለሽ ይህን መሰለ ተሰጦ ያለ በራሴ ስራ ለመምጣትሽ ደግሞ እንግዲህ የብዙዎች ጥያቄም ለዛ ነው የሚሆን ይመስለኝ።
1: ትክክል ነው። አንድ ቀን ይመጣል
0: ይመጣል። እዚህ ሀገር ያው የቴክኖሎጂውም ሁኔታ አለ፣ መድረክ የማግኘቱም ሁኔታ ያ ያስፈራሽ ይሆን ወይስ እንደው በስራዎች ብቻ ባለመርካት ነው?
1: በስራ ባለመርካት ብቻ ነው። በጣም ተጨንቀው ተጠበው ነው የሚሰሩልኝ። ግን እኔ በቃ 100% ይሄ ነው ብዬ የረካሁበት ነገር የለም እስካሁን። የአገር ማት ነው በነገራችን ላይ በሚገርም ሁኔታ። ግን በቃ
0: ይሳካል።
1: አዎ
0: ይመጣል።
1: አንድ ቀን የሚያረካኝ አገኛለሁ ብዬ ገምታለሁ። እንግዲህ
0: ያው የራስሽን ስራ ሰርተሽ ለአድማጭ ለተመልካች ባታቀርቢም በሌሎች ስራዎች ትታወቂያለሽ። ግን እዚህ ሀገር አሁን በተለይ ደግሞ በእስራኤል ሀገር ቤተ እስራኤላውያን ድምፃውያን ተገቢውን ቦታ አግኝተዋል ብለሽ ታስቢያለሽ ወይ? ተገቢው መድረክስ ታገኛላችሁ ወይ? እንዴት ነው እስካሁን ካለሽ ልምድና እውቀት እስኪ?
1: እውነት ለመናገር እስራኤል ሀገር የሙዚቃ ኢንዱስትሪው በጣም የሚያሳዝን ነው በእውነት። ምንም አንደኛ እኛን የሚረዳና የሚያግዝ ተቋም የለም። ይህም በጣም ትልቅ ችግር ነው። ከኑሮ አንጻር፣ ከስራው አንጻር፣ ከሁኔታዎች አንጻር በጣም ከባድ ነው። ግን የሆነ ተቋም እንኳን ቢኖር እኛን ሰፖርት የሚያደርግ ብዙ አሉ። ድምጽ ያላቸው ልጆች ቤት ቁጭ አሉ የማውቃቸው፣ መድረክ መስራት የማይፈልጉ እንደኛ፣ ግን የራሳቸውን ስራ የሚሰሩ ግን የሆነ የሚያግዝ ተቋም ስለሌለ ብቻ ሁሉ ነገር ደብዝዞ ነው የሚታይ። ሁሌም እንደ ደበዘዘ ነው። ይሄ ሁሉም ያውቀዋል። እና በዚህ ላይ በጣም ቅር ይለኛል። አንድ እስራኤል ሀገር ወጣ ያለ የሆነ ነገር እንኳን የሚታይበት ሁኔታ አይደለም ያለው። እና እዚህ ላይ ትንሽ ቅሬታ አለኝ።
0: እኔም እንደዚህ እንዳንቺ ድምፃውያንን ቃለ ምልልስ ስናደርግ ከተገነዘብኩት ነገር ብዙ መድረክ እንደማይሰጣችሁ ነው። አሁን ለምሳሌ ኢትዮጵያ ብዙ ድምፃውያን ይመጣሉ ለስራ፣ እነሱ ጋር ስራውን የማግኘት አብራችሁ መሳተፍ እንኳን ብዙ እድል የለም። ለምንድን ነው
1: የለም? በሚገርም ሁኔታ እንዲሁም የሆነ ትዝታ ቀሰቀስክብኝ። ሚኒሊክ የሚባል ቦታ እየሰራን ከዛ ዘፋኞች በወር አንዴ ይመጡ ነበር እና እኔ ሌላ ቦታ ነበር የምሰራው። ከዛ የሚሰሩ ግን ልጆች ነበሩ። ልክ እነዛ ከኢትዮጵያ ሲመጡ የቤቱ ዘፋኞች በዛን ቀን አይቀርቡም። እጅግ በጣም የሚያሳዝነኝ ነበርና እኔ ወደዛ ስራ እንድሰራ ስጠየቅ ግን ምንድን ያልኳቸው ከኢትዮጵያ ዘፋኝ ሲመጣ ሴትም ሆነ ወንድ አብሬ ነው የምሰራ። በዚህ ውል ምናደርግ ከሆነ እናድርግ፣ ካልሆነ አልቀመጥም ቤት። እኔም ከማንም የሚያንስ ብቃት አይደለም ያለኝ፣ እኩል ነኝ። መድረክ ስራ ከሚመጣው ዘፋኝ ሁሉ እኩል ነኝ ብዬ ማምን ሰው ነው። ለራሴ እንግዲህ ሰው የሚለውም
0: ባላቅ
1: በዚህ ውል ገብቼ ውል ገብተን ከኢትዮጵያ ሲመጡ አብሬ የሰራሁበት ሁኔታ አለ። ሴቶችም ወንዶችም ዘፋኝ ሲመጡና እኛም ራሳችን ወደኋላ እንትን ማለት የለብንም፣ ባሉን መሄድ የለብንም። እዚህ ላይ የራሳችን ጥንካሬ ማሳየት አለብንና
0: ተደራጅታችሁ ደግሞ ብትንቀሳቀሱ ምናልባት እድሉን የማግኘት ሁኔታ ይኖራል። እዚህ ሀገር ያላችሁ በርካታ አርቲስቶች አላችሁ።
1: በእርግጥ አሁን በዛ ልክ ነው እየተንቀሳቀስን ያለ ነው። እንዲያውም አርባ አርብ ጦርነቱ ከመጀመሩ በፊት በደንብ እየተገናኘን ልምምዶችን ስናደርግ ቆይተናል። እግዚአብሔር ይመስገን ኦርጋኒስቶች አሉ፣ ክራር፣ ማሲንቆ፣ እያንዳንዱ መሳሪያ ባለሙያ አለው እዚህ ሀገር በጣም በሚገርም ሁኔታና እንዲያውም አንድ ቀን ሙሉ ባንዶ እዚህ ትጋብዙናላችሁ ብዬ ገምታለሁ።
0: አይደለም በጋራ
1: አዎ አንድ ቀን እንጋበዛለን።
0: አዎ እንግዲህ ተነጋግረናል። አንድ ቀን እንመጣለን ብላችኋል። እስከዛ እየጠበቅን ነው።
1: እሺ ደስ ይለኛል።
0: ጥሩ። የበለጠ እንቡጥ እንደው አንቺ የምትሳቢው ባህላዊ ሙዚቃ ነው ወይስ ዘመናዊው ላይ ነው የበለጠ ትኩረት ሰጥተሽ የምትጫወቺው?
1: እኔ ዘመናዊ ሙዚቃ ላይ ነኝ በጣም የሚስበኝም የምችለውም ዘመናዊ ሙዚቃ ላይ ነኝ ባህላዊ ደግሞ አሉ እህት ወንድሞች በደንብ የሚሰሩ
0: ካስቴር ባሻገር ብዙ ድምጻያንን አድናቂ ልትሆኚ ትቻለሽ ብዙ ድምጻያንን እንደው ካስቴር ውጪ የነማንን ስራ ትሰሪያለሽ
1: ካስቴር ውጪ የና በባላቀውን የነ ሄለን በርሄን አመልማለን አሉ ከወንዶችም እጫወታለሁ የሚገርመው የነ ብዙአየሁ ደምሴን እጫወታለሁ ማዲንጎን እንደዚህ አይነት አርቲስቶችን ዘፋኞችን ወዳለሁኝ
0: በጣም ጥሩ
1: አስቴር እንዳለችው ነው ማለት ነው
0: ጥሩ አስቴር ያው
1: አንዴ ነኝ ኮመን ነው ቋሚ ነው
0: ጥሩ እስኪ ደግሞ አንድ ዜማ ተጫወችልን
1: አንድ ዜማውን መጫወት መፈልገው የማን እንደሆነ ተቃል ሰጠኝ ሁሌ ትንሽ ኢሞሽናል ያደርገኝ ይችላል ግን በሞት የተለየችን አርቲስት ሳባ አለችና በተለይ አንድ ሙዚቃ አላት በክለብ ደረጃ እንደሰራው እንነጋገር ነበር ሁሌ በስልክ ማለት ነውና አንዳንድ ቦታ ላይ ቡጥዬ እንደዚህ ነው ያለች ተስተካክለይ ነበር ለመስራት ዝግጅት ላይ ነበርኩ የሚገርመውና እኔ በሁሉ ልብ ውስጥ ነው ያለች እስካሁን ምትረሳም አይደለችም እንተም እንደምታውቀው የሷን በመቅረብ ደስ ይለኛል ለማስተዋወሻነት አው
0: ሳባ እንግዲህ ሁላችን ነበረች ብዙ የመስራት አቅም ነበራት ብዙ እንዳንችል እኔ ጋም ብዙ እናወራ ነበርና በዚህ አጋጣሚ እኔ በጣም ትልቅ እህቴን ነው ያጣሁኝ ምልሽ መካሪ ነበረች ብዙ ነገር በስራም ቢሆን በተለያዩ ነገሮች እናወራ ነበር እንዳንች ጋር እንደምንነጋገረው ከሌሎችም ጋርና ሁላችንም አሳዝኖናል ሳባዬን ይሁን እንግዲህ ነፍሷን ይማር
1: አሜን አሜን
0: እሺ እንግዲህ የሷን ዜማ
1: አለምድም አለምድም አለምድም

0: እንግዲህ ድምጻዊት እንቡጥ ፍስሃ በጣም እናመሰግናለን። ሳባ የኔሁንን ለማስተዋወስ ያደረክሽው ጥረት በጣም ከፍተኛ ነው፣ የሚደነቅ ነው። እንዴ ነው ሰርቶ ያለፉ ሰዎችን ሁላችንም እንግዲህ ማስተዋወስ አለብን፣ መርሳት መዘንጋት የለብንም። በጣም ነው እናመሰግነው። እንቡጥ እንግዲህ ቃለ ምልልሳችን በዚህ አላበቃም፣ የዛሬው የመጀመሪያ ክፍል ነው። ቀጣዩን በመጪው ሳምንት እናቀርባለን። ለዛሬው በጣም እናመሰግናለን እዚህ መጥተሽ ከስቱዲዮአችን የሙዚቃ ህይወትሽን ስላካፈልሽን በጣም ነው እናመሰግነው። ሳምንት ደግሞ ቀሪ ነገሮችን እናወራለን፣ እንነጋገርበታለን። ለዛሬው በጣም አመሰግናለሁ።
1: እሺ ሰጠኝ፣ በጣም ነው ማመሰግን። እኔም ይሄን ከመሰለ ቦታ አክብራችሁ ጠራችሁኝ፣ እኔም አክብሬ የመጣሁ በጣም ደስ ነው ያለኝ። ያየሁት ነገር ሁሉ በጣም ያስደስታል። ሌሎችም እየመጡ እዚች ጋር አንተ ጋር ቃለ ምልልስ እንዲያደርጉ ጥሪ እያደረግኩላቸው ነው። ለስራ ባልደረቦቼ አመሰግናለሁኝ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ከአቶ አስምሬ ታረቀኝ ጋር እንወያያለን። ስልክ መስመራችን ላይ ይገኛል አቶ አስምሬ። አቶ አስምሬ ጤና ይስጥልን፣ እንደምን አመሸ?
3: ጤና ይስጥልኝ፣ እንደምን ሰላም አላችሁልኝ?
2: ሰላም ነን እግዚአብሔር ይመስገን።
3: ይሰማል አይደል? አሁን ወደዛ ሁኛለሁ።
2: ጥሩ፣ ያው እንሰማሃለን ለጊዜው። ያው ጥሩ ነው ያለው ሁኔታ። እንዴት ነው ዛሬ ሀሳብ አለኝ ብለህ ስለደወልክልን ነው የተቀበልን። ምንድን ነው ሀሳብህ? በምን ዙሪያ ነው?
3: አሁን ጥሩ ነው ሀሳቡ። መቼም እንግዲህ አንዳንድ በሃይማኖትም ወገኖቻችን በቀሩትም አንድነት እግዚአብሔርን ይጠቅማል በሚለው ላይ ስለዛ ነው። በመጀመሪያ በቅድሚያ ደረጃ ለእናንተ ለሬዲዮ ፕሮግራም አስተላለፎች እግዚአብሔር ይጠብቃችሁ፣ በሰላም ያኖራችሁ። በሁለተኛ ደረጃ ደግሞ ወታደሮቻቸው ለእናት ሀገራቸው የሞቱትን ሁሉንም ለሙሉ ጌታ ዳነም ከሁሉ ጋር ለእናት ሀገር ያለፉትን ወታደሮችን የሞቱትን ነፍስ ይማር ላሉት ደግሞ እግዚአብሔር ኃይሉን ሰጥቶ ሰላም ቀን ይስጠን እላለሁኝ። እና ከዚህ እና ነፍስ ይማር ሀገሩ ሰላም ያርገው ይቅር በለን። እና ከዚህ መሀል ሰው ሃይማኖት የሚባል ነገር አለ። ሃይማኖት በግድ በጉልበት አይደለም። ሃይማኖት በራስ ነው የምትጠበቅ። ሃይማኖት የጠብቃት ባለቤቱ ራሱ በፍላጎት እንጂ አገር የጋራ ናትን፣ ሃይማኖት ደግሞ የግል ናትን። አገር ለሁሉ ነው የሚሆን፣ ሃይማኖትን ደግሞ ሁሉ ነው የሚሆን። በሀገራችን በኢትዮጵያ እያለነ ሁሉም እየተጋባ እስላሙም ክርስቲያን ያገባል፣ እስራኤሉም ክርስቲያን ይጋባል። ሁሉ እያለ ይህ አይነት የለም ነበረ። አሁን ለምሳሌ እኔ እግዚአብሔር ይመስገን እንጂ እናቴ ወልዳ ስሞት ያሳደገችኝ ክርስቲያን ናት። እናቴ ወዲያው ወልዳ ስሞት እናሳደገችኝ ክርስቲያን ናት እና ለነፍስ ላሳደገችኝ። አሁን ደግሞ ለነፍስ መንገድ በመንገድ ለቀሩት ላሉት ከዚህ እኛ ይሄ ሃይማኖታችን ተበላሽ ምን የሚለው ላይ ሃይማኖት አይበላሽም። ሰው ነው፣ ዓለም ተሰርቷል የሚያልፋል ይላል። ሰው ነው እያለፈ የሚሄድ እንጂ የኦሪት ቃል አትሻርም። በምንም ታምር ኦሪት አትሻርም። ቅድምም ህዝብ ይህን ያህል ሲጨፈጨፍም በጀርመን በኢትዮጵያም በሁሉም ሲያልቅ ሃይማኖቲቱ አትናወጥም። ሰው ነው የሚያልቅ እንጂ ሃይማኖት አትቀየርም። ግና ሰው እንደ ሃይማኖት እንደፈለገው ሆኖ ቢኖረ ፈለገው ሆኖ ሰው ማንሳት ሰው መበጠል እንደዚህ አለ ማለት ይሄ ለእኛ ጥሩ አይመጣም። ለቀሩት ወገኖቻችን
0: ትንሽ ግልጽ
3: በአንድ ላይ ተደራጅተን
0: ትንሽ ግልጽ ለማድረግ ምናልባት አንዳንድ ሰዎች አሁን ከቅርብ ጊዜ ወዲህ እያነሷቸው ያሉ ጥያቄዎች አሉ። እኛ ወደዚች ሀገር ስንመጣ ይዘን የፈለግንበትን እንዴት እንደመጣ እናውቃለን እና ያንን ባህላችን እምነታችን ይዘን ነው መቀጠል ያለብን። እዚህ ከመጣን በኋላ ይህን የይሁዳውያንን መሰረት ከመከተል ወይም ይዘን የመጣነውን ማስቀጠል ከፈለግን በኋላ ወደ ሌላ መሄድ የለብን የሚሉ ሰዎች አሉ። አሁን ደግሞ አቶ አስምሬ እንደሚሉን ደግሞ ሁሉም የየራሱን አክብሮ ይኖር ነው እና የእርስዎን ሀሳብ ትንሽ ገለጽ ያድርጉት።
3: ያው እኔ ምን እኮ በጉልበት ሃይማኖት እኮ አይሆንም። ሲፈለግ የፈለገው ነው። ምሳሌ ያሳደገችኝ ክርስቲያን ናትኝ አይደል? በእነሱን አደግኩኝ፣ በእነሱ ጥሩ ኖርኩኝ። ዳረች ኳለች ፈንታነች አየረ ትባላለች። ወላጅ እናቴ ስረና ታኮታደሰ ትባላለች። ወልዳ በወሊድ ነው የሞተችው። ከዛ በሶስት ቀን ውስጥ ጋር ሳደገችኝ ክርስቲያን ናት። ከዛ ሳድጋ ድራ እስራኤል ነው የዳረችኝ። እንደገና እኔ ከመልሼ ሄድኩኝ ከእነሱ ገለጉ በበረሃው ደረስኩኝ። ከዛ አዩ በጣም አዘነ። እህቴ ልጅ ማለት ነው እንግዲህ የሃይማኖት እህት ልጅ ነው። አዘነና ሀይባ ሶር ይባላል። ያሳደገችኝ ነብሷን ማረው ዘሯን አረገረ ገነት ያግባው፣ እሷን ደግሞ ገነት ያግባልኝ ዘሯን ያለምልመው። አሁን መስሪያ ላይ ስንም ላይ አዘነና አጓስምረ እንግዲህ አንተና እኔ ከመስሪያ መለያየት አለ። አንተ አልኩት እኔ ግን እናታችሁ ሚታችሁ ነብሷን ማረው ጥሩ አድርጋ ሳድጋ ከመጀመሪያው ከኦሪቱ የመጀመሪያ ኦሪት እኮ ነው ከኦሪቱ አደሳይን ተምሬ ሁሉን ነገር አድርጌያለሁ። እንግዲህ በዚህ መገናኘት የለ ብዬኔም በዛ እነሱም መመለታት ያዝ ጥሩ አድርጎ አሳድጎ የዳሩ ይነሱ ናቸው። እና ከዛሬ እኛ ከዚህ አንድ ሰው ከፈለገው መኖር ሰው ማንሳት መስቀል በጉሩብ ይህን ስድብ እግዚአብሔር ስድብ አይወድም። የሰው ልጅ ክብር ነው መጀመሪያ ክብር። ከእናት አባት ከና ክብረ ወንድም አክብረ ሁሉን አክብረ በሰላም ቆዩ። ምመጣውን ሰዓት አጠቁ ወዮላችሁ፣ ሰው አረካሳችሁ፣ በሰው አዋረዳችሁንም እግዚአብሔር። ሰው ክቡር ነው ማክበር ነው። እኛ በእኛ የተከባበርን እንደሆን ለቀሪዎች ከሰው አገር ላሉት መንገድ አንድነት ፈጥረን ላሉት መንገድ ፈጥሮ ለእነሱ መታገር ሲገባነ ከዚህ ዛሬውን ባለቤቴው እሷ ተዚናለች። እህቶቿ በመንገድ ላይ ያሉ አሁን ልጆቼ ወደ አምስት ናቸው ወታደሮች ያሉት እና ይሄ በዚህና በዚህ እያሰበች አሁን እሷ ይብሽታለች። ምንድነው መስሪያ ቤት ቀደም ቁጥር ተመቀበልን አሁን የለም የለም እየተባለ ከዚህኛ በእኛ ስንተራመስ ለቀሪዎች ያሳዝናልኝ። እና ይሄ ለምንድን ነው እኛ በእኛ መመካከል ቀስ ብሎ መነጋገር ሲገባ ይሄ መዘለፍ ይሄ መዘለፍ ነው። ስድብ እግዚአብሔር አይወድም። እና አንድ ሰው የፈለገውንን በሀገሩ ላይ ይኖራል አለ በሀገር ቤተ ጋ ስንኖር እስላሙ ክርስቲያኑም እስራኤሉም አማራውም ባለ ውትድርና ይዘምታል ባለው ሃይማኖት ባርኮ በሱ አብሮ በአንድ ላይ የሚኖረው በአንድ ላይ ነው። ይሄ እንግዲህ ከሄደ ከፈለገ ሀገሪቱ ጥሩ ናት ችነን ሀገር አመስግነን የያዘ ሃይማኖት የፈለገ ይፈልግ ያልፈለገ ሰው ማንሳት እግዚአብሔር አይወድም ብዬ ነው። እና
2: አቶ አስምሬ ሰው ማንሳት የምትለው በእርግጥ ሰው ማንሳት መጣል በግል ዛቻ ምኑ ምኑ ይሄ እውነት ነው አስፈላጊ አይደለም። እንደ ወደ ሃይማኖቱ ሲመጣ ግን ወደ ሃይማኖቱ ሲመጣ ግን እንዳልከው አሁን አንተን እናትህ ከወለዱ በኋላ እንግዲህ ከዚህ ዓለም ሲያልፉ በሕፃንነትህ የሌላ ሃይማኖት ተከታይ የነፍሴ ብለው አሳድገው ለዚህ አበቁኝ ለቁም ነገር እኔ ግን ያው እምነቴ እንደጠበቅኩ ወደዚህ ሀገር ገባሁ ብለሃል። አሁን እነዛ ሰዎች እኮ ክርስቲያን ሁን የእኛን ሃይማኖት ተቀበል ብለው ሌላ ነገር ማድረግ ይችሉ ነበር፣ ግን ይህን አላደረጉም። ይሄ ደግሞ በሃይማኖት መካከል ያለውን መከባበር የሚያሳይ ነው። ሊመሰገኑ እንደ ምሳሌ የሚጠሩ ሰዎች ናቸው። በአውሮፓ አሁን በናዚ ጭፍጨፋ ጊዜ እኮ ይሁዲዎችን እየደበቁ ያስቀሩ ከሞት ያዳኑ የሌላ እምነት ተከታዮች አሉ። እምነቱ መከባበሩ እኮ በጣም አስፈላጊ ነው። እስራኤል ሀገርም ኢየሩሳሌም አሁን የሶስቱ እምነት የክርስትና የይሁዲና የእስልምና እምነት ማዕከል ናት። የእስራኤል መንግስት ሁሉንም አስከብሮ እኩል ጠብቆ ነው ያለው። መከባበሩ በጣም ጥሩ ነው። ችግሩ ግን ሰጠኝ ቅድም እንዳለ ይሁዲ ነኝ ብሎ ከመጡ በኋላ ከዚህ ደግሞ አይ ገባሁማ እዚህ በኋላ ምን አረጋለሁ ወደ ሌላ እምነት እሄዳለሁ ሲባል እዛ በተለይ መንገድ ላይ ላሉ ሰዎች መንገድ ላይ የሞቱ መቀበሪያ እያጡ ላሉ ሰዎች ችግር እየፈጠረ ነው፣ እንዳይመጡ እያደረገ ነው። የሚስትህን ባለቤት እህቶች እንዳነሳኸው የሚስትህን ቤተሰቦች እሱ ችግር እየተፈጠረ ነው። እና ለምን ይሆናል ነው የሚሉ አሁን ይሄን የሚቃወሙ ሰዎች እንጂ ሌላውን ሃይማኖት ለማጣጣል አይደለም በጭራሽ። ሁሉም ሃይማኖት ተከባብሮ መኖር አለበት። እንግዲህ የሌላውን ካላከበርክ እኮ የራስህን የእኛን አያከብርም ሌላው ሰውም። መከባበሩ ወሳኝ ነው። እንደው በግል ያለውን ውስጥ ለውስጥ ያለውን ችግር እንዴት ይፈታ ነው እና ምን ቢሆን ይሻላል ትላለህ?
3: ይሄ እኮ የምለው ቀስ ብሎ በመመካከር ነው እንጂ በዚህ አይደለም። አሁን እዚህ ሀገር መጠን ትንሽ ጠገብ ብላናል። ልጅ ከኮ ከአባቱ ቤት አይበላም። በአንድ በኩል እኛ ጦብቶች ነው አባቱ ሌላ ቀዞ እንደ ስላም ሳይበላ ውሎ ይሄዳል። እኛ በጣም አስቸግረን ለእግዚአብሔር በጣም አስቸግረናል እኮ እንዴት አባቱ ካልበላ እግዚአብሔር እኮ ከኦሪት እኮ ከልጆች የመረጨ የእስራኤል ልጆች ብሩክ ቅዱስ ናቸው። ከእስራኤል ከእንስሳ ሰውነት ልክ የሌለውን ባርኮ እንዲሆን ባርክ ቅድሻቸዋለሁ። ለእስራኤል ልጆች ምሳይት በግለነት ሰው ርጅላቸዋለሁ። የእስራኤል ልጆች የማይነቅስ እንዲበሉ እንዲያጌጡ ባርክ ቅድሻቸዋለሁ። የእስራኤል ልጆች ካሳ ቅርፍቅ ያለውን ይዞ ባርክ ቅድሻቸዋለሁ። የእስራኤል ልጆች እንኳን እጃቸው የነካው ከሱራ ዘፍጥረ ኦሪት እጃቸውን እኮ እንዳገር የተረገጡ ብሩክ ላይ ባረከው እግዚአብሔር እስራኤል ልጅ ነው። እና ይሄ አሁን እኛ እኮ ጥጋባለን። ልጅም እኮ ታባቱ አይበላም እኮ ከሌላ ከመድ እኛ ከዚህ መጀመሪያ ጠራ ብለን አንተ ዳኪ አንተ ቄሳ እንባባል አንድ ላይ ሆነን ሸከፍ ብለን ብንል ከሌላው ሳንል ይሄንን ነው መቅጣት ያለብን። ተውሽጥኛ ነው ጥሩ መሆን ያለብን ነው። እኛ ተውሽ ጥሩ አይደለንም መጀመሪያ
0: ጥሩ እንግዲህ መሰዳደቡ መወቃቀሷል ከሆነ ነገር ያሉት ነገር የሚቀርበት ሁኔታ መተቻቸት ይቻላል መሰዳደብና የተለየ ነገር መናገሩ ጥሩ አይደለም አዎ ግን ደግሞ አንድም በምንኖርበት ሀገር ያለው ሁኔታ ነው ምሉ በሌላ በኩል ደግሞ ዲሞክራሲያዊ ሀገር ስለሆነች ሰው የፈለገውን ይመን የሚልም ሁኔታ ስላለ በአንዳንድ በኩል ደግሞ እኔ እንደዚህ ነው መሆን የሚል አካልን ማንም ሊያስቆመው አይችልም ነገር ግን እንዳልከው በመመካከር በመነጋገር ችግሮችን መፍታት ይቻላል ባልን እምነትን መጠበቁን ደግሞ ለትውልድም ጥሩ ነው
3: ዋናው እንግዲህ እሱ መካከል ተጠበቀ ይጠበቃል ሁሉም አሁን እምነት እኮ ሃይማኖት ዋናው የኦሪትን ሃይማኖት ተጠበቅነ ያውን ስተኛ ማመሰግነው እግዚአብሔር የፈጠርከኝ ዘሬ መጀመሪያው ዘሬ አውሪቱ ስለተፈጠርኩኝ የተፈጠርከኝ ማታ ዘሬ ጥሩ በያመስግኘ ያሳደከኝ ቦታ ጥሩ አዝሮ ደግሞ እግዚአብሔር ከወሪቱ ከቅድስ መደስከኝ የነ ጌታን ማመሰግነው እንደዚህ ከበር ያልነ እየተነጋገርነ በሰላም በደስታ እኛ ውስጥ ተስማምተን አንድ ላይ ሆነን ያን እንደሆነ የቀሩትን እግዚአብሔር እዛ ላይ ኖሮ ይስቀኝትን ዛሬ ሆና ባለቤት ዳግም ታስቋር ወስታ በዚህ በወታደሮች ታስባለች በዛ በቶቻ ተምገዳሉ በራሃሉ እዛ በዚህ በሐሳብ ላይ ሁሉ በሽተኛው ነው ወልዳ
2: አቶ አስመሬ ሰዓታችን ያለቀ ነው እንዳልነው ነው እንግዲህ ሰው መቼም ያምነው እኮ ልብ ውስጥ ያለውን ማየት ማወቅ አይቻልም ልብ ውስጥ የሚያምነው ነገር አለ ያንዳንዱ ሰው ሊኖር ይችላል እንደው ግን ሌላውን በሚጎዳ መልኩ ሆም ብሎ ዩሊንግ ብሎ ሌላውን ለጉዳት ማጋለጡ ትንሽ ያው አግባብ አይደለም ነው እንጂ እንደተባለው ልብ ውስጥ ያለውን እምነት ማንንም ሊያውቅ አይችልም የማንንም
0: አዎ ጥሩ እንግዲህ
3: በጉልበት ሃይማኖት እኮ ነፍስ ህይወትናት እኮ ተፈልጋባት ገኝም እና ሃይማኖት እንግዲህ የፈልጋት ያከበራት ያክብር ያለከበረ እንዳግሩ ሆኖ ይኖር ቀስ አርጎ መምከር ማቅረብ